0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የለተሰኞ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ለቶ እንደ እብራን ዘመን አቆጣጠር ዮምሸኒ ካፍሄት በታሙስታፍሽን ፔቫብ ሲሆን ለአውሮፓውያን ዘመን አቆጣጠር ጁላይ 13 ቀን 2016 ዓ.ም ምረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ሐምሌ 6 ቀን 2018 ዓ.ም ምረት ነው። የቴክኒክ ባለሙያችን ኢሊያ ቸርኒቾቭ ሲሆን የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና የጋዜጦችም ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ አሜሪካ በመጓዝ ከፕሬዝዳንት ዶናልድ ትራምፕ ጋር ለመገናኘትና በሴናተር ሊንዲዚ ግራም የቀብር ስነ ስርዓት ለመካፈል እቅዳላቸው ተባለ። በእስራኤል ብሔራዊ ክነሴት ምርጫ ሊካሄድ 106 ቀናት ብቻ የቀሩ መሆኑ ተገለጸ። አሜሪካ በኢራን ላይ የተጠናከረ እርምጃ መውሰዷን እንደቀጠለች ነው ተባለ። ኢራን ባለፉት 24 ሰዓታት በፋርስ ባህረ ሰላጤው ሀገራት ጥቃት መፈጸሟ የአካባቢው ሀገራትን ግራ ያጋባ ሁኔታ ውስጥ መፍጠሩ ተገለጸ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ አሜሪካ በመጓዝ ከፕሬዝዳንት ዶናልድ ትራምፕ ጋር ለመገናኘትና በሴናተር ሊንዲዚ ግራም የቀብር ስነ ስርዓት ለመካፈል እቅድ አላቸው ተባለ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ አሜሪካ በመሄድ ከፕሬዝዳንት ትራምፕ ጋር የመገናኘት እቅድ እንዳላቸው ባለፈው ሳምንት ሲዘገብ ነበር። ከዚህም በተጨማሪ እስራኤል ጥሩ ወዳጅና ደጋፊ የነበሩት የሪፐብሊካን ፓርቲ ሴናት አባል ሊንዲዚ ግራም መሞታቸውና በሳቸው የቀብር ስነ ስርዓትም ለመሳተፍ ኔታንያሁ ወደ ዋሽንግተን የማቅናት እቅዳቸው የበለጠ መጨመሩ ቢገለጽም እስካሁን የሴናተሩ የቀብር ስነ ስርዓት መቼ እንደሚፈጸም አልተወሰነም። እንዲሁም ከፕሬዝዳንት ዶናልድ ትራምፕ ጋር ለመገናኘት የሚያስችል ቀጠሮም ገና አልተያዘም ተብሏል። በእስራኤል ብሔራዊ የክኔሴት ምርጫ ሊካሄድ 106 ቀናት ብቻ የቀሩት መሆኑ ተገለጸ። እስራኤል ብሔራዊ የክኔሴት ምርጫ ጥቅምት 27 ቀን 2016 ዓ.ም ይካሄዳል ተብሎ ይጠበቃል። የካኔ ዜና ክፍል ከህዝብ ላይ ባካሄደው ቅድመ ግምገማ ጋዲ የዘንኮት የሚመሩት የአሻር ፓርቲ ድጋፉ እየተጠናከረ ሂዷል።

ተብሏል። ከህዝብ ላይ የተካሄደው ግምገማ እንደሚያመለክተው የክኔሴት ምርጫ ትላንት ቢካሄድ ኑሮ የአሻር ፓርቲ 24 የፓርላማ መቀመጫዎችን በማግኘት ትልቁ ፓርቲ ይሆን ነበር። የሊኩድ ፓርቲ ደግሞ 23 የክኔሴት መቀመጫዎችን ያገኝ ነበር ተብሏል። የአሻር ፓርቲ አንዱን መቀመጫ የሚያገኘው ከሊኩድ ፓርቲ መራጮች ሳይሆን ናፍታሊ ቤኔት ከሚመሩት በአኸድ ከተሰኘው ፓርቲ ነው። ቤኔት የሚመሩት ፓርቲ ከባለፈው ህዝብ ግምገማ በመቀነስ 15 የክኔሴት መቀመጫዎችን ያገኝ ነበር ተብሏል። በአጠቃላይ በድጋፍ አንጻር ሲታይ ጠቅላይ ሚኒስትር ናታንያሁ የሚደግፉ ፓርቲዎች በጠቅላላው 52 የክኔሴት መቀመጫዎችን ሲያገኙ፣ እሳቸውን የሚቃወሙና የአረብ ፓርቲዎች 68 የፓርላማ ወንበሮችን ያገኙ ነበር ተብሏል። ማን ሀገሪቱን በጠቅላይ ሚኒስትርነት ይምራ ለሚለው ጥያቄ ህዝብ ግምገማው እንደጠቆመው ጋዴ አይዘንኮት 41 ከመቶ ድጋፍ ሲያገኙ፣ ጠቅላይ ሚኒስትር ናታንያሁ ደግሞ 37 ከመቶ መቀበላቸውን የካን ህዝብ ግምገማ ያስረዳል። በክኔሴት ህግ አርቃቂው ኮሚቴ መንግስት ህግ አማካሪን ህግ በሁለተኛና ሶስተኛ ድምፅ ትላንት ምሽት አጸደቀ። በክኔሴት ህግ አርቃቂው ኮሚቴ ሊቀመንበር ሲምሃ ሮትማን እንዳሉት የመንግስት ህግ አማካሪ ህግ በጣም ወሳኝና ብዙ የቀድሞ መንግስት አባላት እንዲጸድቅ የሚፈልጉት ነው። ረቂቅ ህጉ የመንግስት ህግ አማካሪን ተግባር በጉልህ የለየና ከጠቅላይ አቃቢ ህግ ጋር የነበረውን ግንኙነት ለይቶ እንዲወጣ ያስችላል። እንዲሁም በህግ ሂደቶች ውስጥ የስራ አስፈጻሚውን አካል በመለየት የመወሰን ስልጣን ከመንግስት በኩል እንዲሆን ያግዛል ብለዋል። በእንዲህ እንዳለ መንግስት የአቃቢ ህግና የመንግስት ህግ አማካሪን ስልጣን ለመለያየት ብዙ ጥረት ሲያደርግ መቆየቱ ይታወሳል። የመንግስት መስሪያ ቤቶች ዋና ተቆጣጣሪን ምርጫ መንግስት እንደገና እንዲያካሄድ የከፍተኛው ፍርድ ቤት የወሰነውን የመተግበር ግዴታ የሌለ መሆኑን የህግና ፍትህ ሚኒስትሩ ያሪብ ሌቪን ገለጹ። የመንግስት መስሪያ ቤቶች ዋና ተቆጣጣሪ ሲመረጡ ሂደቱ ምስጢራዊ መሆን ሲገባው ህጉ ከሚፈቅደው ውጭ የክኔሴት አባላት ምርጫውን አካሂደዋል የሚል ይግባኝ ለከፍተኛው ፍርድ ቤት ቀርቦ ፍርድ ቤትም መንግስት ምርጫውን እንደገና እንዲያካሄድ መወሰኑ ይታወሳል። ይሁን እንጂ መንግስት የፍርድ ቤትን ውሳኔ የመተግበር ፍላጎት እንደሌለው መናገሩ ብዙ መከራከሪያ ሆኖ መቆየቱ ይታወሳል። የህግና ፍትህ ሚኒስትር ያሪብ ሌቪን በጉዳዩ ከረሸት ቤት ራዲዮ ጣቢያ ጋር ባካሄዱት ቃለ ምልልስ እንደሰጡትም መግለጫ መንግስት የከፍተኛውን ፍርድ ቤት ውሳኔ የመተግበር ግዴታ የሌለበት ምንም ምክንያት ስለሌለና ውሳኔው ራሱ የወሳኙን አካል ስልጣን ስላልተመለከተ ነው። የከፍተኛው ፍርድ ቤት ውሳኔ በክኔሴት ስራ ጣልቃ ገብነት ነው። የመንግስት መስሪያ ቤቶች ዋና ተቆጣጣሪ ሆነው የተሾሙት ሚካኤል ራቬሎ ስራቸውን መጀመር ይችላሉ ብለዋል የህግና ፍትህ ሚኒስትር ያሪብ ሌቪን። የውጭ ዜና። አሜሪካ በኢራን ላይ የተጠናከረ እርምጃ መውሰዷን እንደቀጠለች ነው ተባለ። የአሜሪካ ማዕከላዊ እዝ እንዳስታወቀው በፕሬዝዳንት ትራምፕ ትዕዛዝ መሰረት በኢራን ላይ የተከፈተው ዳግመኛ ጥቃት ኢራናውያን በሆርሙዝ የባህር ወሽመጥ አካባቢ መርከቦችን ማጥቃታቸው እንዲያቆሙ ለማድረግ ነው ብለዋል። ባሳለፍነው ሌሊት የአሜሪካ ጦር በኢራን ይዞታዎች ላይ በርካታ ጥቃቶችን መፈጸሙንና በሆርሙዝ አካባቢ ብዙ ፍንዳታዎች መሰማታቸውን የኢራን ምንጮች ዘግበዋል። በኢራኗ የሁንዳብ ከተማም ፍንዳታ መሰማቱ ተገልጿል። በከተማዋ አካባቢ የኒውክሌር ተቋምና ለሱ ግባት የሚውል ውሃ የሚዘጋጅበት ነው ተብሏል። የኢራን መሪዎች ለአሜሪካ ጥቃት የአጸፋ መልስ የሚሰጡ መሆኑን አስጠንቅቀዋል። ከአሜሪካ ጋር ትብብር በሚያደርጉ የፋርስ ባህረ ሰላጤው ሀገራት ላይ እርምጃ የሚወስዱ መሆኑን አስጠንቅቀዋል። ትላንትም በተለያዩ አረብ ሀገራት ላይ የሚሳይል ጥቃት መፈጸማቸው ተገልጿል። የመካከለኛው ምስራቅ ሁኔታ እለት በእለት ውጥረት እየተሞላበት ሲሆን ኢራን የሆርሙዝን የባህር ወሽመጥ ሙሉ በሙሉ ለመዝጋት መወሰኗን ተከትሎ አሜሪካ በኢራን ላይ የጦር ጥቃቷን አጠናክራለች። የሁለቱን ሀገራት ችግር ለመፍታት ሲካሄዱ የቆዩ ዲፕሎማሲያዊ ጥረቶች እስካሁን ዘላቂ መፍትሄን አላመጡም። ኢራን ባለፉት 24 ሰዓታት ውስጥ በፋርስ ባህረ ሰላጤው ሀገራት ጥቃት መፈጸሟ የአካባቢው ሀገራትን ግራ ያጋባ ሁኔታ ውስጥ መፍጠሩ ተገለጸ።
በተባበረችው አረብ ኤሚሬትስ ፓርላማ ባል የነበሩት ድራር ባልሆል ቃል አቀባያችን ሮጊ ኬስ እንደገለጹት በኢራናውያን መሪዎች ላይ እምነት የሚጥል አንድ አካል የለም። የኢራን አብዮታዊ ዘብ ህዝቡን ጠልፎ ይዞታል። እነሱ የሚያምኑት በኃይል ብቻ ነው። የኢራን መሪዎችን ማስተማር ይገባል። በተለይ ከባድ እርምጃዎችን በመውሰድ ተጨባጩን ነገር እንዲረዱ ማድረግ ካልተቻለ የአካባቢው ሁኔታ አስቸጋሪ እየሆነ ይመጣል ብለዋል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ በመጨመር ለወቅቱ የሚጠበቀው የአየር ጸባይ ይኖራል ብለዋል። የአየር ንብረት ትንበያ ባለሙያዎች የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 29፣ በቴላቪቭና አካባቢዋ 30፣ በአይፋና አካባቢዋ 29፣ በብኤርሸባና አካባቢዋ 32፣ በኤላትና አካባቢዋ 39 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ የጋዜጦች አምድ ዝግጅትን ባጭሩ እናቀርባለን። የማሪብ ጋዜጣ ምርጫው በራው የክነሴት ምርጫ 100 ሊካሄድ 106 ቀናት ቀሩ ይላል። እንግዲህ ያው በራው የክነሴት ምርጫ የሚካሄድበት ጊዜ እየተቃረበ ነው። 4 ወራትም የማይሞሉም እንግዲህ 106 ቀናት 3 ወር ከምናምን ይቀረው መሆኑን ያመለክታል። እንግዲህ የጥምሩ መንግስት ደግሞ የክነሴቱ የሚበተንበትን ጊዜ ሐምሌ 17 እንዲሆን የወሰነበት ሁኔታ እንዳለና ለምርጫውም እንግዲህ ፓርቲዎች አዳዲስ ፓርቲዎችም ነባር ፓርቲዎችም ቅድመ ዝግጅት እያደረጉ ነው። ምርጫው ይካሄዳል ተብሎ የሚጠበቀው ኦክቶበር ጥቅምት 27 ቀን 2026 እንደሆነ ነው። ለዚህም እንግዲህ ለምርጫው ዝግጅት ለማድረግ ሁሉም የጥረታቸውን መቀጠላቸውና አዳዲስ ፓርቲዎችም ይፋ እየሆኑ ነው። ነባሮችም እየተዋሃዱ የራሳቸውን እያጠናከሩ አንዳንድ አዳዲስ ሰዎችን እያስገቡ ያለበትን ሁኔታ ተመልክቷል ጋዜጣው የማሪብ ጋዜጣ። ሌላው የሊኩድ ፓርቲ አርቃቂ ኮሚቴ ትላንትና ጉባኤ ለማካሄድ አስቦ ነበር፣ ነገር ግን በአንዳንድ ምክንያቶች ለሌላ ጊዜ ተራዝሟል። ይህም እንግዲህ በሊኩድ ፓርቲ ውስጥ የፕራይመሪዝ ቅድመ ምርጫ ለማድረግ የታሰበበትን ሁኔታ ትንሽ እንዳስተጓጉል የፓርቲው አባላት ስጋት አላቸው። በሊኩድ ፓርቲ ስር ያሉ ሰዎች ቁጣቸውን እየገለጹ እንደሆነ የማሪብ ጋዜጣ የዘገበበትን ሁኔታ ተመልክተናል። ሌላው ሁሉም ጋዜጦች ማለት ይቻላል የእስራኤል ወዳጅ የነበሩት አሜሪካዊ ሴናተር ሊንዲዚ ግራሃም ከዚህ ዓለም በሞት መለየታቸውን በተመለከተ ነው። ለእስራኤል ጥብቅ ወዳጅ ነበሩ። ትላንትና እንግዲህ ህይወታቸው ማለፉ ተገልጿል። ፕሬዚዳንት ሄርጾግም፣ ጠቅላይ ሚኒስትር ናታንያሁን፣ ሌሎችም የእስራኤል ከፍተኛ ባለስልጣናት በሴናተሩ ሞት የተሰማቸውን ጥልቅ ሐዘን የገለጹበትን ሁኔታ ሰምተናል። ፕሬዚዳንት ሄርጾግ በጣም በጥልቅ ሐዘን ውስጥ ሆነው የእሳቸውን መሞት የተናገሩበት ሁኔታ ሰምተናል። ናታንያሁም ለሀገራችንም ለእኔም ጥሩ ወዳጅ የነበሩትን ሰው አጥተናል ብለዋል። እንግዲህ ያው ሊንዲዚ ግራሃም በእስራኤል ወዳጅ እስራኤልን የሚደግፉ እስራኤልን የሚቃወሙ አካላትን ራሱ በመዋጋት በግልጽ በመናገር ከፍተኛ አስተዋጽኦ ያደረጉ ሰው ነበሩ። እንግዲህ ህይወታቸው በማለፉ የእስራኤል ባለስልጣናትም የተሰማቸውን ሐዘን የገለጹበትን ሁኔታ ጋዜጦች ተመልክተዋል። ሌላው ማሪቭ የተመለከተው በኢየሩሳሌም ከተማ ናህሎት በተሰኘው ሰፈር የ19 ዓመት ወጣትን ገድሏል ተብለው የተጠረጠሩ 6 ታዳጊዎች ወጣቶች በቁጥጥር ስር መዋላቸውን በተመለከተ ነው። በፊት ገጹ እንግዲህ አሻድ ሬጻህ በሽዱር ሀይ በቀጥታ እንዲሁም እየተጸለመ በቪዲዮ እየተቀረጸ ድርጊቱን ወጣቶቹ ታዳጊዎች ወጣቶች የፈጸሙበትን ሁኔታ ጋዜጣው ዘግቧል። በዚህም የተጠረጠሩ ወደ 6 የሚሆኑ ተባብረዋልም የተባሉ በድርጊቱም አሉበት የተባሉ ወጣቶች በቁጥጥር ስር መዋላቸውን ጋዜጣው የተመለከተበት ሁኔታ አለ። የእስራኤል ሀዮም ጋዜጣም እንዲሁ በተመለከተ የሴናተር ሊንዲዚ ግራሃምን ሞት በተመለከተ ዘግቧል። ከ1955 እስከ 2026 ዓመተ ምህረት ለ71 ዓመታት ያክል በህይወት የቆዩትና የእስራኤል ወዳጅ የሆኑት ሴናተር ከዚህ ዓለም በሞት መለየታቸውን በፊት ገጹ ሰፊ ቦታ ሰጥቶ ያቀረበበት ሁኔታ አለ። የእስራኤል ሀዮም ጋዜጣም በተመሳሳይ ሁኔታ የዚህ የእስራኤልን ብሔራዊ የክኔሴት ምርጫ በተመለከተ መቼ ይካሄዳል የሚለውን ዘገበበት ሁኔታ አለ። ጥቅምት 27 ቀን 2026 ዓ.ም ነው እንግዲህ እዚህ የክነሴት ምርጫ የሚደረገው 106 ቀናት የቀሩ መሆኑን ያመለከተበት የዘገበበትን ሁኔታ እናያለን። የእስራኤል ሃዮም ጋዜጣ በፊት ገጹ የእግር ኳስን ሁኔታ የግማሽ ፍጻሜ ጨዋታ ነገና ከነገ ወዲያ የሚካሄድ መሆኑን ዘግቧል። እንግዲህ ጋዜጦች በተመሳሳይ ሁኔታ የምርጫውን ሁኔታ አይተዋል። ሁለቱን ጋዜጦች ደግሞ ባልደረባችን አይቸው እንዲመለከታቸው እድሉን እንስጥ።
1: አመሰግናለሁ ስጠይ። ያው ቪዲዮ ታረኑት እንግዲህ ከመጀመሪያ ሽፋኑ ላይ የምርጫውን ቀን በማስመልከት የጠቀሰው ሁኔታ አለ። ምርጫው በ27 10ኛው ወር ላይ ጥቅምት 27 እንደሚካሄድ ጠቅሶታል። ከዛ ወደ ውስጥ ገብተን በምናይበት ሰዓት በተለይ የውስጥ የምርጫውን በተመለከተ የውስጥ ፓርቲ ሽኩቻን በተመለከተ በሰፊውም የጻፉበትኝ ሁኔታ አለ። ይህም በቅድሚያ የውስጥ አለመግባባትን መፍታት የምንችልበትን መንገድ ማወቅ አለብን በማለት በሰፊውም መዝግቦታል። ጠቅላይ ሚኒስትር ቢንያሚን ናታንያሁም በተለይ በዚህ ምርጫ ውስጥ አንዳንድ ሰዎች በሚሰጡት ግምታዊ ሁኔታ ምናልባት ወደ ጦርነት ሊያስመልሱን ይችሉ ይሆናል የሚል ስጋት እንዳለም እየተናገሩ ይገኛሉ። አንዳንዶች ደግሞ ጠቅላይ ሚኒስትሩ በይህን ያህል ጊዜ ማግኘታቸው የሚያስገርም በማለት የተገለጹታል። ለምክንያቱም ይህ ፓርቲ መንግስት አሁን ያለው መንግስት በስልጣን ላይ 4 ዓመት ይቆያል ብሎ ያሰበው እንዳልነበር፣ ነገር ግን 4 ዓመት ሞልቶ ይህም ከብዙ ጊዜ በኋላ የሚል ጽሑፍ አለ። ቀደም ሲል የተቀስካቸው ሴናተርም የእሳቸውም የቀብር ስነስርዓት ከዚህ ዓለም በሞት መለየትን በማስመልከት የተሰማቸውን ሀዘንም የጠቀሱበት ሁኔታ አለ። እኒህ ኮንግረስም የእሳቸው በዚህ ዓለም በሞት መለት በተለይ በእስራኤልና በአረብ ሀገራት በኩል ሰላም እንዲመጣ በከፍተኛ ደረጃ ሲሰሩ የነበሩና ጥሩ የእስራኤል ወዳጅ እንደነበሩ የሚታወቅ ነው። ወደ ሀሬጽ ስንመጣ ሀሬጽ ያው የኢራን ጉዳይ መዚሁን በሰፊው የተመለከበት ሁኔታ ነው። ይህም የሆርሙዝ መተላለፊያ ባህር ወሽመጥን መዝጋቷን አሜሪካም ጥቃት ማድረሷን በማስመልከት እዚሁም በሰፊው ጻፈበት ሁኔታ አለ። የምርጫውን ሁኔታን በማስከተልም እዚህም የጻፉበት በሰፊው የተመለከቱት ሁኔታ አለ። ያው የእግር ኳሱን ሁኔታ የሞንዲያል ዓለም አቀፍ እግር ኳስ ሁኔታም ጠቅሰውሃል። ይህንም በተመለከተ የሚጫወትበታሉ።
0: ጥሩ፣ እዚሁ በዚሁን ወደ ውይይት እንለፍ። አይቸው፣ እንግዲህ ክኔሴት ምርጫ ቀርባል። 106 ቀናት ይቀራሉ። በአንድ በኩል ቅድመ ዝግጅት እየተካሄደ ነው። አዳዲስ ፓርቲዎች ይፋ የሆኑበትን ሰምተናል። ትላንት እንኳን በዚህ የቅድመ ክነሴት አባልና ምክትል ደህንነት ጥበቃ ሚኒስትር ቤት እስራኤል የተሰኘ ፓርቲ ማቋቋመውን አስታውቋል ጋዲ። እንዲሁም ደግሞ ሌሎችም በጥምረት እየፈጠሩ ነው እና ይህን እንዴት ታየዋል? አጠቃላይ የምርጫው ሁኔታ አዳዲስ ፓርቲዎች፣ ነባር ፓርቲዎች ከሚያደርጉት ጥምረት አንጻር።
1: በድጋሚ አመሰግናለሁ። በቅድሚያ ይህ ምርጫውን ሁኔታ ስንመለከት ቀደም ሲል እንደተጠቀሰውም እንግዲህ 3 ወር የማይሞላ ጊዜ ነው፣ ያው 3 ወር ማለት ይችላል ቀን የቀሩት ነው። በዚህ አጭር ጊዜ ውስጥ አዲስ ፓርቲ መስርቶ ወደ ምርጫ ይመጣለው ማለት አሁን ዝለት ትንሽ ከባድ መስሎ ይታየኛል። ለዛም በተለይ አሁን ቀን የጠቀስከውን የቀድሞ የክነሴት አባል ጋዲን በምንመለከትበት ሰዓት እጅግ በጣም አጭር ጊዜ ባለው ውስጥ ነው ይህን ይዞት የቀረበው። ይሄ ወደኋላ ታሪክ ተመልሰን ስንመለከትም እኛ ኢትዮጵያኖችም እንደዚህ አይነት ፓርቲ ራሳቸውን መስርተው ወደ ምርጫ የመጡበት ሁኔታም አለ። ውጤቱ ምን ነበር የሚለው ማየት አለብን። እንግዲህ አንድ ሰው በተለይ ወደ ፓርቲ በዚህ በምርጫ በሚደረግበት ሰዓት መስፈርት አለ። ያ መስፈርት ምንድን ነው? ፓርቲው አንድ ወደ ክነሴት የሚጠይቀው ወይም ለፓርላማ የሚጠይቀው ድምፅ ከ140 ምናምን ሺህ በላይ ድምፅ መቀበል አለብህ። ይህ የመጀመሪያው ዙ ማለት ነው። እንግዲህ በአራት ወንበር ተመድቦ ማለት ነው።
0: አሁዝ ኸሲማ
1: አዎ፣ ያን ለማለፍ መስፈርት የሚጠይቅ ነው። ያን ማሟላት እንችላለን ወይ? ያን የሚተካ ድምፅ አለ ወይ?
0: አዲስ ፓርቲ ብናቋቋም ያንን
1: እናሟላለን ወይ? እንግዲህ በእኛ ማህበረሰብ ስንመለከተው ወደ 180 ሺህ የተባለው እንግዲህ ያለው ከነዚህ ውስጥ ደግሞ ቢያንስ 90 ሺህ ነው የመምረጥ እድል ያለው። ያን ውስጣችንም የተከፋፈለ ነው። ስለዚህ አሁን የሚደረገው አሁን ለምሳሌ አዲስ ፓርቲ ጋር እንደዛቋቁም ለሄደበት ምናልባት ኃይሉን አጠናክሮ ወደ ነባር ፓርቲዎች ይሄው ይሄን ያህል ድምጽ ተከታይ መራጭ አሉኝ ምናልባት አስገቡኝ ብሎ እዛ ምናልባት ጥሩ ቦታን ለማስቀበል እንዲቀበል የተደረገ ሊሆን ይችላል። እኛ ዞሮ ዞሮ
0: ወጥታማን ሆናለን ወይ ነው አሁን በሌሎች ፓርቲዎች በሊኮድም መምጣት የሚፈልጓሉ በሌሎችም መምጣት የሚፈልጓሉ ዞሮ ዞሮ ውጤታማ የሚኮንበት ሁኔታ ነው። እንግዲህ መጫው ሊጀመር ማለት ሊጀመር ሊካሄድ እስከ 3 ወር ምናምን ቀናት በቀርበት 106 ቀን
1: ተሰጣከው
0: 3 ወር ከ16 ቀን ወይም ደግሞ 3 ወር ተኩል የቀረበት ሁኔታ እና ያለን ቅድመ ዝግጅቱን ማድረግ ይቻላል። ግን ጥብረት መፍጠር አንድ ላይ መሄድ ምን ይኖራል
1: ያው ሌሎችም አሉ እንደምሳሌ አርግነው ሱን እንጂ ሌሎች ፓርቲዎች ማዳድስ ተየገባሉ
0: ካውን
1: በፊት በይፋው ካውን በፊትም ያስተዋወቁ ፓርቲዎችም አሉ። ግን ይሄ አሁን ዘኸሰማ ወይም ደግሞ ወደ ክነሴት ለመግባት የሚመጀመረው መስፈርት ያልፋሉ ተብሎ የማያልፉም ብዙ ተወሰኑ
0: አዎ ህዝባዊ ግምገማዎች አሉ።
1: እንደ ህዝባዊ ግምገማዎች ነው እንግዲህ
0: ስንመለከት ነው እንግዲህ ምን ከመድልናል ለማንኛውም ለተሳታፊዎች በሙሉ ሌላው እስራኤል ወዳጅ የነበሩት ሴናተር ዲንዲዝ ግራም በ71 አመታቸው ባልተጠበቀ ሁኔታ ህይወታቸው እንዳለፈ ሰምተናል። ብዙ ጥርጣሬዎችም አሉ ብዙ እንዲሁ መረጃ ባይኖራቸውም ደና በጤነኛ እንደነበሩ ሰላም እንደነበሩ ነው ሲነገር የነበርና የሳቸውን ሞት በድንገት ስንሰማ ሁላችንም አዝነናል። ከእስራኤል ጋር ጥሩ ግንኙነት የነበራቸው እንዴት አየው
1: የሳቸው ሞት በርግጥ ትልቅ ጥያቄን የሚያስመጣ ነው። ያማማታቸው ሁኔታ ሆነም አነጋጋሪ ነው። በግልጽ ይፋ የሆነው ዳይለም ሞት ቤት የሚባለው ነው ይፋ ሆኖ ያለው በአሁኑ ሰዓት። አዎ የእስራኤል ጦር ወዳጅ ነበሩ። ለእስራኤል በጣም እስራኤል በተለይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲሁም ፕሬዚዳንት ዶናልድ ትራምፕ ጦር ወዳጅ ነበሩና እስራኤል ከሌሎች ሀገራት ጋር እንደውም ከጠቅላይ ሚኒስትሩ ቀጥሎ ማለት ይቻላል በአሜሪካ ውስጥ ኢራን የኒኩሌር ቦምብ ባለቤት እንዳትሆን ቀንደኛ እየሰሩ በጥሩ ሁኔታ ይህን እየሰሩ የነበሩ እኒህ ሴናተር ናቸው። ጥሩ ወዳጅ እንደነበሩተኝ በጥሩ ሁኔታ እስራኤልንም ሲያገለግሉ የነበሩ ናቸው። እንግዲህ ንብሳቸውን ይመረሳቸው አማማት ጠቅላይ ሚኒስትሩም ለዚህ ነው እንግዲህ አንተም በዜና ተክሳቸው ተክሳዋል። ጠቅላይ ሚኒስትሩም ከፕሬዚዳንት ዶናልድ ትራምፕ ጋር ሰሞኑን ሄደው ይገናኛሉ የሚባል ዜናም በእኛም ዘግበናል ሰርተን ነበር። አሁን ንኝ
0: በነገሮች ተገጣጣሙ
1: ሲሆን ይበለጠ ወደ የሚሄዱና በቀብር ስነ ስርዓታቸው የመገኘት ፍላጎት እንዳላቸው ያሳወቁበትና በጣም በጣም እጅግ ጥሩ የእስራኤል ወዳጅ የነበሩ ሴናተር እንደነበሩ ሁሉም የሚመሰክርላቸው ናቸው።
0: ጥሩ አይቻው እናመሰግናለን። ወደ ቃለ ምልልሶች ደግሞ እንለፍ። መሸጋገሪያ ሙዚቃ

0: አይቸው ጎንደር ልቤ ዋለልል ይችላል ልብህ ዋለሎ ያውቃል
1: እኔ እንዳንተ አይደለሁ ልብህ ዋለልል የምትል አንተ ነህ
0: ልቤ ዋለልል ይችላል እንዴ
1: በርግጥ ጎንደር አዋለልም ብለህ ነው
0: በፍቅር እኮ ማይዋለል ነገር የለም በእውነት አሁን ፍቅር ባይኖር
1: የትኛው ፍቅር የትኛው ፍቅር የእናት ፍቅር
0: ነጭ
1: ያገር ፍቅር
0: ጾታዊ ፍቅር የእናት ፍቅርን የሚተካው ነገር የለም በጎን እናስቀምጠው ግን ጾታዊ ፍቅር ግን ባይኖር ኖሮ ህይወታችን ምን ይሆን ነበር ፍቅር ባይኖር ምን ያስደስተን ነበር
1: እንኳንስ ፍቅር ቀርቶ ነውና ፍቅር ይያል እንኳ ኑሮም ቢብሎና አለ ራሱ ምክንያቱም ፍቅር ምን ጊዜም ፍቅር ነው ያው ስለተፋቀርናል ተስማምተን ምንሰራ
0: አዎ ፍቅር ጥሩ ነው በፍቅር መኖራችን ደስ ይላል ዓለምን በጥሩ ሁኔታ እንድናያት ያደርጋልና ፍቅር በሁላችንም ይደር እንላለን
1: ግን ማንን ፍቅር ስንል አሁን እዚህ ላይ እንደው ምን ያህል ዋጋ የሚከፍለው ለፍቅር አንተ ምን ያህል ዋጋ ትከፍላለህ
0: በጣም የሚከፈለውን ዋጋ ነው አተተምነውም እኮ አሁን
1: ዋጋ የለውም ነው
0: ፍቅርን ማወቅ ከጀመርን አንስቶ በተለይ ጎርመስ ካልን ጀምሮ የከፈልነውን ስናይ በእውነት እንኳን አደረግኩት ትላለህ ሰው እኮ እድሜ እየጨመረ ሲሄድ እኮ በትዝታ ነው የምትኖርና
1: እውነት ነው
0: ባሳለፍኳቸው ነገሮች ደስተኛ ነኝ እንደውም አንዳንዴ ኩራት ይሰማኛል ሌላ እንዳትተረጉመው ጋር እስኪ አንድ አድማጭ አለን አቶ ሙሉ ቅጣው እስኪ ወደ እሱ ለፈና እሱንም እስኪ ሀሳቡን ጋራ ጤና ይስጥልን ሙሉ እንደምን አደርክ
2: ጤና ይስጥልኝ አቶ ሰጠይ ጤና ይስጥልኝ አታይቸው እንዴት አደራችሁልኝ
0: ደህና ነን እኛ አሁን ባነሳ ነው ሀሳብ ትጋራለ
2: አዎ እጋራለሁ
1: አዎ ፍቅር ነው ዞሮ ዞሮ የሚዞን ያለ ፍቅር ባይኖር ኖሮ
2: ፍቅር ነው ፍቅር ከሌለ ሁሉም ነገር የለም ማለት ይቻላል ፍቅር ካለ ግን ትንሿ ነገር ለሁላችን ትሆናለች
1: አብሮ መኖር የሚባል ነገር አለ
2: አዎ
0: ናው አዎ እንግዲህ ፍቅርን መስርተን መግባባት መስርተን በዚች ሀገር ውስጥ ደግሞ ኢኮኖሚያዊ ማህበራዊ ሁኔታዎችን እንዴት ነው ማጠናከር ያለብን ብዙ ጊዜ የምናነሳቸው ችግሮችን ነው ግን መልካም ጎን አለን ኢትዮጵያውያን በእውነት ባሳለፍነው ጉዞ መልካም ጥሩ ነገር ደግሞ ማንም እንደው ፈረንጆች የሌላቸው ሁሉ የመተሳሰባችን በደስታው በመከራው ጥሩ ነገር አለ ያንን የበለጠ ግን ከሀገሪቱ ጋር የሚሄድ ለማድረግ እንደው ምን አስተያየት ተሰነዝራል
2: ናው አቶ ሰጠኝ አቶ አይቸው የኛ ማህበረሰባችን በጣም ተዋዳጅ ነው በጣም ይተባበራል በጣም ነው በሰርጉ ስታየው እንዲሁም በመከራውም ስታየው ባለው ነገር ማህበራዊ ኑሮ ይተባበራል ትብብሩ ጥሩ ነው ይፋቀራል ጥሩ ነው ትንሽ ግን አንዳንድ የሚጎልብን ነገር አለ ለምሳሌ ሰው ጊዜውን ተጠቅሞ አይደለም የሚንቀሳቀሰው ታቅሙ በላይ ነው ታቅሙ በላይ ተስራ ውሎ አይ የከሌ ነገር በማለት ተሰርግም ሆነ በመከራም ሆነ ሁሉም ሰው ጨለማውን ሁሉ ሲጓዝ ነው የሚያመሸው ታዲያ ተጥቅሙ ችግሩ ወይም ደግሞ እንትኑ እየበዛ ይመጣል መጠን ቢኖረው ጥሩ ነው መጠኑ በመጠን ለምሳሌ ከጊዜ ጋር የምታደርገው ስራና ከጊዜ ጋር ተጠቅመህ የምትለው ነገርና እዚያ ጊዜ ውጪ ዝም ብሎ ጨለማውንም ምኑንም አብረን እዚያ ሰውዬ ጋር ሳልገናኝ እንዴት እቀራለሁ በማለት ያም የሆነው ነገር ሁሉ ቢያንስ እኛ ሰውነታችንም ሆነ ማንነታችን እየጎዳን መጥቷል። እዚህ ላይ እኛ ማሻሻል አለብን። መከራም ቢሆን ይደርሳል። በሌላ ቀንም ሄዶ መድረስ ይቻላል። አለበለዚያ ደግሞ ያው እንደው ሁኔታው ተጠቅመን እንዳቅማችን ተጠቅመን ብናርግም ብንተወው ጥሩ ነው። ያስፈልጋል። ግን ምንድነው አሁን እኛ በመከራ ምናደርገው ምንድነው? ለምሳሌ እኔ አምስት እህቶች ካሉኝ ሁላችንም አምስታችን ተዚያ ለእሶ ካልደረስነ አይ ወንድሜ ሄዷል ወይም ባለቤቴ ሄዳለች እኔም ሳልደርስ ለምን እቀራለሁ ብዬ ሁላችን ሄዳለን። ለምሳሌ በቤተሰብ አንድ ሰው ሁለት ሰው አቅም ያለው ሰው ከሄደ ይሄ በቂ ነው፣ በቂ ነው። ግን ሁላችን ሄዳለን። ሁላችን መሄዱ አንደኛ ልጆች አሉ ከቤታችን፣ በሁለተኛ ደረጃ በቤታችን ብዙ ነገሮች ይኖሩ ይሆናሉ። ያን ነገር ሁላችን ጥለነው ከሄድን ብዙ ችግር አለና ከዚህ ላይ ቢያሻሽል ህብረተሰባችን ጥሩ ነው። በሁለተኛ ደረጃ በኢኮኖሚው አቅጣጫ ስንመጣ ለምሳሌ ሰርግ ላይ ባልና ሚስት እንሄዳለን። ኢኮኖሚውን ሰው እንትኑን ገንዘቡን አያይም። ሰው ምን ያህል ገንዘብ እንደምናወጣ ምን ያህል እንትን እንደምናወጣ ወይ ደግሞ ለዚያ ለተዳረው ሰው ገፋ አድርገን ብንጥልለት ጥሩ ነው። ገፋ አድርገን ብንጥል ጥሩ ነው ለተዳረው ሰው። እኛ ግን ምንድን ነው የምናደርገው? ይሄ የምንለጣጠፈው ነገርና የምንሸላለመው ነገር ለክሻው ከምንጥለው
1: በላይ
2: ይልቅ ከዚያ በላይ ሳናውቀው ዝም ብለን እናደርገዋለን። እና ይሄ ኢኮኖሚያችን አላወቅንም ማለት ነው። እንደውም በዚህ ላይ ብዙ ሰዎች ወንድሞቻችን ተነጋግረውበት ብዙ ነገር ይሄ ነገር እንደውም አኔ እንዲቀር ብቻ እንደው ለተዳሩት ሰዎች ብቻ አድርገን ሌላውን ነገር ብንተወው ከሆነ ገፋ አድርገን ለተዳሩት ብንጥልላቸው ትንሽ እንደዚያ ሰዎችም ሊሻሻሉ ይችላሉ የሚል እየተነጋገሩበት ብዙ ወንድሞቻችን አስተያየትም ሲሰጥበት ነገር ነበረ። አሁን ግን እያከለብሷል ስታየው በየሰሩ ስተድ ጠቅላላ ሁሉም ሰው በሽልማ ላይ ነው እንትን ቢለው ነጎዳ ነው። ስርዓት የለንም፣
0: መቀመጫ የለም። በእውነት አሁን
1: እዛ በላይም እንደው እዛ በላይም አንዳንዴ እንደው ይሄ ሽልማት ሁኔታ ከተወሳን እንደ ዳርጎ የሚታወቅበት እየተያዘ ነው። እኔ እገሌ ጋ ሄጄ ዘፍኜ ሸልሜ መጥቼ ይህን ያህል ሸልሜ እሱ በነግዜ ሲሆን ይህን ያህል ሸለመኝ የሚባልበትም ደረጃም ደርሰናል።
0: እንደው የሸለመን ስንት እንደ ሸለመን ስንት ራሱ ማስታወስ ይቻላል።
1: ሲለጠፋተም ላፍ አድገ ትክብ ላይተ ወደ ኪስ ወይም
0: ከዛ ከዝግጅቱ ላይ ልብ ዝግጅቱ ላይ ነው። ማን ስንት ሸለመኝ ለማለት በጣም ይከብዳል። በእውነት
2: በጣም ይከብዳል። በጣም በጣም ከባድ ነው። እና እንደዚህ ሁነን እንዴት ነው አገራችን እቺ ቅድስት ሀገር ብትሆንም ጥሩ ሀገር ናት። አባል ግን እያየነ የፈረንጆችን ባህል አንዳንዴ መውሰድ አለብን፣ እየተማርን መሄድ መቻል አለብን። ይህ ካልሆነ ግን ራሳችንን በኢኮኖሚውም እንደገናም ደግሞ በችግሩም በምኑም እየተጋለጥን እየሄድን ያለን እና ህብረተሰባችን
0: ያነሳኸው ትልቅ ነገር ነው። አሁን ለምሳሌ ፈረንጆች ጋር ስንሄድ ይሄዳሉ፣ በጊዜ ይመጣሉ፣ በቂ የሆነ ገንዘብ ነው የሚጥሉ። አንድ ነው ሰርግ ከተባለ ለሰርጉ ለአንድ ቤተሰብ ብቻ ለሙሽራውና ሙሽሪቱ ነው የሚጥሉ። እነሱም ራሱ ያዋጭ ነገር ነው። የእኛ ግን ከፋፈል ነው ለቤተሰብ።
1: እዚህ ላይ ያው ምናል ለመሰለ ሰጠኝ። አንደኛ እነሱ እዚህ ደረጃ ለመድረስ ብዙ ያለፉት ጉዳይ አለ። እኛ ደግሞ በባህላችን ይዘኑ የመጣ ነው ነገር አለ። ከዚህ ከባህሉም አልፎም እዚህ ሀገር ስላለን ብቻ የተጨመሩ ብዙ ነገሮች አሉ። በእርግጥ መምጣቱ መሸለሙ ማለቱ ይሄም አንዱም ለዛ ሰው ሰው በፍቅር አለ የተነጋገር ነው ቀደም ያን ሰው ምን ያህል እንደምትፈቅረው ያን ሰው ምን ያህል እንደምትቀርበው ለዛ ሰው ያለህም ቀረቤታም የሚተመንበት ነገር ነው እንዴት ብቻውን ይቆማል እንዴት ብቻውን እንትል ይላል እሱማ እንዴት አይሸለም ይቀራል የሚባል ነገር ግን ምናበዛው አለን ካቅም በላይ እስከሚሆን በነድረስ ገደብ ሊኖረው ይገባል ነው እንጂ ከነጭራሱ ይሄንን እንትተን የፈረንጁን ባህል ይዘን እንሂድ ማለት ደግሞ ሚካብ
0: አንዳንዴ ለምሳሌ እንደው ሰርጓን ቢሆን ቤት የሚደረገው ነገር ቢቀር ጥሩ ነው አሁን አንድ የዞትር ተሳታፊያችን አተስተተው የጻፈልን ነገር አለ የተቀየረ ነገር የለም ነው የተቀየሩ ብዙ ነገሮች አሉም ግን እኛ እናወራለን እንቀየራቸው ነው ለጥሩ ነገር ምንቀየር ምን ችግር አለው ነው ምን እንድንታለህ
2: አሁን እኮ እንዴት ወሰላችሁ ወንድሞቼ ኢትዮጵያ ቢሆን እኮ ይሄ ብዙ ልምድ አልነበረንም ምናልባት ከዚህ ትንሽ ለየት ያለ ሁኔታ ስላለን ነው እንጂ ኢትዮጵያ ቢሆን ያው የሚጣል ነገር አለ ያይጣላል አንዳንድ ዘፈን ምናምን ሲነሳ ሰው በትንሹ ነው ምሸልም የነበረው አሁን እኮ ይሄ ገደብ የለው ሆነ ገደቡ በጣም ገደብ የለውም ጠቅላላ እንዲያውን መሸለሙ ጥሩ ነው ነገር ግን መጠን ቢኖረው መጠን ቢኖረው ጥሩ ነው ግን እኮ ይሄ ሰው አሁን ሸለምነ ጠቅላላ ወደ ቤቱ ሲመለስ ስንት ገንዘብ አወጣው ብሎ ሂሳብ ያደርጋል
1: እውነት ነው
2: አዎ ሂሳብ ያደርግና አይ ዛሬ ዝም ብዬ ነው ተኛል እንደውም ሁለቱ ባልና ምሽቱ ከሄዱ አንቺ ስንት ሸለምሽ እኔ ይሄን ያህል ሸልሜያለሁ አንቺሳ ይሄን ያህል ያንን በሁለት አርገው አባስተው ሲደምሩት ከመጠን በላይ ሳይያውቁት ብዙ ነገሮችን አድርጎ ይቆያሉ እንደገና መልሶ በዚያ ገንዘብ ላይ ይቆረቆራሉ ማለት ይችላል ይውል
1: እነት ነው
2: ደስተኛ ሆነው ቢሸልሙምና እንደገና ይሳው ሲገቡ ሌላው ሲገባሉና ከዚህ ውጪ ከዚህ ሁኔታ መጠን ቢኖረው በመጠኑ ያደረግለ መጠን ቢኖረው አሁን እኮ ምን ሄደው ለክሽ ለነዚያ ሰርግ ላደረጉት ሰዎች አይደለም ብዙ ምሽፋት አለ ለምሳሌ ለዚያ ሁሉ ተቀላላ ሲሸለም ወይ ለክሽው ብንጥለው እነዚያ ልጆች የተዳሩ ልጆችን እንጠቅማቸው ነበር አሁን እኮ ዝም ብለን ነው
0: በጣም አሁን የቅድሙ አድማጫችን አተስጦታው አንድ ያነሳው ነገር አለ አንድን ሰርግ አጋጣሚ ያርጎ ምንድነው አለ የተዘመነው እዛ የተከፈተው 500 ወንበር ነበር የመጣው እንግዳ ግን 1200 አጥፍ በላይ ሰው ራሱ መጥቶ ደክሞ ራሱ ሳይቀመጥ ይሄዳል እንደዚህ አይነት ነገሮችን ይቀርፋቸው ይገባል በቀድሞስ ቢሆን በእውነት አባቶቻችን አቶ ሙሉ አግዘን ሲጠሩ ወደ ቤት ሲጠሩ ለማን ነማን ይምጡ ብለው ነው ያ አንድ ሀገር ውስጥ ያለው ሰው እኮ አይጠራም ወነቱ ነገር ከተባለ ተመርጦ ነው ባንድ ቀበል የሚጠራ የነበረ አይደለም
2: አዎ ተመርጦ ነው ተመርጦ ሰርግ ሲደረግ ተመርጦ ከሌ መሆን አለባቸው ተብሎ ሂሳብ ተደርጎ እነሱም መምጣት አለባቸው ተብሎ እንዲሁም ምሽፋ የሆነ ሰው
1: የከረዘበት
2: ወዳጅም የሆነ ሰዎች እንደዚህ አይበታሉ እንጂ እንደው ተክላላ ሙላተ ህዝቡ ተገልብጦ እንደዚህ ሀገር አይጥራም እዚህ ሀገር እኮ ሁሉ ሰው ነው በቃ አዝማናው ይወጣል አዝማናው ተክላላ በየቀበሌው በየከተማው ይበተናል ያ የደረሰው ሁሉ ዘመድ ባዳ አይለይም ቀጥታ ዝም ብሎ ይሄዳል አሁን እንግዲህ እነዚህ ክሽ እስከ 400 ክሽዎች ሁሉ ይዘመናሉ እስከ 500 ክሽዎች ይዘመናሉ ከዚያም በላይ ሰው ጥልቅልቅልቅልቅ ይላል በቃ ያልታወቀው እንትን ይላል ሰው ደክሞ ትዶ ሳይቀመጥ እንደገና ተመልሶ እግሩ እየተንቀጠቀጠ በቃ ይመለሳል
0: ይሄ ሁሉ ነገር ያጋጠመኝ ሪሾን አካባቢ ሂጄ ማለት ነው ታሲያ የዞር ታሲያ ነውና ሰው በጣም ስለበዛ መጀመሪያ አልተቀመጥኩም ስራ እንደዋልኩ ነው የሄድኩ እዛ በኋላ ደግሞ ከውጭ ከኮላባን ተሚባለው አቁሜ ደግሞ ተቀጣሁኝና አልተቀመጥኩም ከዛ ተቀጥቻለሁ
1: አልበላለሁ
0: እናስተካክላቸው ጥሩ ነው አቶ ሙሉ እስኪ ለማጠቃለል ሌላ አድማጭ ስላለ መስመር ላይ
2: እና በጣም ጥሩ ነው እና ይሄን ነገር እናሻሽል ይሄን ብናሻሽለው ጥሩ ነው ህብረተሰባችን እየተማረ ቅስም እየወሰድነ አንዳንድ ነገሮችን ራሳችንን እንዳንጎዳ ራሳችንን በተለይ ይሄ በጨለማ ሄደን በጨለማ የምንመለሰው ነገር ከስራ ውለን ይሄ ራሳችንን እየጎዳ ስለሆነ በዚህ ህብረተሰባችን ጥንቃቄ ቢያደርግና ሰው በሰላም ታልኖረ ወድቆ መሰበር ይመጣል። ብዙ የመኪና አደጋ ሁሉች በዚህ ሀገር ሞልቷል። ብዙ ነገር አለና ከዚህ ነገር ራሳችን ጠብቅ ነው። ራሳችን ከጠበቅነ ብዙ ነገሮችን ማድረግ እንችላለን። ራሳችን ከተጎዳነ ግን ሁሉ ነገር ሁሉ ነገር ስለሚቀር በዚህ ላይ ህብረተሰባችን ጥንቃቄ ቢያደርግበት ጥሩ ነው የሚል እምነት አለኝ።
0: በጣም ነው እናመሰግና አቶ ሙሉ። መልካም ቀን
2: ለሁላችን
1: ወንድሞቼ። ሰላም ወልኩ። እሺ፣ ወይዘሮ ክብካብ መስመር ላይ አሉ። ሰላም ጤና ይስጥልኝ፣ እንደምን አደሩ?
0: አለች ፈል እንደገና አላችሁ።
1: እሺ፣ እንደው አይ እኔ አው መቼም ያው
3: ቆይ
1: እንግዲህ እኔ አሁን በእውነት እኔ ሰውዬ ቀደም ሲል የነበሩትን አዳምጥሻል፣ አቶ ሙሉን አዳምጥሻል አደል? በትንሹ እኔ ሰጠኝ ሲዳር የኪሴ ነበረኝ ገንዘብ በሙሉ አውጥቼ ሸልሜ መጨረሻ ላይ ለነዳጅ ባካችሁ ብዬ ለምኝ ተመለስኩ ወደ ቤቴና ይጠየቅልኸው እስከ ዛሬ አልመለሰልኝ።
3: በእውነት ለነደራችሁ አድማጮችን እናንተ የስራ ባልደረቦቻችን በሙሉ በመጀመሪያ በእውነት ዛሬ ስፔሻል የሆነ የምክር አገልግሎት ነበረው። በጣም ላዳመጠው ሰው በጣም ብዙ ነገር ነው የተነካው፣ ከብዙ አቅጣጫ፣ ከኢኮኖሚም፣ ከጊዜም፣ ከጉልበትም እንዲሁም ደግሞ ራሳችንን እና ቤተሰባችንን የጎዳን ሰው ለማስደሰት የምንከፍለውን መስዋዕትነት ያየ ነው እዚህ ላይ እና እያንዳንዳችን ያለው ችግር ነው። ጋዜጠኛችንም ሌላውም ህብረተሰብ የሚያጋጥመውን ችግር ነው እንትን ያል በጣም ነው። ክብር ይስጥልን። እንዲህ ደግሞ የሆነው ደግሞ ምንድን ነው፣ አንዳንዴ ቴክኖሎጂ ለእኛ የሚጠቅመን ያህል ደግሞ እንደገና ጉዳት አለው ማለት ነው። አሁን በፊት ጥሪ በወረቀት ነበረ፣ በወረቀት አስፈ ለከሌ ስጥልኝ ብለ ከዛ ሳይደርሰው ሲቀረ ወይ ስጥ የተባለው ሰው ረሶ ትራስ አድርገው ደግሞ ተዋዋለኝ እዛ ሰው ጋር ትኮራረፋለ ምናምን ነገር። አሁን ይህን ያቃለለው ምንድን ነው፣ ዋትሳፕ የግሩፕ የቤተሰብ ዋትሳፕ የሚባለው ጥሪ የሰፈር አካባቢ ምናምን አለ፣ በዛ ይጠራለኝ የሰውን ልክ አታውቀውም። አንተን በጀትህና የሰውን ኮታ ያስከው ቦታና ሰው የሚመጣው አይገናኝም። እንደዛ ደግሞ የሚሆነው እንዴት ነው? አንተ ያዝ ከሆንክ ነው እንደዛ የሚሆንልህ። ከሰው ማደስ ከሆነ እግርህ ነው የሚታየው፣ እጅና እግርህ ነው የሚታየው። እዚህ ሀገር የማህበራዊ ኑሮ የሚወስድ ነው ከሰው የምትሄደው። ለቅሶ እንኳን ሰው መከራውን ሁሉ ቤት የሚመጣ ነው። ለሰርግ ለአንዱ ሊኖር ይችላል፣ ደስታ ለአንዱ ላይኖር ይችላል። መከራ ግን ማያዳላ ነው፣ ለሁሉ እኩል የሰጠን ፈጣሪ። ለቅሶ እንኳን ሰው ይለይበታል። ማን ይሄዳል እሱ ኢቨን እንኳን ሂዶ እዛ ለቅሶ ወስዶ አንገቴን አልያዘኝም እኔ አንገቴን አልይዘውም።
0: ለማጽናናት ወይም ለሆነለት
3: እንትናችን እያደረገውን ማድረግ ብቻ ነው ያለ እና ይህ ደግሞ ያደረገውን ማድረግ ደግሞ የተሻለ አመለካከት ነው ብዬ አላስብም። አንተ የተሻልኩ ነው መገኘት አለብህ።
0: ከዚህ አንጻር አሁን የበለጠ ለልጆች የማሰብ ሁኔታ አሁንም በጋ ነው
1: የልጆች ቦታ ነው ያህል ይሆን
3: የተሻልኩ መሆን አለብህ። ከቦ ስለሄድኩኝ እኔ ዳ ውስጥ ገብቼ ያን ሁሉ ሰው ልጥራና ብሬ ላስመልስት እንዲ ኪስህን ማሰብ አለብህ። ይሄን ኢኮኖሚህን፣ ቤትህን፣ ቤተሰብህን ከዛ መሄድ አለመሄድ በፍቅር በአላህ አቅርቦት ሊሆን ይችላል። ግን ስለሄድኩለት ይህም ሁሉ ደግሼ እንደዚህ ላድርገሞ አንዳንድ ደግሞ ማይመጣልህ ገብ ሊኖር ይችላለኝ ወይም እንደተባለው ከተባለው በላይ ሆኖ ደግሞ ሌላ እኔ አሁን በባለፈው ያየሁት የሆነች ሰው 200 ወንበር ነው ብላ የጠራች የሄደው ግን ብዙ እንኳን አይደለም እዛ የምትቆምበት መግባት እንኳን የማይቻል
1: እዚህ ላይ ትልቅ እውነት ጥንቃቄ
3: የሚያስፈልገው ነጮች
0: ምንድነው የሚታዘቡ? ነጮች ተጠርተው እኮ ሲመጡ በእውነት አይን አይን ነው ያሳዝንኛል።
3: እኛ ስለምንድን ነው ባለንትኑ እንዴት ይታዘቡ? እነዚህ አበሾችን ፕሮግራም የላቸው ቤተስታን በለቅሶም በምንም ፕሮግራም የላቸውም። እኛ መጠናል፣ እግራችን መጥቷል። ግን ከሀገሪቱ ጋር እኩል እየሄድን አይደለም። አስተሳሰብ 80% 20% ነጥቋል፣ 80% ገና ነው ማለት ነው።
1: እዚ ላይ ምን አለ መሰለሽ? አዎ እዚ ላይ ምን አለ መሰለሽ? አሁን እኛ ትኩረት ሊሰጠው የሚገባው ጉዳይ ምንድነው? በተለይ በእንደዚህ አይነት ከመጠን በላይ ሰው እንደሚመጣልን ያወቅን ትንሽ ወንበር ማዘዛችን ይሄ ነገር ሊቀረፍ ይገባል፣ ሊታሰብበት ይገባል። ቀደም ሲል የተነገረው ሁኔታ ነው። እዚ ላይ ደግሞ ልጆች የሚከፍሉት ዋጋ አለ። እዚ ቦታ በሚሄድበት ሰዓት ያንድ ድግስ በሚደረግበት ቤት ውስጥ ልጆችን ማን ነው የሚያቋጥራቸው? እንግዲህ አንድ ሳምንትም ሁለት ሳምንትም ሊሆን ይችላል። ልጆችን ማን ነው የሚያቋጥራቸው? የልጆች ቦታ ሴት ላይ ነው። እንደዚህ አይነት ድግስ ቦታ በምንሄድበት ሰዓትስ ኦኬ፣ የፈረንጅ ምግብ ስለሆነ የፈረንጅ ምግብ ይበላሉ ይባላል። ልጆች የሚፈልጉትን ነገር ቤት ውስጥ በሚደረግበት ሰዓትስ የሚንከባከባለ ወይ ልጆች የሚመለክታል? ብዙ ልንማርባቸው የሚቻሉ የምንወስዳቸው ብዙ ነገሮች አሉና እንደ ነጭ ሽኑር ማለት አንችልም። ግን የኛ የራሳችን ባህላችን ያመጣ ነው። የራሳችን ለየት የሚያደርገን ነው። ለቅሶ ላይ ቦታም ስንመለከት እኮ ነጮችን ስናያቸው እንዴ ነው አንድ ሰው ሞቶ ለቅሶ ሲሄዱ ስንት ሰው ነው የሚሄዱትኝ? በጣም በቁጥር በጣት የሚቆጠሩ ሰዎች ነው የሚሄዱት።
4: አያቴም ታይቻለሁ። አንድ ሶስት ሰው ነው አራት አምስት ሰው ነው አስር ለመሙላት ከኛ ወስደው የኛ ግን ማለት ሰው ሆኖ ማለት ነው። እንደገና በሰባቱ እንደዛው ይሁን በጣም የሚደገፍ ባህል አይደለም ግን
0: አሁን ትልቁ ነገር መረሳት የሌለባቸው ልጆች ነው። አሁን ልጆች አሉ በጎን በድግሱም እኮ አይታሰቡም። በበጋው ሂሳብ ውስጥ አናስገባቸውም። ብዙ ጊዜ ራሱ ድግስ ሲሆን ለእነሱ የሚሆን አይዘጋጅም።
1: እውነት ነው እሱ ነው
4: ያለው። እንኳን አይደለም በድግስ ደረጃ ሰጠኝ ቤት ውስጥ ሻባት ምናምን የቤተሰብ ሲጠራ እነዛ የሚሄዱ ልጆች እኮ ምንም ታሳቢነት አናደርግም። እዛው ይብላ እንጀራውን በላ ልጫለ ስጋለ ምናምን ነው። እነሱ ይታቀቃል ደስተኛ ነው ላይሉ በዛ ላይ እናመሻለን። ያን ሁሉ እንትን ውስጥ ማስገባት አለብን። አሁን እኮ ባር ሚጽባ ባት ሚጽባ ልጆች እየጠሉ ነው። ለምን እኛ የራሳችን ደስታ ቤተሰብ መሰብሰቡ ብር መሰብሰቡ እንጂ ልጆች በዛ ላይ ደስተኛ ናቸው። ባረግነው ነገር ቴንኪ ይላሉ ወይ ምርጫቸውን እንጠይቃለን ወይ የእነሱን ፍላጎት አማክለን ነው የምናደርገው። ልጁ ይህን ድግስ አልፈልግም መዝናኛ ውሰደኝ ሌላ ሀገር ውጭ ሀገር እንደዚህ አድርጉልኝ እንደዚህ አድርጉልኝ ያንን በፊት የልጁን የልብ እንትን እንጠይቃለን ወይ ነው እኛ ሩጫ ብርላት እንደማስመስልለት ነው የምንረጠው። እና ስለዚህ እኛ አቅማችን ጊዜያችን ጉልበታችንን እኛም በማይጎዳ እና ቤተሰባችን ቤታችን በማይጎዳ መልኩ ማህበራዊ ኑሮውን ማስኬድ አለብን።
0: በጣም
4: ምክንያቱም እዚህ ሀገር ጊዜ ውድ ነው። በጣም ውድ ነገር ጊዜ ነው።
0: አሁን አይቼው ሲዳር እንግዲህ እስኪ እናየው አንዱ 300 ሰው ይጠራል 300 ብቻ ይመጣሉ።
1: አንተ ብቻ ኬሰን ሞቅ አድርገን

0: አይነት ነገር ይያለ ሰዎች ለማስደሰት ይለና አሁን ልጆቻችን በጋ ነው በዚህ በጋ ምን ያስተምላቸው ነው ብዙ ወጣ አለ በዚህ በጋ እና ያንን ነገር እናንተ
1: በጣም ጥሩ ነው ክብካብ ጊዜው ገደበን እና መሰግናለን እዚህ ፕሮግራማችን እንግዲህ ተሳትፏችሁ ይቀጥል
0: እኛም
1: እናመሰግናለን። መልካም ቀን። ያው እንግዲህ አይቼው ጠዋት ፕሮግራማችን ላይ ተጠናቀቀል። አድማጮቻችን በፕሮግራማችን ለተሳተፉት ለቴክኒክ ባለሙያችን ላይ በንሻባት እንዲሁም ኢሊያ እናመሰግናለን። መልካም
2: ይዘርስልን። መልካም ቀን እናመሰግናለን። ሪማራ ሪማራ ሪማራ ሪማራ

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
0: ተነስተልን ክብራትና ክብራን አድማጮቻችን እንደምን ዋላችሁ? እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሸኒ ካፍ ሄት በታሙዝ ታፍሺን ፔባፍ ሲሆን እንደ አውሮፓ ዘመን አቆጣጠር ጁላይ 13 ቀን 2026 ዓ.ም ተመረተ ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሐምሌ 6 ቀን 2018 ዓ.ም ተመረተ ነው። የቀኑ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ዳንኤል ሩኪ ሲሆን የፕሮግራሙ አጠናካሪ ሃና ስፈሮናት፣ የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመነና ሁርቅነሽ እሸቴነን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ ፕሮግራማችን ሰዓቱን ጠብቆ ይቀርባል። ከአድማጮች ጋር የስልክ ውይይት እናካሂዳለን። ስርጭታችን እንደተለመደው እስከ 2 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የሰዓቱ ዜና በሰጠኝ ዘመነ ተዘጋጅቶ ይቀርባል።
2: አመሰግናለሁ ወርቅነሽ። አርስተ ዜና፣ በእስራኤል ብሔራዊ የክነሴት ምርጫ ሊካሄድ 106 ቀናት ብቻ የቀሩት መሆኑን ተገለጸ። በእስራኤል በህገወጥ መንገድ የጦር መሳሪያ ዝውውርና ደገኛ ደንዛዥ እጽ ሽያጭ የተጠረጠሩ 34 ሰዎችን የእስራኤል ፖሊስ ዛሬ በቁጥጥር ስር መዋሉን አስታወቀ። የአሜሪካ ማዕከላዊ እዝ ልዑክ አባላት በሊባኖስ ዋና ከተማ ቤይሩት ከሀገሪቱ ጦር አዛዦች ጋር ዛሬ የመከረ ነው ተባለ። የሆርሙዝን የባህር ወሽመጥ ለመክፈት ያለው ብቸኛ አማራጭ የአሜሪካ መንግስት በጦር ሰራዊቱ አማካይነት የሚያደርገውን ጣልቃ ገብነት ማቆም መሆኑን ኢራን አስታወቀች።

አትላንት ቢካሄድ ኑሮ የአሻር ፓርቲ 24 የፓርላማ መቀመጫዎችን በማግኘት ትልቁ ፓርቲ ሆነ ነበር። የሊኩድ ፓርቲ ደግሞ 23 የክነሴት መቀመጫዎችን ያገኝ ነበር ተብሏል። እንዲሁም በአሃድ የተሰኘው ፓርቲ 15፣ እስራኤል ቤቴኑ 10፣ ዲሞክራቲም 9፣ ኦዝማዩዲት 8፣ ሻስ 8፣ ያዱታ ቶራ 8፣ ሀዳሽታል 5፣ ጽዮኒታ ዳቲት 5 እና አራም 5 የክነሴት መቀመጫዎችን ያገኙ ነበር ተብሏል። በአጠቃላይ በድጋፍ አንጻር ሲታይ ጠቅላይ ሚኒስትር ቢንያሚን ናታንያሁን የሚደግፉ ፓርቲዎች በጠቅላላው 52 የክነሴት መቀመጫ ሲያገኙ፣ እሳቸውን የሚቃወሙና የአረብ ፓርቲዎች 68 የፓርላማ መቀመጫዎችን ያገኙ ነበር ተብሏል። ማን ሀገሪቱን በጠቅላይ ሚኒስትርነት ይምራ ለሚለው ጥያቄ የህዝብ ግምገማው እንደጠቆመው ከሆነ ጋዳይ ዘንኮት 41 ከመቶ እጅ ድጋፍ ሲያገኙ፣ ጠቅላይ ሚኒስትር ናታንያሁ ደግሞ 37 ከመቶ መቀበላቸውን የካን ህዝባዊ ግምገማ ያስረዳል። በመጪው ዓመት የትምህርት ዘመን ወላጆች ለትምህርት ቤቶች የሚከፍሉት ዓመታዊ የገንዘብ መጠን በዚህ ዓመት እንዳለው ተመሳሳይ ይሆናል ተባለ። የክነሴት የትምህርት ቋሚ ኮሚቴ ዛሬ እንደወሰነው የወላጆች የትምህርት ቤት ክፍያ በመጪው ዓመት በዚህ ዓመት እንዳለው ተመሳሳይ ይሆናል ብሏል። ቃል አቀባያችን ሊራን ሆጃይኖቭ ካደረሰን ዘገባ መረዳት እንደቻል ነው ወላጆች ለልጆች የግድ መክፈል ያለባቸው የግል አደጋ ዋስትና አንዱ ሲሆን ለአንድ ተማሪ ቢያንስ 69 ሸቀል ይሆናል ተብሏል። እንዲሁም ለባህል ጉብኝት፣ ለሀገር አቀፍ ወላጆች ማህበርና የመሳሰሉት ክፍያዎች ከ250 እስከ 1300 ሸቀል ድረስ ሊከፈላል ተብሏል። በእስራኤል በህገወጥ መንገድ የጦር መሳሪያ ዝውውርና አደገኛ ደንዛዥን ሽያጭ በተመለከተ የተጠረጠሩ 34 ሰዎችን የእስራኤል ፖሊስ ዛሬ በቁጥጥር ስር መዋሉን አስታወቀ። ቃል አቀባያችን አዳስ ግሪንበርግ ካደረሰችን ዘገባ መረዳት እንደቻል ነው በአደንዛዥ ንግድና በህገወጥ መሳሪያ ዝውውር የተጠረጠሩ ሰዎችን ዛሬ ለመያዝ የተቻለው ፖሊስ በሚስጥር ሰላዮችን በማስገባቱ ነው ተብሏል። በፖሊስ ሰራዊት ኤትጋር የተባለው የምርመራ ክፍል ኃላፊ የሆነችው ኦር ሮቢን ዛላይት ስለ ዘመቻው እንደገለጸችው የፖሊስ ዘመቻ የተለየ ነበር። ይህ በቤዱይ ማህበረሰብ ጠልቀን ለመግባት የመጀመሪያ ሂደት ነው። እስካሁን የቤዱይ ማህበረሰብ ወንጀል በመከላከሉ ትብብር አልነበረውም። ሰርጾ ለመግባት ማስቸጋሪ ነበር። በህብረተሰቡ የተለያዩ እርምጃ ልንወስድባቸው የሚገቡ የተለያዩ አካላት አሉ። ከፊሎች ከሽብርተኛ ድርጅት ጋርም ግንኙነት ያላቸው ናቸው ብላለች የምርመራ ክፍል ኃላፊዋ። የውጭ ዜና። የአሜሪካ ማዕከላዊ እዝ ልዑክ አባላት በሊባኖስ ዋና ከተማ ቤሩት ከሀገሪቱ ጦር አዛዦች ጋር ዛሬ የመከረ ነው ተባለ። የአሜሪካና ሊባኖስ ጦር አዛዦች በቤሩት የተገናኙት የሄዝቦላን ድርጅት ከስድስት የሊባኖስ ቦታዎች ለማስወጣት እስራኤል የጠየቀችውን እቅድ ተግባር ላይ ለመዋል መሆኑን አልአክባር የተሰኘው የሊባኖስ ጋዜጣ ዘግቧል። የሊባኖስ ጦር ውሳኔው ከመንግስት በኩል እንዲተላለፍ እየጠየቀ ቢሆንም ባለው ተጨባጭ ሁኔታ የሊባኖስ አስተዳደር በአሁኑ ወቅት ከዚህ ውሳኔ ላይ አይደርስም የሚል ግምት አለ። በሊባኖስ የዱርዝ ማህበረሰብ መሪና የሀገሪቱ ፓርላማ አፈ ጉባኤ ከእስራኤል ጋር የሚደረግን ስምምነት አስቀድመው ተቃውመዋል ተብሏል። የሆርምዝን የባህር ወሽመጥ ለመክፈት ያለው ብቸኛ አማራጭ የአሜሪካ መንግስት በጦር ሰራዊቱ አማካኝነት የሚያደርገውን ጣልቃ ገብነት ማቆም መሆኑን ኢራን አስታወቀች። ኢራን የሆርሙዝን የባህር ወሽመጥ እንደገና መክፈት እንደ መስፈርት ያስቀመጠችው አሜሪካ በጦር ጣልቃ ገብነቷ እንድታቆምና በሆርሙዝ የባህር ወሽመጥ አዋሳኝ የሆኑትን ሀገራት ሉዓላዊነት ማክበር ብቻ ነው ብላለች። ቃል አቀባያችን ሽሞን ሚጃን ካደረሰን ዘገባ መረዳት እንደቻል ነው በትናንትናው ዕለት ብቻ በሆርሙዝ የባህር ወሽመጥ ያለፉ መርከቦች ቁጥር 6 ብቻ ነው ተብሏል። ይህ በእንዲህ እንዳለ አሜሪካ ባሳለፍነው ሌሊትም በኢራን ላይ እርምጃ ወስዳለች። የአሜሪካ ማዕከላዊ እዝ እንዳስታወቀው በፕሬዝዳንት ትራምፕ ትዕዛዝ መሰረት በኢራን ላይ የተከፈተው ዳግመኛ ጥቃት ኢራናውያን በሆርሙዝ የባህር ወሽመጥ አካባቢ መርከቦችን ማጥቃታቸው እንዲያቆሙ ለማድረግ ነው ብሏል። ባሳለፍነው ሌሊት የአሜሪካ ጦር በኢራን ይዞታዎች ላይ በርካታ ጥቃቶችን መፈጸሙና በሆርሙዝ አካባቢ ብዙ ፍንዳታዎች መሰማታቸውን የኢራን ምንጮች ዘግበዋል። በኢራኗ የሁንዳብ ከተማ ፍንዳታ መሰማቱ ተገልጿል። በከተማዋ አካባቢ የኒውክሌር ተቋምና ለሱ ግባት የሚውል ውሃ የሚዘጋጅበት ቦታ ማለት ጥቃት ተደርሶበታል ተብሏል። የኢራን መሪዎች ለአሜሪካ ጥቃት የአጸፋ መልስ የሚሰጡ መሆኑን አስጠንቅቀዋል። ከአሜሪካ ጋር ትብብር በሚያደርጉ የፋርስ ባህረ ሰላጤው ሀገራት ላይ እርምጃ የሚወስዱ መሆኑን አስጠንቅቀዋል። ትላንትም በተለያዩ የአረብ ሀገራት ላይ የሚሳይል ጥቃት መፈጸማቸው ተገልጿል።
የአሜሪካው ሴናተር ሊንዲሲ ግራም ህይወታቸው ያለፈው

0: ልብ ህመም ምክንያት መሆኑ ተገለጸ። ባለፈው ቅዳሜ በ71 አመታቸው በድንገተኛ ህመም ህይወታቸው ያለፈው የሪፐብሊካን ፓርቲ ሴናተር ሊንዲሴ ግራም ችግር ከልብ ጋር የተያያዘ ሲሆን የዋሽንግተን የህክምና መርማሪ ክፍል ባወጣው የመጀመሪያ ደረጃ ሪፖርት እንደገለጸው የሴናተሩ የሞት ምክንያት ከባድ ህመም በልብ ከባድ ህመም ምክንያት በተከሰተው የደም ቧንቧ መበጠስ ነው ብሏል። ከ1994 ዓ.ም ጀምሮ በአሜሪካ ፖለቲካ ትልቅ ተሳትፎ የነበራቸው ሊንዲሴ ግራም ከ2003 ዓ.ም ጀምሮ በአሜሪካ ሴናት የሪፐብሊካን ፓርቲ በመወከል በአሜሪካ የውጭ ጉዳይ ፖሊሲ ላይ ከፍተኛ እንቅስቃሴ ሲያደርጉ የቆዩ ናቸው። ፕሬዝዳንት ዶናልድ ትራምፕ፣ ጠቅላይ ሚኒስትር ቢንያሚን ኔታንያሁ፣ ፕሬዝዳንት ሄርጾግና ሌሎች በርካታ ባለስልጣናት በሴናተር ሊንዲሴ ግራም ሞት የተሰማቸውን ጥልቅ ሐዘን ገልጸዋል። ጠቅላይ ሚኒስትር ኔታንያሁም ከሴናተሩ የቀብር ስነ ስርዓት የመገኘት ፍላጎት አላቸው ተብሏል። ሊንዲሴ ግራም የእስራኤል የልብ ወዳጅ ነበሩ። በተባበሩት መንግስታት ድርጅት የሚያገለግሉት የእስራኤል አምባሳደር ዳኒ ዳኖ ሊንዲሴ ግራም እስራኤልን ጦሯ ጠንካራ ከሆነ አሜሪካም ጠንካራ ትሆናለች የሚል አቋም ነበራቸው። እስራኤል በደህንነት በኩል ተግዳሮት በገጠማት ጊዜ ከጎኗ የቆሙ እውነተኛ ወዳጅ ነበሩ ብለዋል አምባሳደር ዳኒ ዳኖን ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ጠዋት ባካሄዱት ቃለ ምልልስ። ስፖርት። የእስራኤል የወጣቶች ሴቶች ቅርጫት ኳስ ብሔራዊ ቡድን የብር ሜዳሊያ በአውሮፓ ሻምፒዮን አገኘም። የአውሮፓ ሻምፒዮን የቅርጫት ኳስ ጨዋታ በሊቴ የተካሄደ ሲሆን የእስራኤል ቅርጫት ኳስ ቡድን በፈረንሳያቸው 79-66 በሆነ ነጥብ ተረቶ ሁለተኛ ደረጃን በመያዝ የብር ሜዳሊያ ተሸላሚ ሆኗል። የወርቅ ሜዳሊያውን የፈረንሳይ ወጣቶች ብሔራዊ ቡድን ወስዷል። ይህ በእንዲህ እንዳለ እስራኤል በመጪው ዓመት በቱርክ ኢስታንቡል በሚካሄዱ የአውሮፓ ስፖርታዊ ውድድሮች የምትሳተፍ መሆኑ ተገልጿል። የገንዘብ ምንዛሬ። እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በ3 ሸቀል ሲመነዘር አንድ ዩሮ በ3 ሸቀል ከ44 ሳንቲም ተመንዝሯል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ጨምሮ ለወቅቱ የሚጠበቀው የአየር ጸባይ እንዳለ የዘርፉ ባለሙያዎች ገልጸውልናል። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 29፣ በቴላቪቭና አካባቢዋ 30፣ በሃይፋና አካባቢዋ 29፣ በብኤርሼቫና አካባቢዋ 32፣ በኤላትና አካባቢዋ 39 ዲግሪ ሴንቲግሬድ ነው። ወርቅነሽ፣ ለሰዓቱ ያለን ዜና እዚህ ላይ አበቃ።
1: አመሰግናለሁ ሰጠኝ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን ከዚያም ተመልሰናል። አሁን ወጣ የዘገበ የምናቀርበት ሰዓት ነው። ወርቅነሽ እንዴት ቆየሽ?
1: እግዚአብሔር ይመስገን። ሰላም ነህ?
0: አለን። እንዴት ነው?
1: ሰላም ነው፣ ጥሩ ነው። ምንም አንልም እንግዲህ፣ እግዚአብሔር ይመስገን።
0: ጥሩ። እንግዲህ ፖለቲካው እየተሟሟቀ ነው። የፊታችን ጥቅምት ወር ይካሄዳል ተብሎ የሚጠበቀው ብሔራዊ ምርጫ ተከትሎ በፖለቲካው ዘርፍ እንግዲህ በርካታ እንቅስቃሴዎች እየተካሄዱ ነው። እንዴት ነው ያለው? አዲሶችም ነባሮችም ጥረታቸውን ቀጥለዋል።
1: አዎ፣ አዳዲስ ፖለቲካ ፓርቲዎችም እንዳልከው በዛም በዛም እየተፈጠሩ ነው። ነባሩ ፖለቲከኞች አሁን በክነሴቱ የምናየው እንግዲህ ይህ ሳምንት የዚህ የ25ኛው ክነሴት የመጨረሻ ሳምንት እንደሆነ ነው የሚታወቀው። ክነሴቱ ከመበተኑ በፊት የተለያዩ ህጎችን ለማጽደቅ የክነሴት አባላት ሚኒስተሮች ምንድን ነው እንደውም ማራቶን ያሉት ማራቶን ላይ ናቸው። በጣም ከፍተኛ ሩጫ ላይ እንደሆኑ ነው እየተነገረ ያለውና ዛሬ ያው ሰኞ ቀን በክነሴቱ እንደሚታወቀው የቋሚ ኮሚቴዎች የተለያዩ ቋሚ ኮሚቴዎች ውይይት ያካሄዳሉ። በክነሴቱ ምልዓተ ጉባኤ ቀርቦ ግን ብዙ ህጎች የመጨረሻ ውሳኔ እንዲሰጥባቸው ከፍተኛ ጥረት እየተደረገና ክነሴቱም ጉባኤ እያካሄደ እንደሆነ ነው ያለን መረጃ የሚያሳየው ሰጠኝና፣ ያው እንግዲህ ማራቶን ሩጫ ላይ ናቸው የክነሴት አባላት። ብዙ ህጎችን የመጨረሻ ድምፅ እንዲሰጥባቸው ለማድረግ ነው የሚለው። ከህጎች መካከል በጥምር መንግስቱ አባላት ነው እንግዲህ በአብዛኛው ስልጣን ላይ ባለው መንግስት ነው ብዙ ህጎች እየቀረቡ እንደሆነ የሚታወቀውና የሚታየው። የኦሪት ትምህርት መሰረታዊ ህግ ሆኖ እንዲጸድቅ የቀረበው የህግ ጽንሰ ሀሳብ የመጨረሻ ድምፅ እንዲሰጥበት ቅድሚያ የቀረበ ሀሳብ እንደሆነ ተገልጿል። ሌሎችም የመንግስት ህግ አማካሪዋ ኃላፊነት ከሁለት እንዲለያይ የተለያየ ሰው ኃላፊነቱን እንዲይዘው የሚለው ሌሎችም በተለይ መንግስት ያቀረባቸው የተለያዩ ህጎች እንግዲህ በዚህ ሳምንት ይጸድቃሉ። መንግስትም ለማጽደቅ ከፍተኛ ጥረት እያደረገ እንደሆነ ነው የሚነገረው። ይጸድቃሉ ተብሎ ይጠበቃል ህጎቹ። እንግዲህ ክነሴቱ የበጋውም ወቅት ነው የረፍት ጊዜ። እዛ በኋላ ጥቅምት ላይ ነው እንግዲህ ምርጫው እንደሚካሄድ የተወሰነው፣ ጥቅምት መጨረሻ አካባቢ ፊታችን ጥቅምት። ክነሴቱ የ25ኛው ክነሴት የመጨረሻ እድሜው ላይ ነው ያለው።
0: አዎ፣ እንግዲህ ያው በመንግስት በኩል የሚደረገው ጥረት እንደገለጽችው ነው። የተለያዩ ህጎችን ለማጽደቅ ይፈለጋል። ደግሞ ፓርቲዎች ደግሞ ራሳቸውን አጠናክረው ለመምጣት አንዳንዶች አዳዲስ ፓርቲ አቋቁመናል ብለዋል። አንዳንዶች ደግሞ ያለውን አጠናክረዋል። በሊኩድ ፓርቲ በኩል ደግሞ የፕራይመሪዝ ምርጫ ይጠበቃል። በሌላ በኩል ደግሞ ጠቅላይ ሚኒስትር ናታንያሁ በዚህ በፓርቲ ውስጥ አዳዲስ ሰዎችን ለማስገባት ፍላጎት አላቸው ይባላል። ያም ትላንትና ስብሰባ ሊካሄድ የነበረው በዚህ በሊኩድ ፓርቲ የህግ ኮሚቴ አለ፣ ትላንትና ሊካሄድ ነበር፣ ያ ለሌላ ጊዜ ተብሏል። በፓርቲው አባላትም በኩል ትንሽ ደስተኛ እንዳልሆኑ የተገለጸበት ነገር አለ። ዋናው ትልቁ ነገር እንግዲህ ህጎችን የማጽደቅ ሂደት አለ። ያ እንደው ምናልባት ይሰራበታል ብዬ አላስብም። ምርጫው ከተካሄደ በኋላ አብረው ጥምር ለመፍጠር የሚያደርጉት ጥረት ካልሆነ አሁን ክኔሴት ሊበተን አንድ ሳምንት የተወሰኑ ቀናት በቀረበት ጊዜ ህጉ ጸድቆ መቼ ነው የሚሰራበት የሚለው አጠያያቂ ነው የሚሆነው።
1: አጠያያቂ ነው የሚሰራበት። ምናልባት እንግዲህ ምንድን ነው ተስፋ ጥሩ አይደለ? አሁን ስልጣን ላይ ያለው መንግስት ምናልባት ከተመረጠ ነው በሚቀጥለው ምርጫ እንደገና ወደ ስልጣን ከመጣ እነዚህ ህጎች መጽደቅ ሊጠቅሙ ይችላል። ያው ህጎችን እሱ ነው የሚጠቀምበትና እንደዛ በሚል ተስፋ ነው። ሌላው ደግሞ ከምርጫው ጋር ተያይዞ በምርጫውም አሁን ስልጣን ላይ ያለው መንግስት እንደገና ጥምር መንግስት ማቋቋም የሚችልባቸው ሁኔታዎች አሉ። ለምሳሌ ኦሪት ትምህርት እንደ መሰረታዊ ህጉ ነው እንዲጸድቅ ያው ተቀባይነት አግኝቷል። ግን የመጨረሻ ድምጽ ዛሬ ከተሰጠበት በቀጣይ ሀረዲ ማህበረሰብ አባላት እንግዲህ አሁን ስልጣን ላይ ያለው መንግስት ጋር ጥምር መንግስት የመመስረት እድሉ ሰፊ ሊሆን ይችላል እና ይሄ እንደ ስንቅም ነው ለሚቀጥለው ለሚካሄደው ምርጫና ለሚቀጥለው መንግስት ለማቋቋም ያው ቅድመ ሁኔታ ማመቻቸት ነው።
0: ግን የሻስ ፓርቲ የሃይማኖት መሪዎች አንዳንዶች የትምህርት ክፍል እያስተማሩ በነበረበት ጊዜ ከጋዳይ ዘንኮት ጋር ሁሉ ጥምር መንግስት ሊፈጠር የሚችልበት ሁኔታ የጠቆሙበት እና ጠቅላይ ሚኒስትሩንም የወቀሱበት አሉ የሃይማኖት መሪዎችና እንግዲህ ፖለቲካውም የራሱን ሚዛን
1: ልክ ነው። ፖለቲካ ፖለቲካ ነው። ዞሮ ዞሮ እንዳልከው ከጥምር መንግስት ውጭ ከሚሆኑት ጥምር መንግስት ውስጥ ቢሆኑ የበለጠ መብታቸውን የማስከበሩ ሁኔታ ስለሚኖር የሀረዲ ማህበረሰብ አጋጣሚውን አይጠቀሙም
0: የሚባል
1: እንደዛ አይነት ነው። እና የሀረዲ ማህበረሰብ በተለይ አጋጣሚውን የማይጠቀሙበት እድል የለም በአብዛኛው የሚገርመው ግን መንግስት ሆኖ የሚቋቋመው ማህም ይቀርቡ ህጎችን ጠብቆ ሊሄድ የሚችል ይሆናል እየተባለ ነው። እንግዲህ ዋናው መንግስት ይቋቋም አይነት ነገር አይታወቅም። እንዲኖር ከቻለ እንግዲህ እና ያለን ከመርጫ በኋላ ያለው ሁኔታ ጥሩ። ወደ ቀጣይ ርዕሰ ጉዳይ ስናልፍ ኢራንና በአሜሪካ መካከል ያለው ውጥረት አሁንም መፍትሄ አላገኘም። ከባድ ነው እንግዲህ ሁለቱ ሀገራት መካከለኛው ምስራቅ የጦር አውድማ እንዳደረጉት ነው ያለና እንዴት ነው ያለው ሁኔታ?
0: ሁለቱ ትክሻ ለትክሻ ከተሞካከሩ በኋላ ማሸናነፍ ያለ አይመስለኝም በሁለቱ ሀገራት መካከል። እስራኤልና አሁን ለጊዜው በጎን አስቀምጠዋታል። አሜሪካና ኢራን አሁን ድርድሩን ወደ ጎን ተወት በማድረግ በሆርሙዝ የባሮሽ መጣ አካባቢ ባለው የመርከቦች እንቅስቃሴ ምክንያት አሜሪካ ያው ጥቃት እየፈጸመች ነው። በተለይ ኢራን የሆርሙዝን የባሮሽ መጥ ከዘጋች በኋላና የአሜሪካ በዛ አካባቢ በኢራን ይዞታዎች ላይ ጦርነት መክፈቷ ወይም ደግሞ ጥቃት መፈጸማ ያም ደግሞ ኢራን ያጸፋ መልስ እንድትሰጥ በተለያዩ ሀገራት ላይ የአሜሪካን የጦር ሰፈሮች እንድታጠቃ አካባቢው ሀገራት እንድታጠቃ ምክንያት ሆኗታልና የሁለቱ ሀገራት ሁኔታ ከዲፕሎማሲያዊ መንገድ ቁጭ ብለው ተወያይተው ለዚህ ለቆየው ችግር መፍትሄ ይፈልጋሉ ስንባል እንደገና ደግሞ ሆርሙዝ ተዘጋ እኛም እርምጃ እንወስዳለን እያሉ ያው አሜሪካው ፕሬዝዳንትም እንግዲህ ይሄ ነገር ያበቃለት ነው ብለው ነበር ዲፕሎማሲያዊ ጥረቱና ካበቃለት በዚህ ሁኔታ ነው ወይ የሆርሙዝ የባርቦሽ መጥ እንደሚታወቀው በጣም ብዙ የንግድ መርከቦች በተለይ ነዳጅ እና የተፈጥሮ ጋዝ የጫኑ ሌሎችንም ማዕድናት የጫኑ መርከቦች የሚያልፉበት ነው እና በዓለም ኢኮኖሚ ላይ ያለው ተጽዕኖ በጣም ከፍተኛ ነው። አሁንም ያንን ከፍተኛ ነገር የሚያመጣ ነው ድርጊቱ እና ኢራን ደግሞ አሁን ይከበርልኝ የዛ ሉዓላዊነት እንግዲህ በኦማን እና ኢራን ግዛት መካከል የሚገኝ ነው ይሄ የሆርሙዝ የባሮሽ መጥ። አሜሪካ ጣልቃ ትግባ ሌላው እንደነበረው እንከፍተዋለን የሚል ቅድመ ሁኔታን ያስቀመጡበት አለ። አሜሪካ ደግሞ ያለምንም ነገር ሌላ ክፍያ ሳይሆን የባህር መርከቦች ሰላማዊ እንቅስቃሴ ከጦርነቱ በፊት እንደነበረው መሆን አለበት የሚል ነው። ያው ጦርነቱ እየባሰ ሲሄድ ኢኮኖሚውን ነው የሚጎዳ ለማንም የሚጠቅም መስሎ አይታየኝም። እንግዲህ ምናልባት ይሄ የዓለም የእግር ኳስ ዋንጫ ጨዋታ ካለቀ በኋላ ወይ ረጋ ብለው ይወያዩበትና መፍትሄ ይፈልጋሉ አሊያም ደግሞ ወደ ጦርነቱ የከፋ ይሄዳል የሚል ስጋት አለ። ምጨምሪው ካለ
1: አስቸጋሪ ነው እየከፋ ይሄዳል። ምናልባት በኢራን በኩል ጦርነቱ እንዲያቆም የሚፈልጉም አይመስሉም በስምምነትና እንደውም ያጠቁበት አጋጣሚ እድሉ የሚሰፋ ይመስላል። አሁን በኢራን በኩል ያለው ሁኔታ ስናይ እንግዲህ አሁን ባለው ተጨባጭ ሁኔታ እንዳልከው በሆርሙዝ የባህር መስመር የሚያልፉ መርከቦችን ኢራን ጥቃት ታደርሳለች። አሜሪካ ደግሞ የዛን አጸፋ ስትመልስ ኢራን ምንድን ነው የምታደርገው? በአካባቢ ባሉ ሀገራት የአሜሪካ የተለያዩ ተቋማት ያሉበትን ቦታ ትደበድባለች። እና አሁን አሜሪካ ባሳለፍነው ሌሊት በኢራን በተለያዩ ከተሞች ከባድ ጥቃት ማድረሷን ነው ያሳወቀችው።
0: ለአራተኛ ጊዜ እንግዲህ በአንድ ሳምንት ለሁለተኛ ጊዜ ትላንትም ዛሬም ሌሊት እንደገና በተከታታይ ሁለት ሌሊት በአንድ ሳምንት ውስጥ ደግሞ ለአራተኛ ጊዜ።
1: አዎ በጣም ሰፊ ነው ጥቃቱ። በተለይ የወደብ ከተሞች ቡሽካር እና ባንደርስ አባስ የተባሉ የወደብ ከተሞች ላይ ከባድ ጥቃት መድረሱ ተገልጿል። በአሜሪካ መከላከያ ሰራዊት በኩል በሌሎችም በርካታ ከተሞች ላይ ጥቃት ደርሷል። የተለያዩ ደሴቶች ላይ እንግዲህ ኢራን በጣም እየተደበደበች እንደሆነ ነው የሚነገረው። በኢራን በኩል ደግሞ ኢራን ምንድን ነው የወሰደችው ያጸፋ ምላሽ? በኩዌት የሚገኘው እንግዲህ እንደሚባለው እንደሚወጣው መረጃ ነው እኛ ያለው መረጃ ነው የምናቀርበው። በኩዌት በሚገኘው የአሜሪካ መከላከያ ሰራዊት ካምፕ ወታደራዊ ካምፕ ላይ የነዳጅ ማከማቻዋንና ሌላም የአየር መቃወሚያዋን አውድመናል ይላሉ ደግሞ እንግዲህ ኢራን አቤታዊ ዘብና ያለው ሁኔታ ጥሩ አይደለም። ይህ ነገር ሲሆን ኩዌትስ እየተጎዳች አይደለም ወይ? እንግዲህ አካባቢው ሀገራት በጣም ጉዳት እየደረሰባቸው ነው። ለዛ ነው መካከለኛው ምስራቅ እንግዲህ የጦር ውድማ ሆነ የሚያስብለውም እና ያለው ሁኔታ ከባድ ነው። ይህ ጦርነት እየተካሄደ ያለው የአሜሪካ መከላከያ ሰራዊት መካከለኛው ምስራቅ ድረስ መጥቶ ነው እና መካከለኛው ምስራቅ ከባድ ዋጋ እየከፈለ ነው። ኢራን ደግሞ እንደ ፍላጎቷም ይመስላል የአካባቢው ሀገራት የበላይነት በአካባቢው ሀገራት ሲታይ አሁን እሷ የበላይነት ያገኘችም ትመስላለች። ጭራሽ እኮ
0: በአንድ በኩል ደግሞ 40 ቀን ተደብድበው ከዛ በኋላም ራሳቸው
1: አሁንም አቅም አላቸው
0: ጽናታቸው እና አቅም መኖራቸውም ራሱ ምንድን ነው ሲደበደብ የቆየው ያሁሉ እርምጃ ምንድነውም ብሎ ጥያቄ አስነሳል።
1: በጣም የሚገርም ነው። በርግጥ ያለው ወታደራዊ አቅም አሁንም አላቸው። የዓለም አቀፉ የአቶሚክ ቦምብ ተቆጣጣሪ ተቋም እንዲገባ ማንፈቅድ ማናስገባም ብለዋል የኢራን የውጭ ጉዳይ ሚኒስትር ዛሬ እንግዲህ ባወጣው መልእክት። እና ወደ ስምምነቱ የሚሄዱ አቅጣጫም በጣም አስቸጋሪ ነው ያለው ሁኔታ። ኢራን ተስማማለች ወይ በቀረበላት ሰነድ አስቸጋሪ ነው ምላሹና ያለው ሁኔታ።
0: ስምማታቸው አይቀርም አንድ ቀን ጊዜ ይወስዳል ነው እንጂ
1: ምናልባት እንግዲህ ከደከመች በኋላ።
0: አዎ በዚህ ሁኔታም ሁሉ ቀን ጦር መሳሪያ እንደተማዘዙ የሚቆዩበት ሁኔታ የለም።
1: እሱማ ወጦርነት አይዘለቅም መጨረሻ ይኖረዋል።
0: 47 ዓመት የተዘጋጁበትን ሁኔታ በተወሰነ ጊዜ ማጥፋት ቀላል አይደለም። አሜሪካም ለእስራኤል ፈታኝ ሆኖ የቆየው ያ ነው። ለማንኛውም እንግዲህ እናየዋለን። ወደ ሌላው ርዕሰ ጉዳያችን ስናልፍ ወርቅነሽ፣ እስራኤል ወዳጅ የሆኑት የአሜሪካው ሴናተር ሊንዚ ግራም ባለፈው ቅዳሜ በድንገት ህይወታቸው ማለፉ ተሰምቷል። በአሟሟታቸው ዙሪያ ብዙ ነገሮች ይባላሉ። አሜሪካ መንግስትም የሰጠው መግለጫ አለ። እንዴት ነው
1: የሰውየው መሞታቸው? በመጀመሪያ ሞታቸው በጣም በእስራኤል በኩልም ከባድ ሀዘንን ፈጥሯል። እንዳልከው በአሜሪካ ብቻ አይደለም፣ ለአሜሪካም እንዲሁ ዝም ብሎ ሴናተር ተራ ሴናተር ሳይሆኑ በጣም ወሳኝና ለሀገሪቱ ብዙ ነገር የሰሩ በደህንነቱ በኩል አመጣጣቸው የመጡት ከአሜሪካ መከላከያ ሰራዊት ነው። የሴናተር አባል ከመሆናቸው በፊት በመከላከያ ሰራዊቱ በአየር ኃይሉ አገልግለዋል። የህግ ባለሙያ ናቸው። በህጉም በወታደራዊ ዘርፍ በፍርድ ቤት እንደሰሩ ነው የሚታወቀው። ከዛ በኋላ ነው ካሮላይናን የደቡብ ካሮላይናን ወክለው የሴናተር አባል የሆኑት። በሞታቸው በጣም አሜሪካ ውስጥም ከባድ ሀዘን ነው የተፈጠረው። በዋይት ሀውስ ቤተ መንግስት የአሜሪካ ሰንደቅ ዓላማ ዝቅ ብሎ እየተውለበለበ ነው በሳቸው ሞት ምክንያትና የሴናተሩ የአሜሪካ እንግዲህ ኮንግረስ የህግ ጉዳይ ቋሚ ኮሚቴ ሊቀመንበር ሆነው አገልግለዋል። የበጀት ጉዳይ ቋሚ ኮሚቴ አባል ነበሩ። የተለያዩ ቋሚ ኮሚቴዎች አባል ናቸው። በሴናተር ውስጥ ቁልፍ የሚባሉ ሰው ናቸው። በጣም አዋቂ የህግ ባለሙያና ወሳኝ በውጭ ፖሊሲ በጣም ከብዙ ሀገራት ጋር አሁንም ከዩክሬን በተመለሱ በተወሰነ ሰዓታት ውስጥ ነው ህይወታቸው እንዳለፈ የተነገረው። በዩክሬንና በሩሲያ መካከል ያለውን ጦርነት ለማስቆም ጥረት ያደርጉ እንደነበር፣ ዩክሬንን በጣም ያግዙ እንደነበረ ነው የተነገረውና ሞታቸው ለእስራኤል የቁርጥ ቀን ወዳጅ ናቸው። ምንድን ነው እንደውም አንድ አሁን ደምቆ እየተሰማ ያለ ንግግር በእስራኤል መገናኛ አውታሮች፣ የአሜሪካ ህዝብ ከእስራኤል ህዝብ ጋር ያለውን ወዳጅነት ካቆመ፣ እስራኤልን ካልደገፈ እግዚአብሔር ከአሜሪካ ህዝብ ጋር ያለውን ወዳጅነት ያቋርጣል። ስለዚህ የእስራኤል ህዝብ ሲደበደብ፣ የዘር ማጥፋት ድርጊት ሲፈጸምበት ዝም ብዬ አላይም ብለው ነው የሚናገሩትና ለእስራኤል በጣም የቁርጥ ቀን ወዳጅ ናቸው። እንዳልከው ጠቅላይ ሚኒስትሩም አሁን ለቀብራቸው ለመሳተፍ ፍላጎት እንዳላቸው እየተገለጸ ነው። የእስራኤል መሪዎች ጥልቅ ሀዘን እንደተሰማቸው ሀዘናቸውን እየገለጹ ነው ያሉትና በጣም በኢራን ላይ የሚካሄደውን ጦርነት ራሱ በርካቶች የአሜሪካ መሪዎች ሲቃወሙ እሳቸው ይደግፉ እንደነበር፣ አሸባሪ መንግስት ነው የመጨረሻ እርምጃ መወሰድ አለበት ሲሉ እንደነበር፣ ጦርነቱን ሲደግፉ እንደነበር እና መጨረሻም ለሰላም ያለውን አማራጭም ጥሩ እስኪንያቸው ብለው ሀሳብ ሰጠው እንደነበረ ተገልጿል። አሟሟታቸው እንግዲህ ትናንትም በኢራን መገናኛ አውታሮች እንዳየ ነው፣ በመንግስት መገናኛ አውታሮች ይሄ ገና ጅማሮ ነው፣ ጀመርን እንጂ አልጨረስንም፣ ብቀላ ነው እኛንን እንግዲህ በእነሱ አማካኝነት ተመርዘው እንደሞቱ ተናግረዋል። ግን መረጃ የተረጋገጠ መረጃ እንደሌለ ነው እስካሁን ባለው ሁኔታ። ዶናልድ ትራምፕም በልብ ህመም ህይወታቸው እንዳለፈ ተናግረዋል፣ የተረጋገጠ መሆኑን ተናግረዋል። ያለው መረጃ እንደዛ ነው የሚያሳየው። ግን ምናልባት ተመርዘው ሳይሆን አይቀርም የሚለው ነገርም በአለማችን በጣም በርካታ መገናኛ አውታሮች እየተወያዩበት ነው ያለና
0: ብዙ ነገር ሌሎች
1: ኢራን ብለዋል። እንግዲህ
0: የዋሽንግተን የምርመራ ቡድን እንደገለጸው ግን በልብ በከባድ ልብ ህመም የደም ቧንቧቸው ተዘግቶ ችግር ተፈጥሮ ነው ያለበት ሁኔታ አለ። ኢራናውያን ደግሞ ለራሳቸው የፖለቲካ መጠቀሚያ ሊያደርጉት የሚችሉበት ሁኔታ ስላለ
1: እንግዲህ እኛንን ብለዋል፣ እኛንን የገደላቸው ብለዋል፣ በይፋ ነው ያሉት። እንግዲህ የሚገርም ነው ደግሞ በይፋ እንደዚህ መናገራቸው እና ገና ጅመራ ነው፣ ሌላ እንቀጥላለን ብለዋል። እንግዲህ ያለው ሁኔታ እንዳልከው በምርመራ የሚረጋገጥ ነገር ካለ ውሎ አድሮ እናያለን። አሁን ባለው ሁኔታ ግን ምንም ተጨባጭ መረጃ እንዳልተገኘ ነው መመረዛቸውም በሰው እጅ መሆኑ ሞታቸው መረጃ እንደሌለ ነው የሚነገረው።
0: ጥሩ እንግዲህ ነፍሳቸውን ይማር። በ71 ዓመታቸው ነው ህይወታቸው ያለፈ። ብዙ ሰርተዋል። ጥሩ በመስራታቸው ጥሩ ወዳጅ በመሆናቸው በጥሩ እየተነሱ ነው። በህይወት እስካለን ድረስ ጥሩ መስራት
1: ወሳኝ ነው በጣም ከሞት በኋላም እንግዲህ ስም በጥሩ እንዲነሳ ያደርጋል መልካም ስራ ከመሬት በላይ ይቀራል እውነት ነው ታይቀርም ለሆነ እውነት ነው እሺ ወደ ቀጣይ ዝግጅት እንለፍ ወደ ሳምንታዊ ፕሮግራማችን እናልፋለን
2: ከስራ ዓለም በዚህ ፕሮግራም በአሰሪና በሰራተኛ መካከል ከሕግ አንጻር ያለውን መብትና ግዴታ እንዲሁም በስራ ዓለም ያለውን ሂደት እናቀርባለን። አዘጋጅና አቅራቢ ወርቅነሽ ሸቴ።
1: ጤና ይስጥልን የተከበራችሁ አድማጮቻችን፣ ሳምንታዊ ፕሮግራማችን ጀምሯል። በዛሬው ዝግጅታችንም ከሕግ ጠበቃ ማሙዬ ዘሬ ጋር በስራና በአሰሪና በሰራተኞች መካከል ስላለው ግንኙነት እንወያያለን። ዛሬ የምንወያይበት ርዕሰ ጉዳይ ሄብራት ኮሃዳም ወይም ካብላን የተባለ በልምድ ይጠራል። እንግዲህ ሕግ ጠበቃ ማሙዬ ዝርዝር ሁኔታውን ያስረዳናል። በዚህ ዙሪያ የምንወያየው የሕግ ጠበቃ ማሙዬ ዘሬ ስልክ መስመራችን ላይ ነው። ቀጥታ ወደሱ ነው የምናልፈው። የሕግ ጠበቃ ማሙዬ ጤና ይስጥልን፣ እንደምን ዋልክ?
3: ጤና ይስጥልኝ ወርቅነሽ፣ ለአንቺም እና ለህብረተሰቡን ለአድማጮቻችን እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን።
1: እናመሰግናለን ስለተለመደው ሙያዊ ትብብርህ። ዛሬ ደግሞ እንግዲህ በሄብራት ኮሃዳም ዙሪያ ነው የምንወያየው። እንግዲህ በዚህ ኮሃዳም በተባለው ድርጅት ዙሪያ ሰራተኞች የሚያገኙት ጥቅማ ጥቅምና መብታቸው ምን ይመስላል?
3: ጥሩ። እንግዲህ ወርቅነሽ፣ እንግዲህ ቃብላኔ ኮሃዳም ወይም ኦብዴ ኮሃዳም የምንላቸው እንግዲህ ተወሰነ ተቋም የተወሰነ ሚፋል እንደ ምሳሌ እንግዲህ ነገሮችን እንደ ምሳሌ እየወሰድን ብናስረዳ ለህብረተሰቡም እንዲረዳው ይሄ ይመረጣል። እና እንግዲህ አንድ ተቋም የሚካሄደው በሰራተኞች ነው። እንግዲህ እዛ ቦታ የተለያዩ ሰራተኞች መጥተው በተለያዩ መንገዶች ነው የሚመጡ። አንዳንዶች የቋሚ ሰራተኛ ናቸው እዛ ቦታ። የቋሚ ማለት እንግዲህ ሚፋሉ ከተመሰረተ አንስቶ ወይም ደግሞ ታንድ ጊዜ አንስተው ብዙ አመት ይሰሩና ይዛው የሚፋሉ የሚገባቸው እንትን መብትና ደንብ አለ። ስንት ነው የሚከፈላቸው? በሰዓት ሻውት ነው ሳፍ ስንት ነው የሚወስዱ? ወይም ደግሞ የተለያዩ መብቶች ስጦታዎችን ከረንሽታል ሞት ከረን ፔንሲያ ምንላቸው ለዛ ሰራተኛ ያለው ገቢ ከማስቆረጡ ከደሞዙ ሌላ ያለው ገቢ ይቀበላል። ይሄ የተቋሚ ሰራተኛ ነው። እንግዲህ 5 አመት የሚሰራ 7 አመት የሚሰራ 20 አመት የሚሰራ እዛ ሚፋል ደግሞ እዛ ተቋሚ ደግሞ ሌላ ሰራተኞች ይመጣሉ። እነዛ ሰራተኞች አመጣጣቸው በሌላ ምክንያት ነው። የተወሰነ አቋም አለ። እነዛን ሰራተኞች ሚልክ ህብረት ኮሃዳም እንላቸዋለን። ማለትም ያን ሰራተኛ መልምለው የሚያመጡት ወደዛ ቦታ ያመጡና ግን እዛ ቦታ ተገባ በኋላ የሚሰራው ስራ አንድ ነው። እንደ ተቋሚ ሰራተኞች አንድ ነው ስራው፣ ተመሳሳይ ነው። እሱ ግን እነዛ ሰዎች ተቋሚ ሰራተኞች ለየት አድርጎ የሚያሳየው ምንድን ነው? አንደኛ የመብቱ ሁኔታ ደሞዙ አንድ ሊሆናል። ግን ይሄ ከረንሽታ ልሙት የምንለው ከረን ፔንሲያ የምንለው ጌሜል የምንለው እንግዲህ ወዘተ ብዙ ናቸው። ያን ልክ እንደ ቋሚው ሰራተኛው ላይቀበል ይችላል። መቼ ነው ያን ስጦታ የሚቀበለው? ከ9 ወር በኋላ ነው። እንግዲህ
1: ይህ ጊዜ ገደብ አለው።
3: አዎ ገደብ አለው። እንግዲህ ያን አቋም ያን ሰውዬ መስራት ተጀመረ አንስቶ ከ9 ወር በኋላ ያን ሰራተኛ መደባዊ ሰራተኛ አድርጎ ወደሚፋሉ ማግባት አለበት። ማያገባ ከሆነ የመሰናበቻ ደብዳቤ ሰጥቶ ማባረር አለበት። ያ ማረክ ከሆነ ህጉ ያስገድደዋል። ማለትም ቢፈልግም ባይፈልግም ህጉ በቃ አስገድዶ ያሰራተኛ ተቋም የሰራተኛ ሆኖ ሌላው የሚያገባውን የሚቀበለውን ገቢ ይቀበላል ማለት ነው። እና እዚህ ላይ ለየት አድርገን ማየት ያለብን ወርቅነሽ፣ ሁለት የተለያዩ እንትን ኮሃዳም ማለት ኦብዴ ኮሃዳም አሉ። አንዱ ይሄ አሁን ካልኩት ከተቋሚ ቦታዎች ሂዶ የሚሰራ ስራውም ልክ እዛ ተቋሚ ሰራተኞች እንደሚሰሩ የሚሰራ ለምሳሌ እንውሰድና ለህብረተሰቡ እንዲመቸው። አሁን አንቺና እኔ የምንሰራበት እኔም የመንግስት ሰራተኛ ነኝ፣ አንቺም የመንግስት ሰራተኛ ነች። አሁን እኛ ጋር እኛ ዳር ግን ወይም ታንቺ ጋር ህብረት ቆሐደ የሚልኳቹ ሰዎች አሉ የተወሰነ ጊዜ
1: አዎ አዳዲስ ሰራተኞች ወይ ምስራቹ ሁኔታ ላይ የተያለ አዎ
3: ከደግ እነሱ ይመጡ ምንሰራው ሰራ ስራ የተመሳሰለ ይሆናል
1: ግን ድርጅቱ ተመሳሳይ ነው አንድ ድርጅት ነው አዎ
3: ትክክ መብታችንና ገቢያችን ግን ሌላ ነው ህዘጤ ወር በኋላ ያን ምንሰራበት ቦታ ግዴታ አለበት ያን ሰውዬ ወደ ህብራው ወደ ቦታው አስገብቶ ልክ እንደ ሌላው መክፈልና የሚሰጡትን የሚቀበለውን ስጦታዎችን መስጠት ሌላው ደግሞ ሌላው የሱገያ እንትን የቆሐዳም ሁኔታ ደግሞ በሽሚራ በኒካዮን ሚሰሩ ሰዎች ናቸው
1: እነዚህ የጉልበስራዎች
3: እነዚህ ወይም ደግሞ ቢኒያን
1: ግንባታ ስራ
3: አዎ ቢኒያን ሚሰሩ ሰዎች እነዚህ ይሄን አሁን ምንለውን መብት አይቀበሉም ለምን እነሱ የሚሰጡት ሰራተኛ ነው ማለትም የተወሰነ እንትን የተወሰነ
1: ድጋፍ
3: ሰው መርጠው አሁን ምሳሌ እንወሰድና ይሄ ቢኒያን የሚሰሩ ሰዎች ቢኒያን የሚሰሩ ሰዎች አሁን አብዛኛውን ጊዜ እንደምናውቀው ውጭ ሀገር የሚመጡ ናቸው ወይም ደግሞ እዚህ ሀገር በተለያዩ እንትኖች የሚመጡ ስለሆነ እነሱ
1: መቼም ህንጻ ስራ ግንባታ በአብዛኛው ለሰው ግልጽ ነው እና ማናቸው የሚሰሩ
3: ነው እንደዛ ስለሆነ እነሱን የሚያመጣቸው ሰው ከዛ ኸብራ አሁን ያን ቢኒያን የሚሰራው ኸብራ ነው ልክ እንደ የህግ ጠበቃዎች እንደ ኦርኸይዲ እንደ ማንደሶች የራሱ ሰራተኛ ያረጋቸው የዛ ቢኒያን እንትን ቀብላን
1: ቋሚ አይሆንም ቋሚ ሰራተኛ አይሆንም
3: ቋሚ ሰራተኛ የሚመጡት ለተወሰነ ለሁለት አመት ይሆናል ለሶስት አመት ይሆናል እዛ የተወሰነ ገንዘብ ከፍላቸው በተስማሙት ሁኔታ ግን ኋላ የተወሰነ ጊዜ ቆይተው አመትም ሆነ ሁለት አመትም ሆነ ሶስት አመትም ሆነ ሁለት ወርም ሆነ የከነንሽታልሙ ወይም ደግሞ የተለያዩ ስጦታዎች ምንላቸው እነሱ መጠየቅ አይችሉም ለምን ሲገቡ እዛ ስራ ይሄን አግባብ አውቀው ነው ይገቡ ህጉም ሰራተኛውን
1: መፍቴላቸው ምን ይመቀበል
3: አሰሪውን
1: ምንድነው አይቀበሉም ስላል ያው ሲገቡ ከዚህ ስራ መፍት እንደሌላቸው አውቃሉ ይሄን ይመቀበል መፍቴላቸው
3: ትክክል ያውቃሉ ማለትም እኔ አሁን እንትን ቢኒያን ለመስራት ተያርኩኝ ይሄ ቢኒያን እስከ ይሄ ቢኒያን 9.9 እንትን ፎ እንትን ሆነም 10 ሆነ ያነስ እስከሚያልቅ ተገባብቼ ሄዳለሁ ስንት እንደሚከፍሉኝ ሀያሽም ሆነ ሰላሽም ሆነ ያንድ የምከፍሉ አውቄ
1: በቁርጥ ማለት ነው
3: አዎ ምን እንደ ባልቀበልም አውቃለሁ ያ ስለሆነ ኋላ እንትኑ ይሄ የተስማማነበትን እንትን ስምምነት ሲያልቅ እጀመጥቼ የተወሰነ አመት እኮ ሰርቻለሁ እና ይሄ ግባኛል ብዬ መጠየቅ አልችልም እና ስለዚህ ኦቶዳበር ማለትም ይሄው እንትን ይሄ ንካዩ ምናም የሚሰሩትን ያናሰሪ ወይም ያና ህብረት ቆሐዳ የሚያመጣው የተወሰነ ሰዎችን አመጥቶ ለአንድ ቦታ እነዚህ ንካዩ የሚያረጉ ሰው ናቸው እና ያ ተቋሚ አንቺ መሰረብ ቦታ ምን የመሰረበታ ምናያቸው በየቀኑ ምናያቸው ኦብዴ ንካዩ ናሉ እነሱ ልክ እንደኛ ኦብዴ ህብራ ማለትም የዛ ተቋሚ የሰራው መግበታ አይችሉም ይሄንም ያስረዷቸዋል እውነት ለምና ያስረዷቸው እናንተ ምሰሩት እኛ ሰራተኛቹ አሰሪያቹ ሌላ ነው ከዚህ መስራታችሁ ነው አሰራችሁ ሌላ ነው ያውም ይሄ ህብራት ቆሐደም ይቀያየራሉ አሁን ያን ቦታ እንግዲህ ጨረታ ስለሚያወጣ አሁን አንቺ ምሰራበት ቦታ የተለያዩ እንትን የህብራት ቆሐደም ነው ኦብዴን ከሚያመጧቸው በየአመቱ በየሁለት አመቱ በየሶስት አመቱ ጨረታ ሆኖ ሌላ ህብራት ቸልቆ ቆሐደም ደግሞ ይመጣልኝ እነዛን ሰራተኞች ዳን ይሰሩትን የመውሰድ ፍቃድ ካለው መውሰድ ይችላል ግን ግዴታ የለበትም ግን መብታቸው ያ ህብራ ቆሐደም ሲለቅ መብታቸው ይጠበቃል ምን ማለት ነው ፒቱ የሚወስዱ ደሆነ ፒቱ እንትን ይሄ አዎ መስጠት አለበት የፔንሲያቸው ሁኔታ የዚህ የጦራታ የሚሰበሰበላቸው ገንዘብ ይጠበቃል ስራ ደግሞ አግንቱ ወይም የሚቀይረው ህብራ ጋር ተስማምቶ እነዛ ስራ ማስቀረት አለበት አተበቀር ሌላ ስራ መስጠት ግዴታ አለበት ምን ማለት ፈልጌ ነው የሰራተኞች ህብረት ቆሐደም የሚሰሩም ሰራተኞችን መብታቸው አለ ማለትም ይሄ ሰራተኛ ህብረት ቆሐደም የፈለገው ማድረግ አይችልም በተወሰኑ ነገሮች መብታቸው የተጠበቀ ነው ለማለት ፈልጌ ነው
1: እንግዲህ ሁለት ናቸው ነው ያልከው ይሄ በቃ ማሙዬ ሁለት አይነት ናቸው አንዱ በተቋራጭ በስከዚህን ጊዜ ድረስ ብሎ የሚያስገባ ለምሳሌ የግንባታ አንስተሃል እንደምሳሌ የግንባታ ስራዎች ስራው እስኪያልቅ ድረስ ያው የተወሰነ ጊዜ ሊወስድ ይችላል በጊዜ ላይ ገደብ ይችላል ስራው እስኪያልቅ ብለው ይገባሉ ሌላው ደግሞ እስከ 9 ወር ድረስ የጊዜ ገደብ የሚሰጣቸውና 9 ወር በኋላ የሚጠይቁ እንግዲህ ድርጅቶች የተለያዩ ናቸው ማለት ነው ወይስ የስራው አይነት ነው
3: የስራው አይነት ነው እንግዲህ አሁን እንዳልኩትኝ ካንቻ ጣገበም እና ጣገበም ህብረት ቋሐደ የሚሉቋቸው ሰዎች አሉ ለ9 ወር ብለው እንግዲህ እዛ 9 ወር በኋላ ያን አሰሪ ወይም ማባረር ወይም ደግሞ ልክ ተቋሚ ስራ አድርጎ ማግባት አለበት ያማራ ከሆነ ህጉ ነው የሚያስገድደው ጥያቄ የለም አንድያው እዛ ቦታ ደግሞ አሁን እንዳልኳቸው ይሄ እንትን ንካዩም ያረጋሉ ወይም ደግሞ ማክሽተም መጥቶ የሚሰሩ አሉ ማክሽተም
1: ማለት ቴክናይ ያ ቴክኒሻን አዎ
3: ማክሽተም ሲበላሽ ሌላ ቦታ መጥቶ ነው የሚሰራለን ግን አይ እናንተ ማክሽተም ሰርቻለሁና እዚ እሰራለሁ ማለት አይችልም አዎ ማለት የሚከፍለው አካል ሌላ ስለሆነ ያን ጥያቄ መጠየቅ ያለበትኝ ሌላ አካል ነው ያ የተቋማ ሰራተኛ ይሄን ጥያቄ ተቀብሎ አዎ የኛን እንትን ኮምፒውተር ዛሬ ስለሰራ ግን እንትን ተቋሚ ስራ ሆነ አግባሚ ነው የሚያስገድደው ነገር የለም እና ይሄን አሁን ምን ነጋገረውን ሁላ ብዙዎች ያውቁታል ማለት እዛ ስራ ሲሄዱ ምን እንደሚሰሩ ምን እንደሚቀበሉ ያውቃሉ ችግሩ የት ላይ ነው አንዳንድ ጊዜ ትንሽ ህጉን ትንሽ ቀረብ ብለው ማውቁ ወይም ደግሞ እዛ ስራ ሲገቡ ጥዋጎ ስላስረዷቸው አይ እነከለም አንዴ አርገው እየሰሩ እኔ ለእንደዚህ እሰራለሁ ወይም ደግሞ ስራችን አንዱ ነው ገቢያችን ለምን አንድ አይደለም ብለው ለሚጠይቁት ያለፈው ሳምንት እንደተነጋገር ነው አንድ ቦታም ስንሄድ ማወቅ አለበት አንደኛ ምንድነው ምንሰራው እንዴት ያለ ስራ ነው ምንሰራው ሁለተኛ ደሞዛችን ስንት ነው ሻውት ነው ሳፉት ምንነውስ አለን ስንት ነው የሚከፈለን ይሄ ደግሞ ለጦሮታ የሚሰበሰቡ ገንዘብ መቼ ነው የሚሰበሰብ ከነሽታል ሙትስ አለን ወዘተ አሁን ጦራታ የሚሰበሰበው ገንዘብ መቼ ነው የሚሰበሰብ እንግዲህ እነዚህ ሰራተኞች ለዘጠኝ ወር የሚመጡትኝ ሌላ ቦታ የሚሰበሰብ ከረምፔሳ ካላቸው ይህ ቦታ የሚቀጥለው አለኝ ቀን ሳይቆጥር
1: ያው እንደጀመሩ እንግዲህ ፔንሲያ በማንኛውም የሥራ ቦታ በማንኛውም የሥራ ሁኔታ አለ ማለት ነው በቋሚነት
3: ትክክል ስለስላለ እዚህ ቦታም ሲሄድ ለዘጠኝ ወር ቢባልም ያን የቀጠለው አፍራሻ ወይም ደግሞ ያም ይቀነሱት እንትን በየወሩ ያነሱ የሚጠብቁለት
1: ለጦራታ
3: ይቀጥላል ማለት ነው ግን እንደ አዲስ ስራ ሆን እኔ አሁን በቃ ትናንትና ወታደርነት ጨርሼ በቃ የተወሰነ ስራ በቃ ብላን ተገባሁኝ እስከ 9 ወር አይሰበሰብልኝም ከ9 ወር በኋላ ነው ያ መደበኛ ሰራተኛ ካራገኝ የፔንሲያ ይከፍለኛል አተበቀር አይከፍለኝም ያው ስለሚያባረኝ ስለዚህ ነው ብዙ እንትን ተቋማዎች ብዙ አሰሪዎች ከ9 ወር በኋላ ሰዎች የሚያባሩ ምንድነው ያን ሁላ አንሰጥም ስለሚሉ ነው ይሄን ሁላ አንችልም ወይ ደግሞ ይሄን ሁላ አንከፍልም ብለው እንትን ስለሚሉ ከ9 ወር በኋላ ያባሩና እንደገና ደግሞ ይቀጥሯቸዋል
1: ይሄን
3: ሁላችንም አዎ እንደገና ደግሞ ለዚህ ይቀጥሩና ደግሞ እንደ ያባሯቸዋል ይሄ ሰራተኛ ማወቅ አለበትኝ
1: በጣም ጥሩ እንግዲህ በአሰሪና በሰራተኞች መካከል ስላለው አጠቃላይ ህግ የስራ ህግ መመሪያ ደንብ በሰፊው ነው ያያለው ለወደፊቱም የህግ ጠበቃ ማሙዬ ዛሬ ስለሰጠህን ሙያዊ ማብራሪያ ከልብ እናመሰግናለን
3: እኔም አመሰግናለሁ መልካም ቀን
1: እኔም እናመሰግናለን መልካም ቀን ሰላም የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው መስመር ላይ አሁን ወይዘሮ ክብራዳና ይገኛሉ ደሳቸው ነው እናልፈው ጤና ይስጥልን እንደምን አሉ ሃሎ
4: ሃሎ
1: ጤና ይስጥልን
4: ጤና ይስጥልኝ
1: እንዴት ነዎት ሰላም ነዎት
4: እግዚአብሔር ይመስገን ሰላም ነን እናንተ ሁላችሁ ሰላም ናችሁ እናንተ
1: ሰላም ነን እናመሰግናለን ምን ሐሳብ አለዎት ዛሬ
4: አሳቤኝ እንደውም እቺም አንዳንድ ነገር ከዚህ በምሰማው ነው የምናገረው ስለ ፍቅሩ ስለአገሩ ስለስለ የምናገረው
0: እስኪ ፍቅር ይኖር ነው ሚሉ ወይዘሮ ክብር
4: አዎ እሺ ሰማው እንደው ዘላቻ ተነ ምሰማው ምጓራ ወሬው ሁሉ ለእግዚአብሔር ስለነ አንተ ደግሞ አስተላላፎቹ ክብር ይስጣችሁ ለሁሉ በየአይነት ተቀብላችሁ ታስተላልፉት ክብር ይስጥልኝ እና ወይዳን ነገረው
0: እሺ
4: አገራችን ብሩክናት አገሩ አብሩክናት ቅዱስናት አገሬ የተመረቀሽ የተቀደሰሽ ምንም ማይጠፋ ማይጎልባት ወጣቱም እንደውካም ይጠጣበት ማሩም እንደፈሰት የሚጠላበት ጨርቁ እንደገለባ ወደቀበት ዳቦ እንደኩበት ወደቀበት አገሬ ለምለም አገሬ ቅዱስናት ለምለሚቱ እላለሁ ታዲያ ፍቅር በእስራኤል አገር ፍቅር ቁጥናጣ ተቆጥቶ የሚያስታርቀው ሽማግሌ ታጣ ፍቅር ገሰገሰ ጎዳናውን ስቶ ተቆጥቶ የሚያስታርቀው ሽማግሌ ታጣ ፍቅር ተመለስ አግድመ ሀቲድ ብዙ ሰው ሞልቶ ለአንተን የሚወድ ፍቅር ለምንድን ነው ያዞርከው ፊትህን እንዴት ረሳኸው አላፊነትህን ፍቅር ሰው ተመለስ ግባ ወደ ቤት ለየት ምሰሶ ነህ ለልጅ መሰረት ኢትዮጵያ ስንኖር ተገጠሩ መንደር ተኮርፈ ወጥቶ ስትገባ እንዳን ነበር ፍቅር በእስራኤል ከቶ ምነካህ አረቄን ሸተተ ውስጡ አማረህ ተመልሰ ግባ ታገኘዋለህ ፍቅር የምትወዱ እኔ ልንገራችሁ አጥብቃችሁ ያዟት እንዳታመልጣችሁ ፍቅር ጓዟን ይዛ ወጣች ወደ ደጅ ተቆጥቶ የሚያስታርቃት አይገኝም እንጂ ፍቅር ጓዟን ይዛ ወጣች በተራራ የሚያገኛት የለም ቢጠራ ቢጠራ ፍቅር እንዴት አለሽ የሁላ ወዳጅ አሱሽ በገመድ አይጠብጡሽ በእጅ አምላክ ተፈጠረው ትልቁ ንብረት ልጅን በጎን አቅፎ ባልን ፊት ለፊት በሞትሽ በሞቴ እያሉ መብላት ልጆች ሲጫወቱ ያለ ማስተሰት ስሙ ዘመዶች ጓደኛና ንግዳ ስሙ ዘመዶች ባልንጀራ ንግዳ ይዘን በራሳችን ሞት የምታልዳ ሞትን ማይመሳል ሁሉም ያዳም ልጅ ተስማምቶ መኖሩ ያስደስታል እንጂ ይላል ስለ ፍቅር
0: ጥሩ ነው እሺ
4: አሰተና ወሬ ተንኮልና ክፋት ዓለም ተዘርግተው ተንኮልና ክፋት አሰተና ወሬ ዓለም ተዘርግቶ ገደል ይሰደው ነው ዝንጎቶ ጎቶ ፍቅር ይሰደው ነው ገደል ዝንጎቶ ጎቶ የላለይ ከዚህ ላይ ስለ ፍቅር ይሄ ነው
0: ጥሩ ነው እንግዲህ ግጥሙን በደንብ አቅርበውልናል እስካሁን ይበቃል እንደው በርሶ ይታ ፍቅር እንዴት ነው መመለስ ማምጣት ምን ይችላል ፍቅርን እኮ የሚያከብረው ሰው ነው
4: አዎ እሱማ ደሞ ስለዚህና ፍቅር እናን ዘመዶች መቻልን ንግዛ ይወት ቀላል ማደር አናድርገው ዋዛ ገንዘብ ብናጣ ምንም ቢቸግረን ፍቅርን ንግዛ አምላክ ተበድረን ፍቅርን ንግዛ አምላክ ተበድረን ፍቅርንና መቸልን መልሰው ተበደርን እያልን ልናወራለን ሰው ፍቅር እዚህ ላይ ደግሞ ፍቅር ስለ ፍቅር ይሄ ነው
1: ጽፈው ነው የሚያነቡት ወይዘሮ
4: ክብር ፍቅር እየጠፋ አይደል እንዲያው አለው ነገር ፍቅር
1: ጎበዝ ነዎት እንዲህ በቃ ላገጣጥሞ ማንበብ እኮ በጣም ብዙዎች አይችሉበትም እንደው ተሰጦ ያላቸው ናቸው እንጂ ጥሩ ነው በጣም ይደነቃል ፍቅር ነው ያለው እንግዲህ ፍቅር ያው ተወዷል የተወደደ ይመስላል ፍቅርን ለመመለስ ከመሮጥ ይልቅ ምናልባት ደግሞ ለማሳነስ እየተሮጠ ይመስላል አንዳንዴ እና ቢኖር ጥሩ ነው እንደገና መመለስ ቢቻል እናመሰግኖታለን በጣም
4: መቻል ነው ፍቅርን ለምንድነው መቻል አንዱ ሲናገር አንዱ ካልቻለ ፍቅር አይደለም አንዱ ሲናገር አንዱ የቻለ እንደሆነ ግን ፍቅር እየደረጀ ይሄዳል አሁን ትብሪት ለኩሰን ስናነደው ሳቱ እንደሚንቀለቀለው ማለት ነው። ሰው ደግሞ አንዱኛው ሲናገር አንዱ ዝም ለአንድ ፍቅር ይመጣል። የሚጠጣ ሞልቶ የሚጠጣ ሞልቶ ፍቅር ግን ስሰማው በየሁሉ እንዳው በአገሩ ላይ በጣም ያሳዝናል። ስለዚህ እኮ ልናገራል ነበር።
0: ጥሩ ነው እንግዲህ
4: እናመሰግናለን።
0: እናመሰግናለን።
4: እናንተ ስደርስ በጣም ድንግርግር ይለኛል።
0: ጥሩ ነው ጥሩ ነው
1: ጥሩ ነው በጣም
0: ጥሩ ነው
1: በዝነውት
0: እንደዚህ በቃን በቃን ማቅረብ ቀላል አይደለምና
1: አዎ ሰላም ይሁን ወይዘሮ
4: በጣም ታስደምሪ ጥሩ ነበር መጣፍ አለ መርጥኝ ብዙ ቀረብና ክሮዲ ባካች ወርዱ ነው ምለው
1: የኔ ተሰጥቶ ሁላ ምን ይችላልን እንተጋገዛለን
4: ስለምታችሁ ለናንተ እንይስታችሁ ባይደናም
1: ሰላም ይሁን እናቴ ሰላም ይሁን ሌላ አድማጭ አለን መስመር ላይ
0: አቶ ሴቦ በሬ በስልክ መስመራችን አለ ጤና ይስጥልኝ አቶ ሴቦ እንደምን አሉ
5: ጤና ይስጥልኝ አቶ ሰጠኝ እንዲሆ ለሁላችሁ ሁላችሁ አንድ ሰልጣራ ለሁላችሁ ሰላም ነው።
1: ሰላምናለን ሰላምነን። ምን ሐሳብ አለዎት ዛሬ አቶ ሰይቡ?
5: ሐሳቤ እንግዲህ ስለህብረተሰቡ ስለሀገራችን ሰላም ነው። የሀገራችን ሰላም ደግሞ ምንድነው? አንደኛ እግዚአብሔርን አምነን በፍቅር ስንኖር ነው። እግዚአብሔር ከፍቅር እገኛለሁ ነው ያለኛ። በእኛ መጣላታችን መናኮራችን ጥለን በሰላም መኖር ይገባናል። ምንድነው ይሄ ሰላም ያላደረገው ነገር? አንደኛ ያው ጠላቶቻችን የታወቁ ናቸው። ነገር ግን የውስጥ ግን ሽኩቻ በመንግስትም ቢሆን በሃይማኖትም ቢሆን ይሄ ነገር እጅግ እጅግ የሚያሳስብ ነው።
0: አሁን እኮ አቶ ሲቦ ችግሮች አሉ። መፍትሄውን ማን ያመጣው የሚለው ነው።
5: መፍትሄውን እንግዲህ ህዝብ ነው የሚያመጣው። ህዝብ መንግስት ጋር ህዝቡ ምንድን ነው? የሬዲዮ ጣቢያም ቢሆን ጋዜጠኛም ቢሆን የህዝቡን ትኩረት ማተኮር አለበት። ሁሉም ሁላችን አንድ ከሆነ አንድ ነው የሚሆነው። ምክንያቱም ይሄ ሃይማኖት ነው። ሃይማኖት አንዲያውን በበለጠ በዚህ በጴንጤ መሄድ በዚህ ወገኖቻችን ይኸው በሰባተኛ ወር ፋሲካ ሊቀየሩት ነው፣ እንግዲህ ሮሻሻና ሊውሉት ነው። ይሄ ነገር ሀብራካችን የወጡ እህት ወንድሞቻችን ተው እያልናቸው ተው እባካችሁ እያልን እየለመናቸው ነው። አሁንም ልመናችን እናቀርባለን እና ለመንግስት ደግሞ አቤቱታችን እንድናቀርብ አንድ ሰው አንድ ቄስ አንድ ሴት ወንድ ሳንል ሁላችን አቤቱታ ማቅረብ አለብን። ይሄ ምንድን ነው? ዲሞክራሲ የሚባል ነገር አለ። ዲሞክራሲውን አልጠላንም፣ ግን ዲሞክራሲ የሚባለው በማንኛውም መብት ነው። በዚህኛው ደግሞ የእስራኤል ህግ አለው፣ የእስራኤል ሃይማኖት አለው። እስራኤል ሃይማኖት አልፈልግም ካለ ደግሞ የሌላውን መያዝ ይችላል። የሚችለው እንዴት ነው ግን? ከኛ ወጥቶ ነው። ከኛ ከእስራኤል ትዕዛዝ ወጥቶ ከእስራኤል ቅጽናት የሚቀበለው ቀርቶ ልክ ባድ ነው ግን መኖር ይችላል። አገር ነው። ልክ ትዳዞቱን መቀማት አለበት። አቀብራችንም አንድ ተቀብረን ማናውቅም በኢትዮጵያ እንደዚህ
0: ህጉ ይፈቅዳል ወይ?
5: ለምሳሌ
0: በአንዲት ሀገር የሚኖሩ ዜጎች እንግዲህ የተለያዩ የሃይማኖት ሁኔታዎችን የተለያዩ የፍቅር ሁኔታዎችን በዚች በነባሯ በዘመናዊቷ እስራኤል እንደምናየው ሰው የፈለገውን መሆን የሚችልበት መንገድ አለና
5: ይችላል። ግን ቀብሩ እግዚአብሔርን ካላመነና የእስራኤልን ሃይማኖት ካላመነበት ቀብሩ አብሮ መሆን የለበትም። አብሮ መብላት አብሮ መጠጣት የለበትም። ሃይማኖታችን እህል ውሃችን የተለያየ ነው። እንግዲህ የእኛ ኢትዮጵያን ቢሆን የእነሱን ያረዱትን አንበላ የእኛን አንበላ፣ ቀብራችን የተለየ። በፍቅር ግን በሰላም አብረን እንኖራለን። እኛ ሀገሪቱ ይውጡ ማለታችን ሳይሆን ደግሞ ሀገሪቱ ከፈቀደችላቸው ዲሞክራሲውን ሃይማኖት የእስራኤልን ትዳዞት መፋቅ አለባቸው። በእኛ ተጠግቶ መሆን የለበትም። ሁለተኛ ከእኛ አብራክ የወጡ ይኸው ከአስር አንድ የማይሆኑ ሰዎች ባሉ ሲቀይሱ እንዲህ አድርገው አለ ፈቃድ ሲውሉ ቀድሞት ምንድን ነው? ክርስቶስም እኮ እንዲህ እያለ ነው ገንጸሎ የወሰደብን። አሁንም ደግሞ ይሄ ሴት ወንድ ሳንን ሁላችን እህት ወንድሞቻችን ናቸው። በፍቅር ይመለሱ።
0: ለምንድን ነው ውይይት ማይደረገው? ችግሮችን ለመፍታት
5: አይቀርቡማ? አይቀርቡም እኮ ሽማግሌ እኮ
0: ለማቀራረብ የተደረገ ጥረት አለ ወይ ከአሁን በፊት?
5: በጣም በጣም በጣም እንዲያውም ከሰላሳው ሽማግሌ ሊቀመንበር አንዱ እኔ ነበርኩኝ። እነ ሽሎ ሞላ ነበሩበት፣ እነ ተአምኖ ሰለሞን አሉ።
1: መቼ ነው አቶ ሴቦ ነገር የቆየነው?
5: ሶስት አመታችን የለፍታነ።
1: በቅርቡ በፔታ ቲክቫ ከተማ የሆነ ጉባኤ እንደነበረ እየሰማን ነው። የሃይማኖት አባቶች የወሰዱት እርምጃ አለ።
5: ይሄ ጉባኤ አሁን መጨረሻ የተወሰደ እርምጃ ነው። ፊት ግን
1: ምን ይላሉ ስለዚህ እርምጃ?
5: ስለዚህ እርምጃ እኔ አሁንም ቢሆን ምስራዳ ፒኒምም እንግዲህ ዳቶትም ቄሳም ቄሶች በሙሉም አውግዘውታል። ስለዚህ በህጉ ራስን ይችላለሁ ካለ ራሱ ትዳዞቱን ቀይሮ ይቀመጥ። ይሄ ነው እንጂ ግዴታ እኮ አይደለም። ግዴታ እኮ ወደ እኛ ግቡ አይደለም ያልነው። እኛን ይተውን፣ የእኛን ሃይማኖት ከጠሉ እስከ ትዳዞታቸው ይጥሉት፣ አብረው ይተውት። ለራሳቸው ይዳሩ፣ ለራሳቸው ይቀበሩ፣ ለራሳቸው ይኑሩ፣ ለራሳቸው ይስሩ።
1: አው
5: ሐሳቦት በእኛ ውስጥ ሆኖ እንደዚያ መሆን የለበትም።
1: አቶ ሲቦ ሐሳቦትን ሲጀምሩ ጋዜጠኛም ሆነ ሬዲዮም ጣቢያም ቢሆን ወደ ህዝቡ አቅጣጫ ነው ሜዲያ ያለበት ብለዋልና እንግዲህ ያው በማህበረሰብ ውስጥ የሚፈጠሩ ማህበረሰቡን አላግባባ የሚሉ ጉዳዮች በሬዲዮ እየተነገሩ ነው። ይሄ ጉዳይም በጣም ረጅም ጊዜ ነው አሁን እየተነገረ ያለውና ምን እንደማለት ፈልገው ነው እንደው ግልጽ ያደረጉት ሐሳቦት
5: ላይ ካሙ ግልጽ ያደረኩት ተጽኖ አላቸው ጋዜጠኞች ተጽኖ አለ ህዝቡ ሲበደል ህዝቡ አቤቱታ ሲያቀርብ የብዙሃኑን ህዝብ መስማትና ማዳመጥ አለበት ይሄ ወነተኛ ካሸ የሆነ እኛ በእኛ የሚያፋ እኛ በእኛ የሚያገሪቱን የሚያጠፋ ነው። ይሄ ሃይማኖት ነው
1: እኮ
5: እንደገናም በዚህም ቢሆን
1: ያለን እንግዲህ አንድ ሬዲዮ ጣቢያ ነው። በዚህ ሬዲዮ ጣቢያ በየቀኑ ነው የሚነገር ይሄ ነገርና እንዴት ነው በቂ አይደለም ይላሉ ሁሉ ነገር ቀርቶ ይሄ ብቻ ይሁን
5: ቻርኩት አሁን ነገ ስብሰባ አለ በሐዘት ይሁን ይመስለኛል። በዛን ቀን እሴት ወንድ ታይን ሁሉ ህዝቡ አቤቱታ ማቅረብ አለበት ለሚመለከተው ክፍል።
1: የት ሲበደም ሰፋር ገው ይናገሩ ቦታው ምንድነው?
5: ቦታው እንግዲህ ኢየሩሳሌም ነው ሆኖ ያለ ኢየሩሳሌም ነው አሉ መሪዎች አሉ የሚመሩት። እኔ ደግሞ እንደ ህዝቡ አንድ አካል ሆኜ ነው የምናገረው እንደ ሽማግሌነቴም እንደ ሃይማኖቴም እንደ ይሁዲነቴም። በኢትዮጵያ እኮ አንድ ሰው ግምኛ ከሆነ በግዳት ይዘውም አትደበድበውም ግን ፉክት ታወጣለ ፉክት ይባል ነበር። ባጨዳን እንደባየው በርቅሷን እንደባየው በሰርጋን እንደባየው አይ ማር ማሩ ይብሎ እንደገና ከነበረው ከዙ ጋር ይቀላቀላል። አሁን ደግሞ እንዴ ብለው የብቻችን ካሉ ለብቻቸው ይቀበሩ ለብቻቸው ይኖሩ።
0: እዚ ላይ እንግዲህ አቶ ሴቦ የኛ የሥራ ድርሻ በዚህኛው ባንዱም ወገን ቀኝም አይደለንም ግራም አይደለንም ከፊትም ከኋላም አይደለንም ማዕከል ሆነን ነው ምንሰራ የህብረተሰቡን ክፍል ሁሉን ሐሳቦች
5: ማዕከል ሆናችሁ ትሰራላችሁ
0: አንዴ ያዳምጡ ሐሳቦችን በሙሉ እናሳትፋለን ተቃውሞንም ድጋፍንም እናሳትፋለን ሚዛናዊ ሆኖ ለመስራት ጥረት እናደርጋለን። በሌላ በኩል ደግሞ አሁን የገለጹት እንቅስቀሳም ካለ ህጉ ምን ይላል የሚለውን ማየት ያስፈልጋል የሀገሪቱን ተጨባጭ ሁኔታ ማየት ያስፈልጋልና ትንሽ ነገሮችን ማጤን የሚያስፈልጋቸው ነገሮች መስለው ነው
5: ከህግ ውጪ አንሄድምኛ ከህጉን ይዘን ነው ኢትዮጵያም የመጡ አሁን አዲስ ወደዚያም የሚገቡ እኛ እስራኤል እንደሆን እስራኤል አግብቶ መጥተው እንደገና ሰብከው እየወሰዱ ነው። ይሄ አይደለም ተምረው ምለው ተገዝተው አብረው ትዳ ተቀብለው ግዩር አርገው እንደገና ይሄን መስረክና ማስፋፋት ምንድነው? አንድ ሰው ኮለ ራሱ መሄድ ይችላል ግን እኛንም የሚሰሩ ሰምቻለሁ ቡዳ ጅራታም የሚሉም ሰምቻለሁ።
1: እዚህ ሀገር እዚህ መተው
5: አሁን በቀደመ በሃይፋ ነው ሲነጋገሩ ሰማው በጣም በጣም ጆሮ ይቀፋል። ዲሞክራሲ ነው ብለው ከህግ በላይ ነው የሚሄዱት። እኛ ዓለም ወንድማችን ነው ኢትዮጵያም ወገኖቻችን ናቸው አንጠላቸውም። ነገር ግን ባለጌዎች አሉ ህዝብን የሚያራሩ
1: በርግጥ ህዝብን አይወክሉም ኢትዮጵያውያንን እኮ አይወክሉም ግለሰቦች ነው የሚሆኑት። ዞሮ ዞሮ ግን እንደው በህዝብ ይሄ ነገር በአሻ በሽማግሌ በፔታቲቃ እንደነበረው ጉባኤ እየተደረገ የሆነ ህዝቡ ይስማማበት ነገር ቢፈጠር ጥሩ ነው።
5: ጉባኤውን ለፍቶ እኛ ሶስት አመታችን ነው ፕሮቶኮል አለ ብዙ የለፋ ነው። ነገር ግን አይቀርቡም ሽማግሌም አይቀርቡም እኛን እናስታርቅ ነው ከመጀመሪያም የተመረጠ የወጣ ነው። ነገር ግን ካልቀረበ እንዴት ብለህ ነው በረሃ ከሄደ
0: የችግሮች መፍቻ ሊሆን የሚችል ነገር ተቀራርቦ በመወያየት ሊሆን ይችላል። ግን በሬዲዮ ያው መልእክቶችን ማስተላለፊያ ነው። ሌላው እንግዲህ ሁሉም ሰው ቢከባበር ጥሩ ነው ደግሞ ተከባብሮ ችግሮችን መፍታት ነው እንጂ አንዳንዱን መሳደብም ትክክል አይደለም። ሁሉም እንደየእምነቱ ነው ግን በየራሱ ነው
5: አው መሳደብ ክልክል ነው የሰው ክብር አለው።
1: ነገር ግን የሰው ክብር አለው
5: ለሀገራችን ክብር ይኖረን እግዚአብሔር ካብረ ከነሴት ይዞ ከመንግስት ይዞ የሚያፈራቀነን እግዚአብሔር በሩቅ ያርገልን ፍቅረ ሰላም ይስጠን። በእውነት ደግሞ ቀኙን ይውሰደን የቀኝ እኔ ቀኝ ደጋፊ ነኝ ፖለቲካ ባልናገርም ቀስ ብዬ
1: ፖለቲካ የማይገባበት የለም።
5: ቀኝምራህ ነው የሚባል ቀኝምራህ።
1: እንግዲህ አቶ ሲቦ በዚህ ሰዓት ብዙ ነገር አለ። ልጆች ረፍት ላይ ናቸው፣ የምርጫ ወቅት ነው። ሌላም በርካታ ችግሮች አሉብን በማህበረሰባችን ውስጥ። በሬዲዮም ሁሉ ነው ነገር ነው መነሳት ያለበት የህዝባችን ችግርና ማህበራዊ ኑሮ። እንደው ሃይማኖቱ በእርግጥም እውነት ነው በልጦ ይነሳል፣ ወሳኝም ጉዳይ ነው። ግን ደግሞ ሁሉንም እኩል አድርገን ማየት አለብን። በግል ችግሩን ለመፍታት ቢሞከር ጥሩ ነው። መከባበር ባለበት ሁኔታ እና ጥሩ አይደለም እንደዚህ መዘላለፉ፣ መሰዳደቡ ወደ ሌላ አቅጣጫ ሊያመራ ስለሚችል መከባበር ቢኖርና ችግሩ ቢፈታ መልካም ነው።
5: ተቃዋሚ ነኝ፣ ለሚሳደቡ በሙሉ ተቃዋሚ ነኝ። በሙሉ
0: ሁሉ አንዱ ያንዱን ያክብር። እዛ በኋላ ችግሮች ተነስተው ደግሞ መወያየት ጥሩ ነው። የእኛ የስራ ድርሻ ደግሞ በማዕከል ሁነን ሀሳቦችን ማንጸባረቅ ነው። ከዚህ እይታ ምን ይዘው ጎን የለም፣ ምክንያቱም ስራችንም አይፈቅድም። የመገናኛ አውታር ነው ስራችን። እኛ ግልጽ እንዲሆን
5: እናንተ እንዲያ ነው። ነገር ግን
1: የማህበረሰቡ ችግር መውጣት አለበት። ይኸው እየተነገረ ነው። እንግዲህ
5: የማህበሩ ችግር በአብዛኛ ድምፅ የሚለው ህዝቡ በሙሉ አብዛኛ ድምፅ የሚጎዳው ከተገኘ ያንን ማስታገስ ይገባል። ጋዜጠኛ ይሁን ማንኛውም።
1: ጥሩ፣ በጣም ጥሩ። እናመሰግናለን አቶ ሲቦ።
5: ይቅርታ ጋር አመሰግናለሁ።
1: ሰላም የሆኑ ሰዓታችን እየተጠናቀቀ ነው።
5: አመሰግናለሁ።
1: ሰላም ይዋሉ። ሰላም። እንግዲህ ስርጭታችን እየተጠናቀቀ ነው። ለቴክኒክ ባለሙያው ለዳኒ ሮኪ ምስጋና ይድረሰው፣ እንዲሁም ለፕሮግራሙ አጠናካሪ ለሀና አስፈራው ምስጋና ይድረሳት። ሰጠኝ እንግዲህ ምሽት ሰባት ሰዓት ላይ አድማጮች ጋር እንገናኛለን። ስርጭታችን ተጠናቀቀ። መልካም ቀን።
0: መልካም ቀን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። እለቱ እንደ አፍራን ዘመን አቆጣጠር ዮም ሸኒ ካፍ ሄት በታሙስ ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁላይ 13 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሐምሌ 6 ቀን 2018 ዓመተ ምህረት ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሚካኤል ኦልሽባንክ ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ ሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜናና ስማና ከዛም ወቅታዊ ዘገባ እናቀርባለን። ለዛም ሳምንታዊ ህግና ፍትህ ፕሮግራማችን ሰዓቱን ጠብቆ ይቀርባል። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱን ዜና እነሆ። በቅድሚያም አርዕስተ ዜና። የሊኩድ ፓርቲ ማዕከላዊ ኮሚቴ የህግ ጉዳይ ክፍል በፓርቲው ቅድመ ምርጫ ዙሪያ ተወያየ። በየመን ዋና ከተማ ሰነአ በሚገኘው ዓለም አቀፍ የአየር ማረፊያ ላይ ጥቃት ደረሰ ተባለ። ኢታማጆር ሹም እያል ዛሚር ወደ መከላከያ ሰራዊቱ ለመዝመት ፈቃደኛ ባልሆኑ የሐረዲ ወጣቶች ከወንጀል ጋር በተያያዘ ድርጊት እርምጃ እንዳይወሰድባቸው የቀረበውን ህግ እንደሚቃወሙ አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ ክፍት መሆኑን አስታወቁ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የሊኩድ ፓርቲ ማዕከላዊ ኮሚቴ የህግ ጉዳይ ክፍል በፓርቲው ቅድመ ምርጫ ዙሪያ ተወያየ ተባለ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በፓርቲው እስከ 31 ባለው ዝርዝር ውስጥ 8 አዳዲስ አባላት እንዲመደቡላቸው የጠየቁ ሲሆን የፓርቲው ቅድመ ምርጫ ነሐሴ ወይም ኦገስት 17 ቀን እንዲካሄድ የተወሰነ መሆኑ ተገልጿል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የነባር የክነሴት አባላትን ቦታ እርሳቸው በሚያስገባቸው አዳዲስ ሰዎች እንዲያዝ ያደርጋሉም ተብሏል። የሊኩድ ፓርቲ ማዕከላዊ አባላት ጠቅላይ ሚኒስትር ኔታንያሁ ላቀረቡት ሀሳብ ሐሙስ ድምፅ ይሰጣሉ ተብሎ እንደሚጠበቅ ከደረሰን ዘገባ መረዳት ችለናል። ኢታማጆር ሹም እያል ዛሚር በቅርብ ወራት ወደ መከላከያ ሰራዊቱ ለመዝመት ፈቃደኛ ባልሆኑ የሐረዲ ማህበረሰብ ወጣቶች ከወንጀል ጋር በተያያዘ ድርጊት እርምጃ እንዳይወሰድባቸው የቀረበውን ሕግ እንደሚቃወሙ አስታወቁ። ዛሚር ለጠቅላይ ሚኒስትር ቢንያሚን ኔታንያሁ፣ ለመከላከያ ሚኒስትር እስራኤል ካጽ፣ ለክነሴቱ የውጭና ደህንነት ኮሚቴ ሊቀመንበር በጻፉት ደብዳቤ የቀረበው ሀሳብ የሐረዲ ማህበረሰብ ወጣቶች ወደ ዘመቻ ጣቢያ እንዳይመጡ የሚያበረታታና ከመከላከያ ሰራዊቱ ፍላጎት ጋርም የሚቃረን ነው ብለዋል። ዛሚር በተጨማሪም የሽባ የሃይማኖት ተማሪዎችን በመከላከያ ሰራዊቱ ውስጥ እንዳይዘምቱ ነጻ የሚያደርግ ኮሚቴ በሰራዊቱ ውስጥ እንዲቋቋም ለቀረበው ጥያቄ በሰጡት ምላሽ እርሳቸው የሚመሩት መከላከያ ሰራዊት በርካቶቹ ከብሔራዊ አገልግሎት ነጻ እንዲሆኑና ለፍርድም እንዳይቆሙ ከሚያደርግ ኮሚቴ በጭራሽ አካል እንደማይሆኑ ገልጸዋል። የእስራኤል መከላከያ ሰራዊት በጋዛ ሰርጥ የሐማስን ወታደራዊ ክፍል ለማጠናከር የጦር መሳሪያዎችን ለማስገባት በሞከረ አሸባሪ ላይ እርምጃ መውሰዱን አስታወቀ። አሸባሪው ትናንት በጋዛ ደቡባዊ ክፍል በተወሰደው እርምጃ መገደሉን የመከላከያ ሰራዊቱ ቃል አቀባይ አስታውቋል። አሸባሪው በጦርነቱ ጊዜ ለሐማስ ወታደራዊ ክፍል የጦር መሳሪያ በማቀበል ሲያገለግል የቆየ ሲሆን በመጨረሻዎቹ ወራት ደግሞ የሐማስን የአየርና የባህር ክፍል በማጠናከር እንቅስቃሴ ሲያደርግ እንደነበረ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ ክፍት መሆኑን አስታወቁ። ትራምፕ ሆርሙዝ ከኢራን ጋርም ሆነ ከኢራን ውጭ ክፍት ሆኖ እንደሚቀጥል ገልጸው አሜሪካ በኢራን ላይ ጥላው የነበረውን የባህር እንቅስቃሴ እገዳ እንደገና ማደሷን አስታውቀዋል። ትራምፕ የኢራንና የደንበኞቿ መርከቦች ወደ ወደቧ መውጣትም ሆነ መግባት እንደማይችሉ ገልጸው የሌሎች ሀገራት መርከቦች ግን በተፈቀደው ሆርሙዝ በሆርሙዝ መስመር በአስተማማኝ ሁኔታ ማለፍ እንደሚችሉ አስታውቀዋል። ትራምፕ በተጨማሪም በማህበራዊ ድረገጻቸው ላይ በጻፉት መልእክት አሜሪካ ከአሁን ጀምሮ የሆርሙዝን መተላለፊያ መስመር ጠባቂ መሆኗ እንዲታወቅና ከያንዳንዱ ጭነት ይዞ ከሚያልፍ መርከብ የደህንነት አገልግሎት 20 እጅ ክፍያ እንደምታስከፍልና ሂደቱም አሁን ተግባራዊ መሆን እንደሚጀምር ገልጸዋል። የኢራን አስቸኳይ ጊዜ እዝ ቃል አቀባይ ከአሜሪካ በሆርሙዝ ባህር መስመር አስተዳደር ላይ ጣልቃ እንድትገባ እንደማይፈቅዱና በመስመሩ ላይ ለሚደረገው ማንኛውም ለውጥ ከባድ ምላሽ እንደሚሰጡ አስታውቋል። በየመን ዋና ከተማ ሰነአ በሚገኘው ዓለም አቀፍ የአየር ማረፊያ ላይ ጥቃት ደረሰ ተባለ። የሁቲ አማጺ ቡድን ጥቃቱን የጦርነት አዋጅ ነው በማለት በአየር ማረፊያው ላይ የተጣለውን እገዳ ለመጣስ በተደረገው ጥቃት ሳውዲ አረቢያ ከባድ ዋጋ ትከፍላለች ሲል መዛቱ ታውቋል። በሰነአ አውሮፕላን ማረፊያ በደረሰው ጥቃት ምክንያት የኢራን አውሮፕላን እገዳውን ጥሶ በሆዲያዳ ወደብ ማረፉን ፋርስ የተባለው የቴህራን መገናኛ አውታር ዘግቧል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ከ03 አጎሮት ሲመነዘር፣ አንድ ዩሮ በ3 ሸቀል ከ46 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየር ጸባይ ነገና ከነገ ወዲያ ረቡዕ የሙቀቱ መጠን እየጨመረ ይሄዳል ተብሎ እንደሚጠበቅ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ባልደረባችን ጥላሁን መልኬ ስልክ መስመራችን ላይ ይገኛል። ወደሱ ነው የምናልፈው። ጥላሁን ጤና ይስጥልን፣ እንደምን አመሸ?
1: ጤና ይስጥል ወርቅነሽ። ሰላም ላንቺም ለአድማጮችም
0: ሰላምንን። ክብሩ ይስፋ። ኢየሩሳሌም እንዴት ናት? በጋ ላይ እኮ የኢየሩሳሌም አየር ተከፍሎበትም አይገኝ ነው የሚባለው። እንኳን በነጻ
1: እውነት ነው እውነት። ማታ ላይ በይበልጥ ቀዝቀዝ ሲል ሳሱ አየሩ እኔ ምግብ ነው ነው የምለው። በቃ
0: ምግብ ነው።

0: ደስ ይላል።
1: ኢየሩሳሌም ለዛ ቆኖ እንደ ድሮም አባቶቻችን ቅድማቶቻችን ይጸልዩት የነበረ ኢየሩሳሌም እኛም ልጅ ሆነን እና ኢየሩሳሌም ነው ከኢየሩሳሌም ወጭ እግዚአብሔር ብሎ ደግሞ እዚህ ተቀምጠን ኢየሩሳሌም ከዚህ በላይ ምን ነገር አለ?
0: በእነሱ ጸሎት እኛ ገባናው። አዎ እንዴት ነው ያገራችን ወቅታዊ ተጨባጭ ሁኔታ? የደህንነቱ ጉዳይ በሰሜን እስራኤል ከሂዝቦላ ጋር ያለው እስኪ እንደው ዛን ጀምር። ሊባኖስና እስራኤልም ያው ድርድሩን ቀጥለው በሮም እንደሚደራደሩ ነው የሚታወቀው። እንደው በአጠቃላይ ድርድሩስ ምን ያህል ስኬታማ ሊሆን ይችላል? አሁን ያለው የጸጥታ ሁኔታስ እንዴት ነው?
1: ሙከራው አለ ወርቅነሽ፣ ለስድስተኛ ጊዜ መሆኑ ነው እንግዲህ። በይበልጥ በሁለቱ ሀገራት አምባሳደሮች ግንኙነት ያው አሜሪካ አሸማጋይ ሆና ለስድስተኛ ጊዜ እንግዲህ ዛሬ እና ነገን በሮም ተገናኝተው ውይይት ያደርጋሉ። ያው የጀመሩትን ውይይት ማስቀጠል ነው እንግዲህ። ሌላ ለየት ያለ ነገር ቢኖር አሜሪካ ያው የደህንነቱን ይበልጥ ደግሞ የሊባኖስን ወታደር በማሰልጠን እሷ ነች እንግዲህ ኃላፊነቱን ከወዲሁ ስራ እንደጀመሩ በአሜሪካ መከላከያ ማለት ነው። ሊባኖስ ውስጥ እስራኤል ጦር የሚወጣበትን ቦታና የሊባኖስ ወታደሮች የሚገቡበትን ቦታ አሜሪካ ከወዲሁ ቅድመ ዝግጅት እያደረገች እንደሆነ የሚነገርበት ሁኔታ አለ። ያ ማለት እንግዲህ ከሊባኖስ ጦር ሰራዊት ማሰልጠንም ጀምሮ የአሜሪካ ከጀርባ ድጋፍ እንደምትሰጥ ማለት ነው። አሁን እዚህ ላይ የእስራኤል አቋም ምንድን ነው? ምንም ችግር የለም፣ ወደ ስምምነቱ አይከፋንም። ግን የህዝቡላ ድርጅት አለ ማለት እኛም ሊባኖስ ምድር ላይ አለን ማለት ነው። ያዝነውን ቦታ ይዘን አንወጣም ማለት ጥለን አንወጣም ስትል እስራኤል ባንክሮ እየተናገረች ነው ማለት። በአጭር አማርኛ ትጥቁን ካልፈታ ህዝቡላ ወታደሮቻችን የያዝናቸውን ቦታ ሙሉ በሙሉ ለቀን አንወጣም ስላለች እስራኤል እንግዲህ በቀጣይ ያው ድርድሩ አለ። ወደፊት እነዚህ አምባሳደሮች አሸማጋዩ አሜሪካ እንግዲህ እንዴት ነው ሽምግልናው የቀን ይሆን ነው ምኞታችን። እና ጥሩ ሀሳብ አለ፣ ግን ከጀርባ ህዝቡላ እስካለ ድረስ ኢራንም እስካለች ድረስ እኔ እንደ እነሱ ያንኮላሹቷል የሚል ፍራቻ አለ እንደኔ አመለካከት። ከተሳካላቸው ግን ሀሳቡ ክተቱ በጠጥሮ ከሄደ ጥሩ ነው። ግን ለስድስተኛ ጊዜ እንዳልኩት ዛሬና ነገ ሮም ተገናኝተው የተወያዩ ይገኛል።
0: አዎ እንግዲህ ሁለቱ ሀገራት ጽኑ ፍላጎት አለ እንዳልከው፣ እስኪ በሂደት ይታያል። መቼም ሰው በጦርነት አይኖርም፣ የጊዜ ጉዳይ ነው። ጊዜና ሂደት ግን ያስፈልግ ይሆናል፣ ብዙ መስራት ያስፈልግ ይሆናል። ከሂዝቦላ ጋር ተያይዞ መቼም ወደ ሂዝቦላ ራስ ሲሄድ ኢራን ነው የሚያደርሰን። በኢራን የመካከለኛው ምስራቅ ከባድ ጭንቁን አለች። አሜሪካና ኢራን በሚያደርጉት ጦርነት መካከለኛው ምስራቅ ዋጋ እየከፈለ ነው። አሁንም በሁለቱ ሀገራት መካከል ያለው ውጥረት እና መጠቃቃት ተባብሶ እንደቀጠለ ነው። እንዴት ነው ያለው ተጨባጭ ሁኔታ? አሁንስ ምን ይመስላል?
1: አዎ ይሄም ያው የተኩስ አቁም ስምምነት ተብሎ ስምምነት ከደረሰ በኋላ ወርቅነሽ፣ አሁን የተፋጠጡበት ሁኔታ አለ። ፍጥጫው እንግዲህ እያንዳንዱ አሁንም ኃይል አለ። በእርግጥ አሜሪካ ኃይሉ አላት፣ ኃይሏን ግን ሙሉ በሙሉ ከመጠቀም የዲፕሎማሲውን እድል የመስጠት ሁኔታ ነው። በኢራን በኩል ግን ለአሜሪካን ኃይል ያፈራራንም በማለት ይበልጥ ደግሞ አወዛጋቢ ሆኖ ያለው ወርቅነሽ ያው የሆርሙዝ የባህር ወሽመጥን በተመለከተ ነው። ይህ ቦታ ይከፈት የአሜሪካ ጥያቄ ነው። ኢራን ደግሞ በፍጹም ያለኛ ፈቃድ ያለኛ ሉዓላዊነት የቦታው አራቂ ፈጣሪ ኃላፊዎች እኛ እንጂ ማንም አይደለም፣ ስለዚህ የእኛንን ሀሳብ የእኛን ጥሪ የሚቃወም ማንኛውም የሚገባ የሚወጣ እርምጃ ይወሰድበታል ስትል በኢራን በኩል የተጀመረው ማለት ነው ጥቃት ያው አሜሪካ አጸፈው እርምጃ በመውሰድ ማለት ነው። እንግዲህ የሚጎዳዱበት ሁኔታ አለ። ይበልጥ የሚጎዱት ደግሞ ከአጠገብ ያሉት ሀገራት ናቸው፣ የአሜሪካ የጦር ሰፈሮች የሚገኙባቸው ወደ ስድስት የሚሆኑ ሀገር፣ እነሱ በጣም እየተጎዱ ነው። አሁን ዛሬም ራሱ ከተወሰኑ ከአንድ ሰዓት ባላለፈ ጊዜ ውስጥ ማለት ነው ዶናልድ ትራምፕ በድረገጻቸውም ያሰፈሩ ጽሑፍ አለ። ማለት የሆርሙዝ ባህር ወሽመጥ ይከፈታል፣ ይንቀሳቀሳሉ፣ እንዲያውም ይላሉ በቀጣይ እኛ የደህንነት ግብር የምናከፍለው የሌሎችን የንግድ መርከቦች እኛ እንጂ ኢራን አይደለችም። እያንዳንዱ የጦር መርከብ ይቅርታ የንግድ መርከብ ማለት ነው 20% ከጫኑ እንግዲህ 20% ካለው እንግዲህ ተመልከት፣ ብዙ ነው ማለት። ድሮም አሜሪካ የምትፈልገው ይሄ ነው የሚባለው የሚነገረው የነበረውን በራሳቸው እንግዲህ እየተናገሩት ነው። ግን በእውነት አሜሪካ ይህን ለማድረግ ውሳኔ ደርሳ ታስበው አይመስለኝም። ምክንያቱም ኢራንን ለማስፈራራት እና እንደገና ወደ ጠረጴዛ ዙሪያ ለመመለስ የምታደርገው ጥረት ይመስለኛል አሜሪካ እንጂ ከፈለ ከፈለገች እኮ ኢራንን አትጠይቅም። ጦርነት ውስጥ መግባትና ቦታውን መቆጣጠር ነው ኃይሉ አለ ጉዳት ቢኖርም። ግን የሚሉት እንዴት ነው እኛ እዛ ላይ ወታደሮቻችን የተጎዱ መስዋዕትነት ምን ከፈል ከሆነ ለምን እናንተስ ገንዘብ አትከፍሉም በማለት እንግዲህ ሌሎችን የማስከፈል ሁኔታ አሜሪካ አቅድ እንዳላት አሁን ይኸውልሽ ወርቅነሽ፣ የሆርሙዝ ባሮች መተከፈተ ይበሉ እንጂ ዶናልድ ትራምፕ ሙሉ በሙሉ ተከፍቶ አይደለም። በኢራን በኩል ደግሞ በፍጹም አልተከፈተም ነው የሚሉት። ግን የሆርሙዝ እንግዲህ እንዴት ነው ወደ ሰሜኑ ክፍል ኢራን በአብዛኛው የምትቆጣጠረው ሁኔታ አለ። ወደ ደቡብ ከሄድን ደግሞ ኦማን ነች የምትቆጣጠረው በአብዛኛው። አሁን እዛ አካባቢ አንዳንዶች የመውጣትና የመግባት ሁኔታ የሚያሳዩት ያንንም ኢራን አጠቃላይ መቆጣጠር ያለብኝ እኔ ነኝ በሚል ነው እንግዲህ እዛ ላይ ጉዳት የምታስፈሱ። አሁን የአሜሪካ መንግስት ፍላጎቱ እንግዲህ ያው በቀጣይ ለመቆጣጠር እና እንዲከፈት ነው ፍላጎቱ። ግን ካልሆነ እንቆጣጠሩ የማለት ሁኔታ አለ። እንዳልኩት ዞሮ ዞሮ ወደ ጠረጴዛ ዙሪያ ለመሄድ የሚያደርጉት ምክንያት ለማስፈራራት እና ከዛም ወደ ጥሬ እንጂ በእንደዚህ አይነት ውሳኔ ከተሄደ እኮ በአጭር አማርኛ ጦርነት ማወጅ ማለት ነው። እና ይህም በተመለከተም በኢራን በኩል እጃችን አጥፈን አንቀመጥም። አሜሪካ እንዲያውም በእኛ ላይ አሁን የምትዝተውን ነገር የምታደርግ ከሆነ ይህንን የባህር ወሽመጡን በተመለከተን ከእኛ እጅ ነጥቃ እሷ የበላይነቱ የምትወስደው ከሆነ ማንም የሚቀር የለም። ጎረቤትም ሆነ ከሩቅ ያሉትን ያው እስራኤልን ለመጨመር ፈልገው ነው እንግዲህ ሁሉም ጥቃቱ እንዴት ነው ለምንሰነዝረው ጥቃት ተጎጂ ይሆናሉ በማለት እንግዲህ ኢራንም እየዛተች ይገኛል። በዚህ ላይ ተጨምሮ ደግሞ በኢራን በኩል ታውቂያለሽ አይደለም እዛ አካባቢ ያሉትን የጦር ሰፈሮችና የተለያዩ የአሜሪካን የደህንነት ክፍል እዚሁ መሪውን ዶናልድ ትራምፕን እና ሌሎች ከፍተኛ ባለስልጣናትንም እንገላለን ብለው እንግዲህ ከዛቱ ውለው አድረዋል። ያው የጊዜ ጉዳይ ነው እያሉ ነው። እና ሁኔታው በአንድ በኩል ያው አልፎ አልፎ አንዱ ሌላውን የመደብደብ እና የመምታት ሁኔታ አለ። በሌላ በኩል ግን በሰፊው የሚነገረው ሁሉ የዛቻው ሁኔታ ነው። በቃ የማስፈራራቱ ይሄ የስነ ልቦናው ጦርነት ነው። እንግዲህ እንደ አሜሪካ አቋም በእውነትም ጠንከር ያለ ሁኔታ ወደ ነገሩን የመለወጥ ሁኔታ እንደ ትራምፕ አመለካከት የነበረው ነገር ተቀይሯል። በቃ ሁሉን ነገር ስምምነቱን ከአንዴ 10 ጊዜ ይላሉ እንግዲህ ለአስር ጊዜ ስምምነት ላይ ደርሰን ክፍል ውስጥ ተነጋግረን ከወጣን በኋላ ኢራን ለአስር ጊዜ አፍርሰውታል ስምምነት። ስለዚህ አይታመኑም፣ ይዋሻሉ፣ በጣም በምድር ላይ ካሉት መጥፎ ሰዎች ኢራናውያን ናቸው ሲሉ እንግዲህ ማለት መሪዎችን በተመለከተ ነው። መሪዎች በጣም እና እንደዚህ እያወገዙ ትራምፕ የሚዘልፉበት ሁኔታ አለ። እንግዲህ ይህ ነገር እንደ አንዳንድ ሲባል ወደ ጦርነት ይገባ ይሆን? እንደኔ እይታ አሜሪካ ወደዛ አትቸኩልም፣ ኢራንም ፍላጎቱ የላትም። ይህንን የሁለቱን መፋጠጥ ወርቅነሽ በደስታ
0: እንደው የጦርነት አይደለም የሚባል ጥላሁን አሁን የአሜሪካ መከላከያ ሰራዊትም እርምጃ እየወሰደ ነው በኢራን ላይ በከተሞቿ ላይ በወደቦቿ ላይ። እንዲያውም ማዕቀቡንም እኮ እንደመለሱ አስታውቀዋል ዛሬ ትራምፕ። ከዚህ በፊት ጥረውት የነበረውን በኢራን ላይ ወደቦቿ እንቅስቃሴ እንዲያቆም የባህር እንቅስቃሴዋ እንዲያቆም እንደገና ማዕቀቡ ይታደሳል ብለዋል። እና መጠቃቃቱም በይፋ በአሜሪካ ወታደራዊ ተቋማት ላይ በተለያዩ መካከለኛው ምስራቅ ሀገራት በሚገኙ ተቋሞቿ ላይ ኢራን ጥቃት እያደረሰች ነው፣ አሜሪካም እንደዚሁ በኢራን ላይ። ይሄ ጦርነት አይደለም ወይ?
1: እውነትሽን ነው፣ ግን ትክክለኛ ጦርነት አይደለም። አሁን እንዴት ነው ይሄ እንዴት ነው ስር የሰደደ ጦርነት ሳይሆን ታውጆበት ወደ ጦርነቱ የግባ በከፍተኛ ሁኔታ የመጉዳት ሁኔታ ሳይሆን ለማስፈራራት የሚደረግ በእርግጥ እውነትሽን ነው። ትናንት ብቻ ትናንት ማለት ከሁለት ቀን በፊት ለትናንት አጥቢያ ማለት ነው አሜሪካ 140 በላይ የሚሆኑ ኢራን ወታደራዊ ተቋሞችን፣ የጦር መሳሪያ ማምረቻ መጋዘኖችን፣ የመገናኛ አውታሮችን የመታችበት ሁኔታ አለ። ይህን ሁሉ ስታደርግ እኮ ሌላ ቦታውን መምታት የኢራንን ኢኮኖሚ የሚያንኮታኩት ቦታዎች አሉ እኮ። ለምሳሌ ሀራጅ የሚባለውን ደሴት የመቆጣጠር ሁኔታ እሱን ከተያዘውን በቃ ኢራን ምንም ነገር ሊቀር ሆርሙዝንም ከተቆጣጠረችው ይህንን ሁሉ ጦርነት ተገባ ማለት እነዚህን ቦታ ስትይዝ እና በኢኮኖሚዋ 100% ስትመጣባት ነው። ከዛ አልተደረሰም። ምክንያቱም ወደ ሀገርሽ ጦርነት ላይ አለመግባት ለማስፈራራት እንዴት ነው እግረ መንገዳቸውን እየጎዱም እያዳከሙም፣ ግን ወደ ትክክለኛ ጦርነት አልተገባም። በአንጻሩ ደግሞ በኢራን በኩል እውነትሽን ነው ጎረቤት ሀገሮች እየተጎዱ ናቸው። እንደ ዮርዳኖስ፣ ኩዌት እንዴት ነው ካሉት ሀገራት እስካሁን ድረስ ሳውዲ አረቢያ ነው የማትደፈረው። እንግዲህ ከኢራን ጋር የውስጡ ምን አይነት ስምምነት እንደተደረሰ አላውቅም። ሌሎቹ ግን ኳታርም በይው የተባበሩት አሚሪዮት እዛ አካባቢ ያሉትኝ ሁሉም ቀምሰዋል፣ እየተደበደቡ ነው። እነሱም ያው አጸፋው እርምጃ እንወስዳለን እጃችን አጥፋን ከመናገር ውጭ ምንም ያደርጉት ነገር የለም። ምክንያቱም መጨረሻው ወዴት እንደሚኬድ አይታወቅም። ምናልባት ኢራን መጨረሻ ብለው ይቅርታ፣ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ብለው ወደ ጠረጴዛ ዙሪያ በሽምግልና ካለቀ በስምምነት ኢራን መበቀሉ አስለማይቀር ያን ቀን እነዚህ ሀገራት ያስታውሳሉ። እዛ ደረጃ መድረስ አይፈል ፍራቸው እዛ ላይ ነው። ግን ኢራን ያለ ቀላት ነው የአሜሪካ ጦር ኃይል በከፍተኛ ሁኔታ ስልጣን ለማውረድ ስልጣን ላይ ያለው መንግስት በእንደዚህ አይነቱ ለእርብጃ ቢወስድ ብታምኝም ባታምኝም አይደለም መዛት እንዲሁም ከአሜሪካና ከእስራኤል ጎን በመሆን ኃይላቸውንም የመደብደብ ሁኔታ ይታይ ነበር። ግን አያምኑ የአሜሪካን መንግስት ስለማያምኑ ኖ ነገ ሊሊስብን ይችላል ብቻችን ልንወጣን ፍራቸው ስላለባቸው መዛት እንጂ እጃቸውን አስገቡ። ግን እንዳልሹ ጉዳቱ አለ። ኢራን አሁንም በእነዚህ ቦታዎች እርምጃ ተወስዳለች። አሜሪካም አልፎ አልፎ በኢራን ላይ ከፍተኛ ጉዳት እያደረሰች ነው። ወደ አጠቃላይ ጦርነት ግን ተገባ ማለት አይቻልም።
0: የሚገርም ነው። እንደው ባለን ጊዜ ጥላሁን ሌላ ጊዜ በሰፊ እንወያይበታለን። በአሁን ያሉበት ሁኔታ በእርግጠኝነት አይታወቅም ምን ሁኔታ ላይ እንዳለው። የቀድሞው የኢራን መሪ ፕሬዚዳንት አህመድ ነጃድ ስለሳቸው ብዙ ነገር ይወራል በእስራኤልና በአሜሪካ በኩል በኢራን የኢራን አስተዳደር ያው ለውጥ ያደርጋሉ ተብሎ ታስቦ እንደነበር የተወሰነ ርቀትም እንደተሄደ መረጃዎች እየወጡ ነው እና ቀደም ሲልም መረጃዎች ወጥተዋል ዛሬም እንደዚሁ በድጋሚ። እንዴት ነው እስኪ ባጭሩ?
1: ያው ወርቅነሽ የሞሳድ ወይም የእስራኤል የስለላ ድርጅት ትልቅ ብልህነቱ ብስለቱ ይሄ ቴክኖሎጂውና ያን ብቻ አይደለም። ከቴክኖሎጂው ራቅ ብሎ ደግሞ አይደለም ወዳጅ ሀገራትን እና ለእስራኤል ቅርበት ያላቸውን ግለሰቦች ጠላቶችን እንኳ በእጁ አስገብቶ የእሱ ተጠቃሚ ማድረጉ ሁኔታ ስታይ ይህ መታደል ነው እላለሁ። በጣም እንዴት እንደሚሳካላቸው አይገባኝም። ተመልከች፣ አህመዲነጃድ ማለት የቀድሞው የኢራን ፕሬዚዳንት እስራኤልን ትደምሰስ ትጥፋ፣ እንዲሁም ይህን የኒውክሌር ጦር መሳሪያ ግንባታ እሳቸው ናቸው እሳቸው የጀመሩትም በቃ መሆን አለበት መሰራት አለበት እስራኤል መደምሰስ ከጠላታችን አንድ ቁጥር ማለት ይቻላል። ያ ብቻ አይደለም፣ በጀርመን የተጨፈጨፉት ይሁዳውያን 6 ሚሊዮን ጭራሽ አልተፈጸመም። ይሁዳውያን በጀርመን አልተጨፈጨፉም ብሎ ከሚናገሩትኝ አንዱ አህመዲነጃድ ነው። አሁን ይህን ሰው እስራኤል የሞሳድ ድርጅት እጅ አስገብቶ ልክ በእርግጥ ቃል ተገብቶለት ነው። አሁን አንዳንድ የዜና ምንጮች ቃል የተገባለት ምንድን ነው ከእኛ ጋር ሆንና እኛን ከመሰልክ ለአንተ ደህንነት እንጨነቃለን፣ ነገ ስልጣን ሲወርድ ስልጣን የወረደውን ስልጣን ሲወርድ ከዛ በኋላ አንተ ስልጣን ላይ ትወጣለህ፣ የኢራን ቀጣይ መሪ ልትሆን ትችላል ተብሎ ቃል ተገብቶለት ተመልከች። ከአህመዲነጃድ ጋር ከአንድ የሁለት የውጭ ሀገር የሞሳድ ድርጅት ራሱ የድርጅቱ የቀድሞ የድርጅቱ ሊቀመንበር የነበሩት ውጭ ሀገር ሃንጋሪ ሁንጋሪያ ውስጥ ተገናኝተው ተወያይተዋልኝ። ሌላ ምክንያት ተሰጥቶትኝ ከሆነ ዩኒቨርሲቲ አንድ ፕሮፌሰር ናቸው እሳቸው ጋብዘዋቸው ስለ አየር የዓለማችን አየር ጥበቃ ምክንያት ተደርጎ እዛ ላይ ንግግር እንዲያደርጉ ተጋብዘዋል በማለት አህመዲነጃድ ከተጠሩ በኋላ እዛ ግን ዋናው ከጀርባ ያለው ሚስጥር ምንድን ነው ከእስራኤል መረጃ ድርጅት ጋር አህመዲነጃድ የመነጋገር ሁኔታ ነው። ይህንን የኢራን መንግስት ይጠረጥራልኝ። እንደገና የአህመዲነጃድ ወደ ውጭ ሀገር በተለያዩ ምክንያቶች ስብሰባ ጥሪም ሆነ የሆነ ለመካፈል ሲባል ከእሳቸው ጋር ሌሎች የደህንነት ክፍሎች እሱ የሚከታተሉ አብሮት የሚወዱበት ሁኔታ አለ። ሆኖም መጨረሻ ላይ እንደምንም ተሰውሮ ከሌሎች ሰዎች ጋር ከሞሳድ ድርጅት ከሌሎች ጋር እንደሚገናኝ አንዳንድ መረጃዎች ያሳያል። አሁን እንዳልሹ ጊዜ የለም እንጂ ስለዚህ ሁኔታ ልክ መጽሐፍ ማንበብ ፊልም ማየት የጥሩ ቆንጆ የሆነ ፊልም ማየት
0: የሞሳድ እንቅስቃሴ ለነገሩ እንደዚህ ነው። የዓለማችን ህዝብ በጣም ልብ የሚሰቅል ነው እንቅስቃሴ። ሁሉም ነገር ፊክሽን ልቦለድ ድርሰት ነው የሚመስልህ ምንም
1: እውነት ነው። እና ለመቋጨት ያህል ወርቅነሽ እንዳልሽ ሰፊ ነው። መጨረሻ ግን ከአንዴ ሁለት የውጭ ሀገር ተገናኝተው ከሞሳድ ድርጅት ጋር እኒ አህመዲነጃድ ሳይል ትጥፋት ነበሩትኝ የሞሳ ሞሳድ አገልጋይ ሆነው እንደዛ ሲያደርጉ ባለቀ አሁን የግርግሩ ጊዜ የጦርነቱ ጊዜ ራሱ የሞሳድ ድርጅት ኢራን ውስጥ መኖሪያ ቤት አዘጋጅቶ ሌላ ቦታ ከቤታ ወጥቶ ሌላ ቦታ በድብቅ እየኖረ ምክንያቱም ስልጣን ያለው መንግስት
0: ኢራኖችም ያው ይፈልጉት ነበር ይጠራጠሩ።
1: መጨረሻ ግን ሳይሳካ ይከሽፍና በጦርነቱ ሳይሳካ ቀረ። መጨረሻ ላይ የተቀደው እቅድ መጨረሻ ላይ ከነበረበት ቤት የሞሳድ ድርጅት ሳያቅ ወጥቶ የሄደበት ይጠፋልኝ። እንዲሁም መጥተው የወሰዱት ምናምን የሚባለው ያው አንዳንዶቹ የሞሳድ ራሱ ሞት መጥተው ህይወቱን ለማዳን እሱ አካባቢ እርምጃ ተወስዷል። አህመዲነጃድ ከነበረበት የእሱ ዘበኞቹ
0: ዘበኞቹ ላይ ጉዳት አድርሶ እሱን ለማውጣት
1: በትክክል ያ ሁሉ መጨረሻ ላይ ግን ይህ ነገር ስላሳዘነው ስላልተሳካ የታቀደው እቅድ ያው የሞሳድ ድርጅት ጋር ትንሽ የመራቅ ሁኔታ እና ጠፍቶ ሄዶናል። ለማንኛውም አሁን በነበረው ከተወሰኑ ቀናት ባሳለፍነው ሳምንት ማለት ነው የሀቢኔ ቀብር ስነስርዓት ላይም የታየበት ሁኔታ አለ። ከብዙ ወራት ቆይታ በኋላ ማለት ነው ለማያቱ ቀብሩ ስነ ስርዓት ለተወሰነ ጊዜ ታይቷልኝ። ያው እንግዲህ በቁጥጥር ስር እንዳለ ነው የቤት ፍረኛ ተብሎ የኢራን ባለስልጣኖቹ ማለት ነው። አሁን እሱም በከፍተኛ ለእስራኤል አንተ ጀሮ ጠቢና የእስራኤል ተጠቃሚ አንተ ለነሱ ክዳህል አገርን በማለት እንግዲህ እንደውም አንዳንዶቹ ምናልባት ሊያስሩት ሊገሉት ብቻ ይባል ነገር አለ። ለማንኛውም እውነት ነው አይደለም እንግዲህ ወደፊት ነው። ግን ከወዲህ አንዳንድ የውጭ ሀገር እንዴት ነው እምነት የተጣለባቸው የዜና አውታሮች የሚጠቁሙት ግን የአህመዲነጃድ የኢራንን ፕሬዚዳንት የእስራኤል ሞሳድ ድርጅት ተጠቃሚ ለማድረግ እና መጨረሻው ባይሳካ ይህን ያህል የመድረሱ ምትታይ ብዙ ብዙ
0: በፖለቲካው ዓለም ቋሚ ጠበላትም ቋሚ ወዳጅም የለም የሚባለው እውነት ነው ሊባል ይችላል። እንግዲህ በዚህ ደረጃ ለማንኛውም ክፍል ሁለት የአህመዲነጃድ ጉዳይ እናየዋለን በሰፊው። እንዳልከው ስላላለቀም የጦርነቱ ሂደት ያው እንመለስበታለን። ጥላሁን እናመሰግናለን።
1: አመሰግናለሁ።
0: መልካም ምሽት። እሺ ወደ የሚቀጥለው ዝግጅት እንላለን።
2: ህግና ፍትህ አቅራቢና አዘጋጅ አይቸው ባይ።
3: ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን ቆይታችኋል? ሳምንታዊው ህግና ፍትህ የተሰኘው ፕሮግራማችን ይዘን ቀርበናል። እንደምናስታውሰው ባለፈው ሳምንት በተለይ አንዳንድ መረጃዎችን ጉዳዮችን በተለያዩ በመገናኛ መረቦች ማሰራጨት ማስተላለፍ ተገቢ ነው ተገቢ አይደለም? በህጉ መሰረትስ ምን ይላል? በህግስ ስንጥሰው ወይም ህግ ጥሰናል ምንለው መቼ ነው በሚለው ዙሪያ ተነጋግረን ነበር። ዛሬ ደግሞ በህጉ ዙሪያ አንድ ሰው ይህን ነገር ካደረገ ካስተላለፈን በል የአንድ ግሩፕ ወይም ቡድን መሪ የሆነ ኃላፊነቱን ይወስዳል አይወስድም በሚለው ዙሪያ እንነጋገራለን። እንደተለመደው ዳኛ ጠበቃ ዘይብ ካሱ መስመር ላይ ይገኛል። ዘይብ ጤና ይስጥልኝ እንደምን ማሽህ?
4: ጤና ይስጥልኝ አንተም ለአድማጮቻችን እንዴት አመሻችሁ?
3: እኛ ደህና ነን። ዘይብ እንግዲህ ባለፈው ሳምንት በዚህ ዙሪያ ተወያይተናል። በተለይ የአንድ ግለሰብ ወይም አንድ ሰው ለአንድ ግሩፕ መልእክት ወይም መረጃ በሚያሰራጭበት ጊዜ ህጉ ምን ይላል በሚለው ዙሪያ ወርተናልና እንደ ለማስታወስ ያህል ወደ ኋላ ስንሄድ ይሄ ነገር የሚቻል ነው አይቻልም? ምን አይነት መረጃ ነው ማሰራጨት የምንችለው? በህጉ ዙሪያስ እንደው ምን ልንሆን እንችላለን?
4: እሺ ትንሽ ወደ ኋላ እንመለስና እንግዲህ የመገናኛ አውታር እንግዲህ ዘመናዊ የመገናኛ አውታሮች ናቸው። አንዱ ካሉተይ ብዙዎች አሉ አንዱ ሜ ነው ማለት ነው ዋትስአፕ። እና ይሄ የተከፈተው እንግዲህ ህዝብን ወይም ደግሞ ያለውን ግሩፑን ለማለት ለዚያ መረጃ ለመስጠት ነው ማለት ነው። መረጃው እንግዲህ ጥሩ የሆነ ማንም የሰውን መብት የማይነካ መሆን አለበት ይላል ህጉ። እንግዲህ ያን ግሩፕ እንግዲህ አልፎ እንግዲህ የሰው መብት የሚነካ ከሆነ እንግዲህ ማለትም የሰው መብት ከጣሰ ማለት ነው። እና ግሩፑም ራሱም ወይም ደግሞ የግሩፑም ኃላፊ ወይም ደግሞ ራሱ ሰውየው የሚበትነው በግሩፑ በኩል ይህ ኃላፊነት አለበት ማለት ነው። እንግዲህ የግሩፖች ኃላፊ እንዴት ነው? እኔ እንግዲህ ግሩፕ ከሆነ እያንዳንዱ የፈለገውን ካደረገ እንዴት አድርጌ ነው የምቆጣጠር ያሉም አሉ። ደውለውብኛል ለአንተ እንደደውለው እንዴት ነው የሁላ ህዝብኑ ብዙ ነው ማለት ግን አካባቢን በተመለከተ ነው ቀበሌን በተመለከተ ነው እና ግሩፑ ለዚህ ግሩፕ እንዴት አድርጌ ነው ኃላፊነት የምወስድ እያንዳንዱ በማለት ደውለዋል። አዎ ትክክል ነው። ግን ይህ ግሩፑ ሲቋቋም እንግዲህ መሰረታዊ የሆነ ደንብና ወይም ደግሞ ህግ መውጣት አለበት ራሱን የመሰረተ በግሩፕ ውስጥ ማለት ነው። እና ይህ ግሩፕ የሚያገለግለው ምንድን ነው? አንደኛ መረጃ ለህዝቡ መስጠት፣ የሚሆኑትን ነገሮች ለህዝቡ ማገልገል ነው። እና ዘለፋና ስድብ ሰውን ካልነበረበት ማዋል የተከለከለ ነው። ማለትም ስድብን በተመለከተ ብዙ ነገሮችን የሰውን ስም የሚነካ ወይም የሰዎችን መብት የሚነካ እነዚህ ባይነጋገሩና ባይገቡ በጣም ጥሩ ነው። ከዛም ደግሞ የግሩፕ ኃላፊ ሁለት አማራጭ አሉት። አንዱ አማራጭ የሚለው ህጉ ምንድን ነው? ሰው እንዳይነካ ይህ ግሩፕ ኃላፊነት ካለብህ መጀመሪያ ማብራራት አለብህ። ማለትም የመሰረቱን ህጉ ምንድን ነው? በዚህ በግሩፕ ውስጥ የምንናገራቸው የምናቀርባቸው የሰው መብት አለመንካት ኃላፊነቱ ይህ ሰውዬ በዚህ ከሰደደ የሰው መብት የሚነካ ከሰደደ ራሱን በራሱ ያስቀጣል እንጂ እኛ በህጉ በኩል እንከለክላለን ይህ ነገር እንዳይመጣ ብሎ መመሪያ ማስቀመጥ አለባቸው። መመሪያ ተተቀመጠና ተተከላከሉ የሚለው ህጉ ምንድን ነው? ባለ ማለትም የግሩፕ ኃላፊ የሚደርጉ የሚያስፈልገውን ስላደረጉ አብዛኛውን ኃላፊነት ሊወሰድባቸው አይችልም ይላል። ለምንድን ነው? ጥረዋል። ለምንድን ነው? ተናግረዋል። ለምንድን ነው? መመሪያ ወጥተዋል። አንድ ሰው ከነስቶ ቢል እንግዲህ እነሱን ለመንካት ብዙ ጊዜ ይወስዳል። ግን እዚያውን ብሎ ህጉ የሚለው ምንድነው? ሆኖም አላፍነት አለባቸው መከላከል አለባቸው። ግሩፑን እነሱ ብቻ ማስተላለፍ ይችላል ለሌላ መዝጋት ይችላል ከከፈቱት ግን እነሱ ግዴታ መከላከል አለባቸው። እና ደግሞ አንድ ሰው ወደ ድርጅቱ ወደ ግሩፑ ሲያስተላልፍ ግም ነገሮች ምን ያህል ጊዜ ወሰደ ይሄን ለማውረድ? ይሄን ነገር እንዴት አወርዱትም? እንዴት ይሄ ነገር ከሰደደው በኋላ ተለብሎ ማውረድ አስፈልጊ ነው? ለምንድን ነው ግሩፑ እንዳይቀጣና ግሩፑ ባላፊ ግሩፕ እምጃ እንዳይሄድ ተብለው ተለብሎ ካወረዱት እነሱ ነፃ ናቸው ማለት ነው። ሰውየው ግን አይለቀቅም። ለምንድን ነው? ይሄን ነገር አሰራጭቷል ማለት ነው። ድርጅቱ ግን ማለትም ደግሞ የግሩፕ አላፊ ግን ነፃ ናቸው። እንደው አንደኛ መመሪያ ሰጥቷል፣ ሁለተኛ ደግሞ ተሎ የተበተነውን ያንን ከለብሎ አወርደዋል፣ ሶስተኛ ደግሞ ለሰውየው ማስጠንቀቂያ ሰጥቷል። ማለትም ይሄን ነገር ማድረግ የለብኝ የተከለከለን በማለት መመሪያ አስቀምጧል። ይሄ ከሆነ እነሱ ከቅጣት ነፃ ሊሆኑ ይችላሉ ይላል። ይሄ አንዱ መሰረት ነው። እንግዲህ ይህን ውሎ እንግዲህ መቼ ነው መበተን ወይም ደግሞ አንድ መረጃ ግዴታ ወይም ደግሞ መሰደድ የሚችለው መቼ ነው ሲል ህጉ ይላል። ምናልባት ያነ ሰው እየሰደደው መረጃ ትክክለኛ መረጃ ከሆነ ወይም ደግሞ ዲባርቲ ኤምኤት ማለትም እኔ የምሰደው በሙሉ ትክክለኛ መረጃ ነው እና ምን ችግር ትክክለኛ መረጃ ከሆነ አንደኛ ሰውን ከዚህ ሰውዬ ከሚያደርገው ለማራቅ፣ ሁለተኛ ደግሞ ህዝቡን ምናልባት የሆነ ግሩፕ የሚሰራው ስራ ግምት ሆነ ያንን ግምት ሆነ መረጃ ካለው ትክክለኛ ከሆነ ያን ህዝብ ከዛ ለማራቅ ህዝቦችን ከሰውዬው ወይም ከሚሰራው ስራ ለማራቅ ሲል ይህ ሰውዬ መናገር ይችላል እና ነውር የለበትም ወይም ደግሞ ስሙን አጠፋው ማለት ሊባል አይችልም። ለምንድን ነው? ሰውዬው ስራው ይህ ነው። ይህ ስራው ስለሆነ ያን ሰውዬ ህዝብ በዛ እንደ ያን ሰውን ከዛ ሰውዬ ለማራቅ እውነተኛ እርግጠኛ የተመራመረ መረጃ ካለው ምንም ችግር የለም ማለት ነው። እና የሚያስቀጣም አይደለም፣ በግሩፕ ማስቀጣም ሰውዬው የበተነውም ሊበቀጣም አይችልም። ለምንድን ነው? እውነተኛውን እርግጠኛውን መረጃ ያለውን ይዞ ይከታተላል ማለት ነው ህጉ።
3: ይሄ ማለት በድብቅ ማደርጋቸው ነገሮች ሊኖሩም ይችላሉ እንበል፣ በሁለት ሰዎች ውይይት መሀልም ደብቄ መቅረጽ እችላለሁ፣ በቪዲዮም በድምፅም ቀርጬ ማስተላለፍ እችላለሁ። ይሄ ህጉ ይፈቅድልኛል?
4: ይሄ የተከለከለ ነው። እንግዲህ ሁለታችን የኔና አንተ እንግዲህ እንበል የኔና አንተ ቴሌፎን ማለትም እንነጋገራለን። አንዱ በዳራችን ሆኖ ይህን ነገር ማድረግ የተከለከለ ነው ማለትም ይህ ምንድን ነው የሚለው ህጉ የራሳችን የኔና የአንተ ወግ ብቻ ነው፣ ሌላ ሶስተኛ አየለም። ሶስተኛ ከፈለግነ እናገባዋለን፣ ችግር የለም እነጋገራለን። እኛ አልፈለግን ሶስተኛ ወይም አራተኛ በወጋችን በኩል እንዲገባ እና ይሄ አንዱ እኛን መቅረጽ ማለት እኛን መቅዳት ማለት ፍቃድ አልባ ማለትም ወይም ከኔ ወይም ከአንተ ፍቃድ አልባ መቅዳት ማለት የተከለከለ ነው። ራሱ ይልካሉ ይህ ፐርሶናል የራሳችን የግላችን ነው እንጂ የማንኛውም እንዲሰማውም አልፈለግንም እና ይህ የተከለከለ ነው ለማለት ነው።
3: እኔስ ቀርጬ ማሰራጨት እችላለሁ መላክ እችላለሁ?
4: አንተ አዎ፣ እንግዲህ እኔ እና አንተ ከተነጋገርነ ችግር የለም ማለትም አንተ እኔ መቅረጽ እችላለሁ፣ አንተ እኔም አንተ መቅረጽ እችላለሁ ማለትም ሁለታችን በኩል ግልጽ ሆነን ተነጋግረናል። የተነጋገርነውን መቅዳት እንችላለን። ግን አብዛኛውን የሚለው ምንድን ነው? መነጋገር አለበት። በቃ እኔ እና አንተ አብዛኛውን እንነጋገሩ፣ መቅዳትም እችላለሁ፣ ችግር የለም መቀዳትን ትችላለህ ነው የሚለው ህጉና።
3: ለምሳሌ ግን እዚህ ላይ አሁን እኔ ለአንድ ሰው በሆነ ነገር ልጠርጥረው ያን ሰው እውነቱን ለማዋጣት ወይም ራሴን ደብቄ እደውልለትና ያ ሰው የሚለኝን መረጃ በሙሉ ተቀብዬ በዚህ በመገናኛ መረብ አሰራጨዋለሁ። ተገቢ ነው ይሄ? ህጉ ይፈቅድልኛል? ለምን እዚህ ላይ ለሰውየው ማሳወቅ የለብኝም ወይ? ስቀዳው ሰውየውን ማሳወቅ የለብኝም?
4: ነው አየለም። ህጉ የሚለው ሁለታችን ተነጋገርነ ሁለታችን ነው፣ ሶስተኛ ከሆነ ነው ችግሩ። ሁለታችን ከሆነ ግና አንተ የኔን የኔን ያንተን ችግር የለም። ግን
3: ሳላውቅ እኔ ለሰውየው እየቀዳ ሆኖ ብዬ ሳልነግረው ሳላሳውቀው ድምፁን ቀድቼ ማሰራጨት እችላለሁ?
4: ችግር የለም። ሁለታችን ነው የምንናገር፣ ችግር የለም። ሶስተኛ ሲሆን ነው ፍቃድ የሚያስፈልግ። ሁለተኛችን ሆነ የአንተ የኔን እኔ አንተን እኔ አንተ የሰማሁትን አንተ እኔ የሰማሁን ችግር የለም። መቅዳት ወይም ደግሞ ማስቀመጥ ችግር የለም። ችግሩ ምንድን ነው? ሁለተኛና ሶስተኛ ሰው ሲቀዳ ነው ማለት ነው። ከዛም ደግሞ ይህ ሰው እየተቀዳውን ለመበተን ከፈለገ ሁለት ነገሮችን አስፈላጊ ነው። እውነተኛ ነው ወይ? መረጃ አለው ወይ? ትክክለኛ ነው ወይ? ይነካል ወይ ሰው ወይ ሰው ይሄን መረጃ የሚበትነው ለምንድን ነው? ማንን ለከሰውየው ማንን ለማራቅ ነው? ምናልባት ያ ሰው እየተቀዳው ሰውዬ ብዙ ባለየዎች ነገሮችን ህዝብ ማይፈልጋቸው ወይም ደግሞ አደገኛ የሆኑ ወይም ደግሞ ህዝብን ከሰውየው ለማራቅ የሚሰሩ ስራ ልክክለኛ ስላልሆኑ ያን ሰውዬ ማለትም ከሰው ለማራቅና ሰው እንደገና ሂዶ ከሰውዬ መረጃ የሚፈልገውን ምናልባት እንግዲህ እንደሚያደርገው እንጃኔ እሱ ሰውየው ከዛ ከሰውየው ሰው እንዳይሄድ ያን ሰው እየቀድቶ ለሰውን ማራክ ይህ ሰው እየመሄድ ማለት አስቸጋሪ ነውና ተጠንቀቁ እንዲ ነው አይበለው እንጂ ሰርቃን ይበላል ምናምን ብዙ ነገሮችን ሊተረትር ይችላል እና እነዚህ ችግር የለም ህጉ ይፈቅዳቸዋል ማለት ነው
3: ግን እዚህ ላይ ግን ሶስተኛው ሰው ሻው አስቸጋሪ ነው ላል ግን አሁን እዚህ ላይ እኔ አሁን ያን ሰው ስቀዳው ምናልባት ለዛን ሰው አልነግረውም ያን ሰው ለምሳሌ አሁን ሰው ሀሜታ ሊሆንም ይችላል እዛ ሰው ማውጣት የምፈልገው ነገር ሊኖር ይችላል ግን በምቀዳበት ሰዓት ለምትናገራቸው ነገሮች በሙሉ እየቀዳሁ ነው ብዬ እንዳሳውቀው ህጉ አያስገድደኝም ወይ ምክንያቱም ይሄ አሁን የራሴን ፐርሰናሊ ቅድም የተናገረው ነገር አለ እኔ ለሱ ያልኩትን ነገር እንጂ ያን ነገር ተቀብሎ ወስዶ እንዲያሰራጭና አደባባይ ላይ እንዲያወጣው አይደለም እኔ ከሱ ጋር ነው የተነጋገርኩት ህጉ ለምን ለኔ እዚህ ላይ ህጉ መጥቶ ለምን ለኔ አስጠነቅቅም ወይስ ማይከላከልልኝም?
4: በጣም ጥሩ። እንግዲህ የሚለው ህጉ ምንድን ነው? በሁለታችሁ የነበረው ግን አንተ የምትለው ምንድን ነው? ቀደም ብለህ ግን እኔ ከአንተ ጋር መነጋገር የኔና አንተ ፐርሶናል ብቻ ነው ማለትም ሁለታችን ብቻ ነው እንጂ ሌላ ሰውም እንዲሰማም አልፈልግም እንድትቀዳኝም አልፈልግም እንድትቀዳም አልፈልግም እና የኔና አንተ ብቻ ነው ብለህ ታስጠነቅቀው በኋላ ይህን ማለት ትችላለህ ግን አብዛኛውን ጊዜ እንግዲህ ሁለታችን ተነጋገርናቸውን እኔም አንተም የመቀዳት መብት አለን ማለት ነው እና ሊቃወም አይችል ማለት ነው። አዎ ከነጋገረኛል። አዎ የተነጋገረው እኔና አንተ ሰምተናል። በቃ ችግሩ መቼ ነው? ያ ሰውዬ እኔና አንተ የሰማነውን ቀድቶ መበተኑ ይሄ ነው እንግዲህ ችግሩ ማለትም የሚበትነው
3: አዛናት ሴተር የሚባል ነገር አለ። አሁን ለምሳሌ
4: አዛናት ሴተር የሚባለው አይ አይደለም አዛና ሰደም ይባለው ሶስተኛው በዳር ሆኖ እኔና አንተን መቅዳት ማለትም እኔና አንተ ስንነጋገር በዳር ሆኖ እኔ ማላውቅም አንተ ማጣውቅም ሁለታችን ይቀዳል ማለት ነው። ይሄ ተከለከለ ነው ማለትም ከሰው ማለትም ከሌላ የኛን በድብቁ ነው የሚቀዳን ማለት ይሄ ተከለከለ ነው። በፍጹም ይሆን ማይችልም ይሄንም ይለመዳተ ማለት ፍርድ ቤት ህግ ያስፈልጋል ከዛም ደግሞ የፍርድ ቤት ፍቃድ ያስፈልጋል ማለት ነው እንጂ ዝም ብሎ አይደለም።
3: እያጠናቀቅ ነው እንምጣና አሁን በተለይ በመገናኛ መረቦች በፌስቡክም ሆነ በትዊተርም ሆነ በዋትስአፕም ሆነ በቲክቶክም በማንኛውም ነገር የሚሰራጩ ነገሮች በሙሉ ያለ ሰውየው ይግለሰቡ ፍቃደኝነት በዛ ቢሰራጭ ተጠያቂው ባለ የግሩፕ ሐላፊ ነው ማለት ነው። በዚህ ስለዚህ ግሩፕ ግን ደምብ ሊኖረው ይገባል። አስቀድሞ እዚህ ግሩፕ ለሚገባ ሰው በሙሉ ማንኛውም ነገር በዚህ ለምሳሌ አሁን እንደኛ እንበል አሁን ሬዲዮ ጣቢያ ውስጥ ወይም ቴሌቪዥን ውስጥ በመንሳራበት ሰዓት አንድ ሰው ለቃለ መልልስ ይመጣና የሚናገረው ነገር ኦኬ እኛ ጣቢያው ኃላፊነት አይወስድም የሚናገረው ነገር ኃላፊነት የሚወስደው ራሱ ግለሰብ ነው ብለን እናሳውቃለን። እዚህ ግሩፕ ላይ ደግሞ በግሩፕ ውስጥ መመሪያና ደምብ ወጥቶ በዚህ ግሩፕ ውስጥ የሚሰራጨው ነገር የሚተላለፈው ነገር በሙሉ ሰውየው የሚያሰራጨው ነው ኃላፊነት የሚወስድ እንጂ ግሩፕ ኃላፊነት አይወስድም ብሎ ማሳወቅ አለበት።
4: አዎ ይህም አንዱ ነው። አዎ ሚሮ ምንድነው ህጉ እንግዲህ ይህ ሰውዬ የዋትሳፖች ኃላፊ እንግዲህ ምን ያህል እንግዲህ መመሪያዎችን እንግዲህ ከዛ ደግሞ አንደኛ ይህ ስድብ ዘለፋ ምናምን አይሆንም መሄድ የለበትም ብለው መከላከል አለባቸው። ሁለተኛው ደግሞ ምናልባት ይላል ምናልባት አንድ ሰው ከሳስቶ በመረጃ በሚልክበት ጊዜ የግሩፕ ኃላፊና የግሩፑ መሪዎች ኃላፊነት የለባቸውም። ኃላፊነቱ የማን ነው? የሰውየው ራሱ የበተነው ነው የሚል ይህን እነዚህ መገኘት አለባቸው። ከዛም ደግሞ ከተበተነ በኋላ ምን ያህል ተሎ ብለው አወረዱት የሚለውንም ይህንም ፍርድ ቤት ይጠይቃል። ምን ያህል ከሰዓት በኋላ ከአንድ ሰዓት ሁለት ቀን ሶስት ቀን ወዲያው ተወረዱት ኃላፊነት የለባቸውም። አብዛኛውን ፍርድ ቤቱ ይህ ካለ በመሪዎች ኃላፊነት አይሰጥም ማለት ነው። ከስንት አንድ ነው እና ኃላፊነቱ የሰጠው እስካሁን ለማን ነው? በፌስቡክ እና በቲክቶክ በተመለከተ ግና በቃ ኃላፊነት ሰጥቷል። ለምንድን ነው ተሎ አላወረዱትም? ችግሮች እየበዙ መጡ እና ደግሞ ሰው ደግሞ ተሎ ስለሚበተን በጣም አስቸጋሪ ስለሆነ ተነግሯል ማለት ነው።
3: ዳኛ ዘይብ ካሱ ለሰጠህን ቃለ ምልልስ እጅግ በጣም እናመሰግናለን። እንደተለመደው ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።
4: እሺ፣ ለሁላችንም መልካም ምሽት እንዲሆን እመኝላችኋለሁ። አመሰግናለሁ እናንተ።
3: ደህና ሁኑልኝ። ክብራትና ክብራን አድማጮቻችን፣ እንግዲህ ሳምንታዊ ህግና ፍትህ የተሰኘው ፕሮግራማችን በዚህ ላይ ተገባደደ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት ይሁንልን ለሁላችን።
0: የተከበራችሁ አድማጮቻችን፣ ስርጭታችን እንደቀጠለ ነው። አሁን ደግሞ ስልክ መስመራችን ላይ አቶ ሰርቶ ባይነሳኝ ይገኛሉ። ደስ ነው የምናልፈው። አቶ ሰርቶ ባይነሳኝ ጤና ይስጥልን፣ እንደምን አመሸ?
5: ጤና ይስጥልኝ ወይዘሮ ወርቅነሽ፣ እንዲሁም ውድ የሬዲዮ አስተላላፊዎቻችን በሙሉ ጠዋትም ሆነ ማታ ቀን እኩልም ሆነ ሙላችሁም ለሙላችሁም ሰላም። በሙላችሁ ላይ የምንማረውን ትምህርት በሙሉ በእውነት ይሄ ነው ብዬ በቃላት ልገልጠው አልችልም። አመሰግናለሁ።
0: እኛም በጣም እናመሰግናለን። አቶ ሰርቶ፣ በመጀመሪያ አንተ ብትሉኝ ነው መፈልግ፣ አንተ በሉኝ ስላልከን ነው አንተ ምለው እና ለአድማጮች እንግዲህ ያው መስቀደም የማሳወቅ እፈልጋለሁ። ይቅርታ ጋር
5: እውነት ነው
0: አቶ ሰርቶ ባይነሳኝ ስሙ በጣም የሚገርም ነው። እንደ ወላጆቻችን ስም ሲሰጡ መቼም በትርጉም ነው ደስ ይላል። ያው እስከ ተገጣጥሞ ሲጠራ ነፍሱን ይማረውና የሻምበል ባሻ ካሳሁን ባይነሳኝ ታላቅ ወንድም ነህ?
5: አዎ ነኝ።
0: አዎ፣ የሻምበል ባሻ ካሳሁን ባይነሳኝ እንደምናስታውሰው እንግዲህ በመከላከያ ሰራዊቱ ውስጥ በተጠባባቂነት ሲያገለግል ነው የህይወት መስዋዕትነት እየከፈለው በጾቄታን ዘመቻ ነው፣ ወታደራዊ ዘመቻ ጊዜ መሰለኝ አይደል?
5: እውነት ነው፣ እውነት ነው።
0: አዎ እንግዲህ 12 ዓመት በጣም ይገርማል። ነፍሱን ይማር። በዚህ ሳምንት እንደውም የእሱ ዮም ዚካሮን ወይም የሙት ዓመት መታሰቢያ እንደተካሄደ ሰማሁ።
5: አዎ።
0: እንዴት ነበር ነፍሱን ይማር? ምን አደረጋችሁ? እስኪ ባጭሩ ወደ ጉዳያችን ሌላ ቢሆንም።
5: በጣም እናመሰግናለን። በመጀመሪያ ደረጃ ከፍ ያለ ምስጋና እና ክብር እየሰጠው እኛ 12 ዓመት ሙሉ በወደቀበት ቀን ያው በተቀበረበት ቀን እንትን ብንልም በወደቀበት ቀን ሩጫ እናደርግለታለን። ይሄ ራሱ በትርፍ ጊዜው ሲሮጥ የነበረውን መስመር መቼም እሱ የሚሄደውን ያህል ባንሄድም 2 ኪሎ ሜትር ተኩልም ይሆን በእውነት ይህኔ አሁንም ትላንትና ሮብ ባለፈው ሮብ ነበረ። እኔ አይቻቸው የማላውቃቸው ወታደሮች ሁሉ መጥተው የእሱን ልብስ ለብሰው በሚገባ ያን ተሳትፈው እስከ መፋቄዳቸው ድረስ በሙሉ መጥተው ተሳትፎ ሂደዋል። አገሩ እግዚአብሔር ይባርከው፣ ትንሽ ትልቅ ሳይል ሁሉም ይወጣል። ቄሱ መርቆ ያው እግዚአብሔር የተመሰገነ ይሁን። ያው ሩጫ በየአመቱ እናደርግለታለን፣ ዘንድሮም አድርገንለታል። ይሄኛ ወንድማማቾች ያቆም ነው ከሚስቲቱ ጋር ያቆም ነው የራሳችን እንጂ የመንግስት ወይም እንትን አይደለም። ሲያደርግ የነበረውን ለማስታወስ ያክል የምናደርገው ነው። ይሄ ምንወለታል ለማለት ፈልጌ ነው።
0: በጣም ጥሩ ነው። እንግዲህ የሚያስበው ያው በመታሰቢያው የሚፈልገው የሚወደው ነገር መካሄዱ ጥሩ ነው። ነፍሱን ይማር፣ ጀግና ነው። ለሀገሩ ነው መስዋዕትነት እየከፈለው። ጥሩ እንግዲህ አቶ ሰርቶ ባይነሳኝ ማህበረሰባችን በተለያዩ ስራ ኃላፊነቶች እንደሚያውቀው ነው እንግዲህ ካለኝ መረጃ ብዙ ስራዎችን ሰርተሃል። ከዛ ልምድ አንጻር ደግሞ አሁንም ለማህበረሰባችን የሚጠቅሙ ሀሳቦችን ያው ታነሳለህ በሚል ለእኛም ሀሳብ እንድትሰጥ እየደወልልህ ነው። እናመሰግናለን ስለ ፈቃደኝነትህ። በመጀመሪያ እንደው በኛ ማህበረሰብ ዙሪያ ብዙ ጥሩ ነገሮች አሉ፣ ጥሩ ባህሎች አሉ፣ ጠቀምባቸው ነገሮች አሉ። ደግሞ አንዳንድ የማይሆኑ ነገሮች ሲነሱ ያን ጥሩ ነገር ያደበዝዙብናል እና እንደው በምን በምን ነገሮች ላይ አትኩረን ብንሰራ እንደው ጥሩ ነገራችን የሚባለው በመጀመሪያ ምንድን ነው ትላለ?
5: እግዚአብሔር ይስጥልኝ። በጥሩ ጥሩ ነገራችን እኛ በመከራም ሆነ በደስታ በየትም ቦታ እኛ በጣም በጣም በጣም በጣም ተከባባሪዎች፣ ተረዳጆች ይሄ ነው ሳይባል ሁሉም ሰው ተሰልፎ መከራም ሆነ ደስታ የሚሸኝ ህዝብ ነው ያለን። ይሄ በጣም የኛ ትልቁ ሀብታችን፣ አብሮ መብላት፣ አብሮ መጠጣት፣ መረዳዳት፣ ይሄ የኛ ትልቁ ገንቢ ያመጣ ነው ባህላችን። ከሌላ ሀገር ከሌላ ህብረተሰብ የማይተይ ነው ብዬ ነው የማምነው። ይሄ እኛ ነው፣ ይሄ ትልቁ ህብረታችን ይሄ ነው። እኛ በማናውቁ ሀገርነት ቲቦት 7 ቀን ስንቀመጥ አንድም ሰው የሚያውቀን አልነበረም። እኛ የናታንያ ሰዎች ነን። አንድም ቀን ሳይለዩን ከትንሽ ከትልቁ ከጸለት እስከ ድበሳው ድረስ እየመጡ ያወሩን እንደሰነበቱ። ይሄን ማለት ነው እንግዲህ እግዚአብሔር ዝቡ ተባባሪ መሆኑን ማመላከቱ ነው። እና በዚህ ላመሰግነው ወዳለው የነጥቦትን ሰውም በሙሉ እና በዚህ እኔ በአንቺ ውድህቴ እንዳልሽው እኔ ከዚህ ህብረተሰብ ጋር ብዙ ሰርቻለሁ። በእውነት የኛ ህዝብ ተባባሪ እንደሆነ እኔ ምስክር ነኝ ወዳለሁ። በናታንያም ነው ነበርኩት። ናታንያስ ኖርን የህዝብ ተወካይ ሆኜ ብዙ ሁሉ አገልግያለሁ። ምንም ሟጣም ይባል ነገር ወደ ፖለቲካ ይባል ነገር ገብቼ አላውቅም። ግን በማህበራዊ ስራዬ ከሁሉም ዘንድ ተወድጄ ያደርኩ ሰው ነኝ። እንግዲህ በአዲስ ገቢዎች ሽሎሞ በሚለው ስም ነው የሚያውቁኝ። ሰርፎ የሚለውን አያውቁም። እና ሽሎሞ ባይነሳኝ ብለው ነው የሚያውቁኝ። እንዲያውም አንድ ጊዜ ለምንድን ነው ጋሽ ሽሎሞ የማይመረጥ ለምንድን ነው የማይወዳደር የሚባል ሁሉ እስከዚህ ተደርሷል። ለምን እኔ ያለምንም ማድላል ያድሎት ያለምንም እንትን ይሆናል የሚደርሰው ይደርሳል የማይደርሰውን አይደርስም ብዬ ተወድጄ ያደርኩ ሰው ነኝ ለማለት ፈልጌ ነው።
0: ጥሩ ነው። ከማህበረሰቡ ጋር በተለይ በማህበራዊ ጉዳዮች መስራት ለህብረተሰባችን እንግዲህ አንድም ቅርብ ያደርጋል የህብረተሰቡን ስሜት ለማወቅና ችግሩን ለመረዳት ይገዛም ለማድረግ። እንደገና ደግሞ ማህበራዊ ጉዳዮቻችን ብዙ መጥፎ አሁን ጥሩ እንደተባለውም ጥሩ እንደገና ደግሞ እንደው በሰላም በፍቅር ሊስተካከሉ የሚችሉ ነገሮች ወደ አልተፈለገ አቅጣጫ እስኪሄዱ ድረስ መከራከሪያ የሚሆኑ ጉዳዮችም አሉ። ደግሞ አሁን እንግዲህ እንደው ምን ብናደርግ ጥሩ ነው ብለህ ታስባለህ? ማህበረሰባችን ለበርካታ ጊዜ እንግዲህ ይህን ያህል በማህበራዊ ጉዳዩ ካወቅከው እንደው አንዳንድ ነገሮች ይነሱና ህብረተሰቡ እያሰፋው እስከ መከፋፈል ድረስ ያደርሳሉ። እና ለምንድን ነው እንዲህ አይነት ችግሮችን በቀላሉ መፍታት ማይቻሉ?
5: እንግዲህ ይሄ እኛ ከዲሞክራሲ በጣም ሳንረዳው ዲሞክራሲ ምንነቱን ሳናውቅ በጣም ካላደገች ሀገር መተን እንደሚታወቀው ህዝባችን ያልተማረ ህዝብ በገጠር የኖረ አርሶ የበላ ምንም አይነት ችግር ሳይፈጥር 10 መሆን 12 15 ልጅ ያሳድጉ የመጣ በህብረተሰብ ይዘን መተናል። ይሄ በዚህ ውስጥ በጣም ባደገሽ ሀገር ውስጥ እንደርስ ዲሞክራሲን በደንብ አልተረዳንም ብዬ ላረጋግጥ ወዳለሁ። እና አሁን እንደ ምሳሌ አድርጌ በወስደው ጉዳት እያደረሱ የመጡ ብዙ ነገሮች አሉ በእኛ መካከል ላይ። እንዴት ነው ቢባል ለቅሶም ሆነ ደስታም ሆነ መከራ ይሄ ሁሉም ነገር በአንድ ላይ እየተነባበሩ እኛ የማይለቁ የኛን ባህል ዘው የመጡ ናቸው። እና ድሮ እስከ ንጋት ድረስ ሰርግ ሲሆን ለምሳሌ አውላሙ እስከ ንጋት እስከ ምሳት ድረስ የሰጠን ሰዓት አለ። እስከ ዛዛ ድረን የተለያየነ ለምን መኪና አልነበረም። እንጨፍራለን መኪና ሲያቋርጥ እዛው አድረን ነው የምንሄድ የነበር።
0: እዛው ሰርጉ አዳራሽ ከሰርጉ አዳራሽ ያው ሰው እዛው ያድራል።
5: አዎ እንደአሁኑ መኪና አልበዛም። መኪና ያቋርጣል። እግዚአብሔር ይስጣቸውና እነሱም ስለተባበሩን እንዲያውም መጠጥ እየሰጡ ከዛው ከወንበሩ የሚተኛም አለ የሚጨፍርም አለ እዛ ብለን አድረን አሳልፈናል። ወደ ኋላው እየመጣነ ግን ስንሄድ በጣም እያከፋ ነው እያበዛነ የድግስን ጉዳይ እያበዛነ መተናል። ለምሳሌ እንደ ምሳሌ ቦስት አሁን 7 የሚባል ነገር በሀገራችን አልነበረም። ይሄ ያልነበረ ነገር ነው። ከሀገራችን ያልታወቀ ነገር ነው። እንጃ የነበረባቸው ሀገሮች ካሉ ከወዲሁ ይቅርታ ጠይቃለሁ። እኔ ቄስ ምናሴ ዘምሩ በነበሩበት ሀገር ወገራ ያደግኩ ሰው ነኝ። ይሄ ነገር አልነበረም የለም። ክርስትና፣ ምላሽ፣ 40 ይህም ቢሆን ጎረቤትን ይዞ የሚደረጉ ነገሮች እንጂ በሬ ታርዶ ማዶን ተይዞ የሚደረግ ነገር አልነበረም። ይሄ ከማናንሽው ሲመጣና ሁሉም ነገር ሲኖረን ለልጆቻችን ይጠቅማል የምንለውን ሳናኖር ያለን የለንን አውጥተን ለበይ እያበላ ነው። ይሄ እየጎዳን እየመጣ ነው ብዬ እያልኩ ነው። እንዲያውም ዛሬ ደግሞ ተቀጥሎ 30 ላልደረሱ ሰዎች መድረሻና የተሰራውን እንትን ሐውልት ማያ ሲሆን ዛሬ እንደ ከፍተኛ አልቅሶ የሆነ መስዋዕት
0: ነው። የለቅሶ ቀን ነው። 30 ቀን የለቅሶ ቀን ሆኗል። አዎ
5: እንደ ሆኗል። ይሄ እንግዲህ ምን እየሆነ እየመጣ ነው? 7 ቀን እየሆነ እየመጣ ነው ማለት ይቻላል። እኔ እንደውም አንድ ጊዜ እንደጎቴ ናታን የሞተ 30 ቀን እንዳትጠሩኝ አለቀሱ። ለምን ስለው ይሄ ያልተለቀ የክርስቲያን እንደውም ሲጀምር ይቅርታ የክርስቲያን አይ የክርስቲያን አይደለም ኮሪት ላይ ያለ ከመጻፈ ላይ ያለ አሳያለሁ ስለው ስላልተለመደ አዎ እንዲያ ብትለኝ ይቀበልሃለሁ ስላልተለመደ ነው እና ይሁንም ግድ የለም። አሁን ግን እየተባባሰ መጥቷል። ይሄ እንደውም እኔ በቅርቡ እንደሰማሁት አካባቢውን እንድትመጡ እንድታላቅሱን የሚባል ነገር እንዴ ላልደረሱ ቀኑን ቢጠይቃችሁ ንገሩልን ማለት ሲገባ አሁን አካባቢውን ሲጠራ እንግዲህ ሞኝ ተከለውን ብልሃይ ነቅለውም የሚባል አባባል አለ። ወይም ደግሞ ተቀምጦ ሰቀሉትን ቁሞ ማውረድ ይሸግራል ይባላል። እና ይህ ነገር ከሚሆን ከወዲሁ ብንገታው መልካም ነው ብዬ አስባለሁ። ይሄ ይጎዳናል እንጂ አይጠቅመንም ማለት ነው።
0: አዎ ማህበራዊ ጉዳዮቻችን እንደአንዴ እንደተባለው በቀላሉ ይጀመርና በኋላ ግን ከባድ ይሆናል ያን ለመወጣት።
5: ይሄ ነው ለዚህ ነው አልኩት እኮ ተቀምጦ ሰቀሉትን ቁሞ ማውረድ ይቸግራል እዚህ ላይ ነው የሚመጣው።
0: ታዲያ
5: ይሄ አለ። እንደገና ደግሞ እነቱን بنነጋገር ዛሬ በጣም በጣም በጣም ካየሁትና ከሚያሳዝነኝ መሆን ከማይገባው አንድ ነገር እንደው ህዝባችን ብንወድ ሰፋ ካለ ብዙ መንገድ ይወስደናል። እዛው ልደርስ አልፈልግም ግን ለምሳሌ እንደ ሰርግን ቦታ ባውላም ልወስድና ዛሬ ሰዎች ከየትም ቦታ ከየትም አዝማና ይበተናል እንሄዳለን። ብዙ ሰው ስትመለከቹ ጉሮ ያነከሰ ነው ወገቡን ያመመው ነው ሴት መነመን ቆሞ እስከ 10 ሰዓት ያመሻል። መቀበጫ የለው ይህ ባይሆን ጥሩ ነው።
0: ሙሽሮችን በሰዓቱ አይገቡም።
5: እኔ እኮ ተናገርኩ ጥሩ አይደለም። ይሁንም እንግዲህ ህዝቡ አውላሙ ይከፈትና ህዝቡ ይቀመጥ ምን ችግር አለ ይቀመጥ። ሙሽሮች በፈለጉት ሰዓት ከመቻቸው በ11 ሚንጡ እኛ ከተቀምጡ ህዝቡ አንዳንድ ዘመድ ሊገናኝ እግረ መንገዱን እንሄዳለን እንደዛ የሚላለ ተገናኝቶ ልፋሁት ረፍ ብሎ ወደ መጣበት ይመለሳል። እኔ የሙሽሮችን አንይ ማለት አይደለም እንደዛ ስል ሙሽሮችን እንቀበላቸው። ይሄ ነው የመጀመሪያ ጊዜ ብሪትና ሰርግ አንድ ጊዜ ነው። ይሄን ብናስደስታቸው ጥሩ ነው። እና እነሱም በሰዓታቸው ይግቡ እንደተጻፈው በወረቀቱ ይቀርም በ8 ተኩል እንደው በዛ ቢባል በ9 ቢገቡ ህዝቡ ግን ቢቀመጥ ጥሩ ነው ባይነኝ። ይሄ ህዝቡ ከየትም መጥቶ ይሄን ተቀምጦ ቆሞ የሚሄደው ጥሩ አይደለም። በጣም ህዝቡ ተጎድቷል። አንዱ ይሄ ሲሆን ሁለተኛው በዚሁ አጋጣሚ አንዳንድ ሰዎች ይገቡና ቲቃቸውን አስቀምጠው ወንበሩ ተይዟል ይላሉ። ሰውዬው ኮላይ መጣ ይችላል እነዚህ ነው ነግረሽ ከኋላ ስራ ኖረን ወይም የተለያየ ቦታ ኖረን ወይም ልጅስን አበጃጅ ኖረን ይሄን ሰዎች ተይዟል ሲሉ ስንጥመነመን ራሱ ያሳፍራል። ሙላችንም ተጠርተን እንደሄድን እና አንዳንድ ሰዎች ይሄን ወጣቶች አይሰሙትም ግን ወላጆች ሰምተው ይሄን ለልጅ ያሳልፉ ባይነኝ። ለምን አንደኛ ወንበር የሚፈላለገው ጓደኛ ካለ ተጠባብቀው ካንደረይውና ላይ ጠረጴዛውን ያዙ ችግር የለም።
0: ያው አንድ ሰው ብቻ ገብቶ 6ቱን 5ቱን ወንበር ይዞ ሌላው ሲዞር ያመሻል ከባድ ነው።
5: ምግብ ያስቀምጥበታል ነው ምነግርሽ። እኔ አይኔ አየውን ነው ምነግርሽ። እኔ አሩ አይደለም ወስደው ነው ወዳሩ ውስጥ አሩ ስለሽም ጭራሽ አሩ የሚባል ነገር በህይወቴም አልወድም። እኔ በአይኔ አየሁትን ነው። ምግብ ያስቀምጡና ሰውየው እንደነበር ያረጉታል። መጨረሻ ላይ ሳይመጡ የተወሰኑ ሽላሃኖች የተወሰኑ ችስቶች ሳይቀመጡባቸው የሚቀሩ አሉ። ለምን ይሄ ይሆናል? የመጣው ሰው ተጠርቶ ነው። ይሄ ነው። እንደገና በሌላ በኩል በርግጥ አንዳንድ ጊዜ ህዝቡ ምግቡን አልደረሰው ምናምን እንዴ 500 ኬሴ እናዘናለን 1500 ሰው እንጠራለን። ከ1500 1100 ቢመጣ ጥፋቱ እኮ የጠሪው ነው።
0: አዎ
5: ጥፋቱ የጠሪው ነው። ለምን አውላሙን አጥፊ እናደርገዋለን? ወይም ደግሞ ያነሰው ለምን መጥቶ ቁጭ ብሎ ተንፍሶ ትንሽ ውሃም ጠጣ እና የተለመደ ነው ቢራ ይጠጣሉ ሁሉ አይደለም ቢራ የሚጠጣው ዛሬ። እና ይህን ነገር እያንዳንዳችን ልጆቻችን ሲዳሩ እኛ ልጆችን ብለን አይደለም የምንሄደው፣ የምናውቅ ወላጆችን ነው። ልጆችን እኮ አናውቃቸውም።
0: አዎ ወላጆችን።
5: ስለዚህ ልጆቼ የሚመጣው ዘመን ዘመድ መርቋችሁ ይሄድ እና ዓለሙ በሰዓቱ ይከፈት እናንተም በሰዓቱ ግቡ። ብዙ መኪና የለለው አለ ቤቱን ሊመለስ ይፈልጋል። ብዙ ስኳር በሽታ ሰው ቻለዋል ወደ ሀገሩ መመለስ ይፈልጋል። ስለዚህ ይሄን ነገር ህዝቡ ያስተብበት እንደኔ አባባል ነው ይቅርታ የሚቀየመይ ካለ እኔ ኮዱ ይቅርታ እየጠየቅኩ ነው የምናገረው። እኔ ግን እንዳየሁትና እንደሚመስለኝ ይሄ ነው እና ልጆቻችን ከነገርናቸው ደግሞ ማያረጉት ነገር የለም። ልጅ ቆረጠው የሚባል ነገር አለ ኖሮ ኮዲውን ንገራቸው ምን ችግር እንዳለ።
0: አይ ልጆች ይሰማሉ። ልጆች እኮ ዘመናዊ እስራኤላውያን ሆኖ ቢኖሩ ነው የሚፈልጉት። አስተዳደጋቸው በእስራኤል ባህል ነው። ይሄ ወላጆች ባህል ነው የጎተታቸው የሚገኙ።
5: ልክ ነው እኮ ይሄን ነው እኮ ምለው። እኔ አንድ ልጅ እግዚአብሔር እንኳን አምላኬ የዛኛው ይበቃሃል ብሎ ዘንድሮ ቆስሎ ወጥቶልኛል እና ሁለቱ ልጆችን እግዚአብሔር አውጥቶልኛል። ያም ሆነ ያ ግን በተዋጊ ክፍል እያሉ ነው የሰሬስ ጎራኔ ነው የነበረና አንዲት ጓደኛ ነች ዞ በጣም ታምራለች ያብዳል ለብዬ ላንተ ጥሩ ነበር ተተዳደር ነበር ግን አንተ እንደኔ ዘመድ ተወዳለ ዘመድ ጋር መተቃቀፍ ተወዳለ ዘመድ ጋር መሳሳም ተወዳለ ልጆች እኮ እንዲህ አይነት አይወዱም። እና ራስክን እንግዲህ ከዚህ መዳርን ከፈለክ ራስክን ወደ ሷ ማጣበቅ ግዴታ ይጠይቅባል። እኛም ደግሞ ሆን ብለን ወደ አንተ ብዙ እንትን ምለው ነገር አይኖርም ስለው ሎሎ አባይችኩም መቆያናት አለ እንዴ ከዚህ የበለጠም ታገኘው የለም ግን ለምንድን ነው ስለው
0: የወጣት ነገር ያው እንደዛ እንኳን አይባልም ነበርሽ
5: አለኝ። እንግዲህ ያለኝን ነው ለምነግርሽ ያው ሳይሆን ያለኝን ነው ምነግርሽ ጥሩ አይደለም አልኩኝ። ጥሩ እኔ እኮ አልወደድኩለት ጥሩ አይደለም ያም ሆነ ያ ግን አልኩት። ይሄ እንግዲህ ተመልከቱ የልጅን ማቅረብ ምን ያህል እንደሚያመጣው። ያም ሆነ ያ ግን ምናልባት ኢትዮጵያ ትምትጀምር ከሆነ በፍቅር ሳትተሳሰር በፍቅር ሳትጎዳዱ ለኔ ንገረኝ ማን እንደሆነች። እኔ አንተ ወደድከው ወዳለሁ እኔን የሚያሳፍር ነገር ደግሞ አልወድም። እንደተሰብ የሚያስነካ ነገር አልወድም። ይሄ አንተ ታውቃለህ እኔ እንዴት እንዳሳደግኳችሁ። ስለዚህ ንገረኝ አልኩትና አንዲት ኢትዮጵያዊ ተዋውቆ የአንድ ሜታ ልጆች እኮ ነን።
0: ይሄ ከባድ ነው። ስርዓታችን እየተጠናቀቀ ነው። ሻጠራጠር አድርገው ተሰርቶ
5: ሽላሳጥረው ነው። እሺ እና አሁን እንደዚህ እንደዚህ እኔ አንቺ ጋር የምታዋውቀው ዘርችን ንገሪና ለአባቴ ነግሬ ይላታል። ቆጥሮ ጽፎ አባ እንዲህ እንዲያለች ልጅ እንዲያው ተፈላልገ አራራራ ለእናቷ ትንገራት ያንደኝታ ልጆች ነን ስለው ነገሩን
0: ሳይጀመር ቀረ።
5: በብልሃት እንድታሳጥረው በቁጣ እንዳይሆን ብዬ ቀስ አድርጌ እንዲቀረ እና ልጆቻችን ካቀረብናቸው ይነግሩናል ለማለት ፈልጌ ነው። የነገርኩት ግን ብዬ አይደለም።
0: ጥሩ ልምድ ነው። አይ ጥሩ ነው። እንደውም ልጆች አበሻ አንዳንዴ ብዙ ልጆች ተጎድተዋል በዚህ በፍቅር ብዙ ከሄዱ በኋላ ሳይሆን እየቀረ ጥሩ ምሳሌ ነው አሁን ያመጣኸው። በአጠቃላይ
5: ምሳሌ ይጠቅማል ብዬ ስላሰብኩም ነው እንደዚህ ያልኩት እንጂ እኔ ጥሩ ነው እንትኑ አይደለም። ልጆቻችን ካቀረብናቸው አይደብቁንም ይነግሩናል። ስለዚህ እኛ ከነገርናቸው ደግሞ ይህንም ይቀበሉናል ባይነኝ እና ይህን ብናስብበት አመሰግናለሁ። ይሄ በጣም አመሰግናለሁ።
0: በጣም እናመሰግናለን አቶ ሰርቶ ባይነሳኝ። እሺ መልካም። ሰዓታችን እንግዲህ ይኸው ነው የኛ ሰዓት።
5: እቀበለዋለሁ እኔ በእውነት አንድ ቀን እድል ሆኖ ያን ጊዜ በተለያየ
0: ሰዓታችን እያለቀ ነው።
5: ቅሊጣ የሌለው ሆኖ አንድ ቀን የጣፉ ነበር ድሮ
0: ሌላ ጊዜ
5: ወዳለው ሎ ለዛሬ አላልኩም። አመሰግናለሁ በጣም በጣም አመሰግናቸዋለሁ። እና ብዙ የሚጠቅሙ ሀሳቦችን በእውነት
0: እናመሰግናለን። አቶ ሰርቶ ባይነሳኝ መልካም ምሽት ይሁንልህ። ስርጭታችን ተጠናቀቀ። ለቴክኒክ ባለሙያው ለሚካኤል ኦልሽፋንግ ምስጋና ይድረሰው። ወርቅነሽ ቴኔ ነገ ጧት 6 ላይ እንደገና እንገናኛለን። አድማጮቻችን መልካም ሌሊት ይሁንላችሁ።